0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ተከታተሉን። አንዳንድ ወቅታዊ ዘገባዎችን እናቀርባለን። በአሜሪካና ኢራን መካከል እየተካሄደ ያለው ድርድር ግስጋሴ እያሳየ እንደሆነ ይነገራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶስት ቀናት ተጨማሪ ጊዜ መስጠታቸው ይታወሳል። ችግሩን ለመፍታት እንግዲህ ድርድሮች እየተካሄዱ ይገኛሉ። እነዚህ ድርድሮችም በሁለቱ ሀገራት መካከል መቀራረብ እያሳዩ እንደሆነ ይነገራል። ያው በአሜሪካና ኢራን መካከል እየተካሄደ ያለው ድርድር በሁለቱ ሀገራት መካከል መቀራረብን እያመጣ እንደሆነ ይነገራል። ሮይተርስም ዘግቧል። አሜሪካና ኢራን በድርድራቸው በአብዛኛው ከመግባባት ላይ እንደደረሱ ገልጿል። ይሁን እንጂ የተብላላውን የኡራኒየም ማዕድን ከሀገሪቱ የማስወጣቱ ሁኔታ ይህን የኢራን መሪዎችም በከፍተኛ ሁኔታ በአቋማቸው እንደጸኑ መሆኑ ይነገራል። የአሜሪካ መንግስት ደግሞ ይሄ ኡራኒየም ማዕድን በዚህ የተብላላው ማለት ነው ለኒውክሌር ጦር መሳሪያም ወይም ለሌላ የኒውክሌር ግንባታ የሚያገለግለው የኡራኒየም ማዕድን በኢራን ምድር እንዲቆይ አይፈልጉም። ይሄ እንዲወጣ ይፈልጋሉ የአሜሪካ መሪዎች። ኢራን በበኩሏ በመሪዋ በበላይ አዛዣ አማካኝነት የኡራኒየም ማዕድኑ በኢራን እጅ እንዲቀር ያሉበት ሁኔታን ሰምተናል። ነገር ግን ይህ ጉዳይ በሁለቱ ሀገራት መካከል አነጋጋሪ ነው። ተቃራኒም ሀሳብ ያለው ነው። ኢራን የኡራኒየም ማዕድኑን በገዛ ሀገሯ ማስቀመጥ ትፈልጋለች። የአሜሪካ መንግስት ደግሞ እንዲወጣ ይፈልጋልና ይሄ ዋና በሁለቱ ሀገራት መካከል አለመግባባትን የፈጠረ ጉዳይ መሆኑ ይነገራል። ሌላው ደግሞ የሆርምዝን የባህር ወሽመጥ ማስተዳደሩን ኢራን እንደገና ትፈልጋለች። በዛ አካባቢ የሚያልፉ መርከቦችን ግብር ማስከፈል ትፈልጋለች። ይህ እንዲወድ ደግሞ የአሜሪካ መንግስትም ሆነ ሌሎች አካላት የሚፈልጉ አይመስሉም። እና ይህን ችግር ለመፍታት ድርድሩ እንደቀጠለ መሆኑ ይነገራል። ምን ያክል ውጤታማ ይሆናል? የመደራደሪያ ነጥቦች ውስጥ ምን ያክል ውጤታማ ናቸው የሚለው እንግዲህ አነጋጋሪ ጉዳይ ነው። ያው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም ትላንት አርብ በሰጡት መግለጫ በአሜሪካና ኢራን መካከል እየተካሄደ ያለው ድርድር ግስጋሴ እየታየበት ነው፣ ዋናው ቀሪ ጉዳይ የኢራን የኒውክሌር እቅድ ነው፣ የኒውክሌር ፕሮግራም ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም ያሉበት ሁኔታም አለ። እንግዲህ ምን ያክል ውጤት አምጥቷል የሚለውን በቀጣይ ቀናት የሚታይ ይሆናል። ግን ድርድሩ እንደቀጠለ ነው። ያው መካከለኛው ምስራቅ በውጥረት ውስጥ ነው ያለ። አሜሪካና እስራኤል በጥምረት ለ40 ቀናት ያክል ጦርነት ካካሄዱ በኋላ ከአፕሪል 8 ጀምሮ የተኩስ አቁም ስምምነቱን አሜሪካ እያራዘመች እስካሁን ጊዜ ድረስ ደርሰናል። በመጨረሻም አሜሪካና እስራኤል እንደገና በጥምረት እርምጃ ይወስዳሉ የሚለው ጉዳይ የበለጠ ከፍተኛ ቦታን ይዞ ነበር። ነገር ግን ፕሬዚዳንት ትራምፕ ለሶስት ቀናት እድል ሰጣለሁኝ፣ ሌሎች ሀገራት የፋርስ ባህረ ሰላጤ ሀገራት በጠየቁት መሰረት ለሶስት ተጨማሪ ቀናት ድርድር እንዲሆን እና በድርድሩ በዲፕሎማሲያዊ መንገድ ውጤት ለማምጣት ጥረት እናደርጋለን ያሉበትን ሁኔታ ሰምተናል። ይህ ነገር ምን ያክል ውጤት ያመጣል የሚለው በቀጣይ ጊዜ የሚታይ ነው። ድርድሩ እንዳለ ነው። ፓኪስታን ከፍተኛ አስተዋጽኦ እያደረገች እንደሆነ ይነገራል። በድርድሩ ውጤት እንዲመጣ የፓኪስታን ሚና በአሁኑ ሰዓት ከፍተኛ ነው። ነገር ግን ውጤት አምጥታ አላየንም። ድርድሩ ቀጥሏል። በመካከለኛው ምስራቅም ያለው ውጥረት ቀጥሏል። በሌላ በኩል ደግሞ ከስምምነት ደርሰው ጦርነቱ ይረግባል ይቆማል የሚሉ አካላትም ብዙ አሉ። ግን በአጠቃላይ በመካከለኛው ምስራቅ የሚታየው ውጥረት እንደቀጠለ ነው። አሜሪካና ኢራን አንድ ስምምነት ላይ ካልደረሱ ውጤቱ ጥሩ ካልሆነ አሜሪካም ሆነች እስራኤል እርምጃ መውሰዳቸው የማይቀር ነው። ግን ድርድሩ የቀጠለበት ሁኔታ አለ። የአሜሪካና ኢራን ጉዳይም መካከለኛው ምስራቅ በዓለም ኢኮኖሚም አጠቃላይ ተጽዕኖ ከፍተኛ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጹም ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም ብለው ደጋግሞ ተናግረዋል። የእስራኤል አቋምም እንደዚህ ነው። እስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁም በተመሳሳይ ሁኔታ ብዙ ጊዜያት ይናገራሉ። ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት እንድትሆን እድሉን አንሰጣትም እያሉ ይናገራሉ። ና ይህ ጉዳይ እንግዲህ አሳሪ ዋና ከፍተኛ ቦታ የሚሰጠው የኢራን የኒውክሌር ጉዳይ ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን አሜሪካም ሆነች
እስራኤል የሚፈቅዱ አይመስልም ውጤቱ ድርድሩ እንዴት ይታያል ማለት በቀጣይ ጊዜ የሚገመገም ይሆናል የመካከለኛው ምስራቅ ሁኔታ በአሜሪካና ኢራን ድርድር የሚወሰን ይሆናል ሰላሙን ያምጣልን እንላለን ፕሮግራማችን ይቀጥላል ወደ ሌላ ወቅታዊ ዘገባ እናልፋለን አድማጮቻችን ሌላ ወቅታዊ ዘገባችን ደግሞ የሰሜን እስራኤል ጉዳይ ነው ሰሜን እስራኤል እንግዲህ በጦርነት ቀጠና ውስጥ ያለ ነው የሊባኖሱ የሂዝበላ ድርጅት በተከታታይ ጊዜያት ወደ እስራኤል ወደ ሰሜን እስራኤል እርምጃ ይወስዳል የጦር መሳሪያዎችን ይተኮሳል የእስራኤል መከላከያ ሰራዊት ደግሞ በደቡብ ሊባኖስና አካባቢዋ ያለውን የሂዝበላን እንቅስቃሴ ለማስቆም ከፍተኛ ጥረት እያደረገ ነው ጦሩ እንደውም ከሊታኒ ወንዝ ማዶ መስፈሩንና ስትራቴጂካዊ በጣም ጠቀሜታ ያላቸውን ቦታዎች መቆጣጠሩ ይነገራል ይሄ ደግሞ ለእስራኤል ደህንነት በተለይ ለሰሜን እስራኤል ከሊባኖስ ጋር ተዋሳኝ ለሆነው አካባቢና በዛ አካባቢ ላሉ ሰፈሮች ደህንነት በጣም ከፍተኛ ጠቀሜታ እንዳለው ይነገራል የእስራኤል መከላከያ ሰራዊት እርምጃ እየወሰደም እንዳለ ነው በዚህ መካከል የተኩስ አቁም ስምምነት ደግሞ በእስራኤልና ሊባኖስ መካከል በአሜሪካ ሽማግሌነት ተፈጽሟል ነገር ግን የሂዝበላ ድርጅት የተኩስ አቁም ስምምነቱን ማክበር ስለማይፈልግና ስለማይቀበለው ያው ሰሜን እስራኤል በተለይ አባዋሳይ ድንበሮች አካባቢ ጦርነቱ እንዳለ ነው የሂዝበላ ድርጅትም የጦር መሳሪያዎችን ይተኩሳል የእስራኤል መከላከያ ሰራዊትም ይህን ለማስቆም ከፍተኛ ጥረት ያደርጋል ይከላከላል እንደገናም ደግሞ በደቡብ ሊባኖስና አንዳንድ አካባቢዎች ደግሞ የሂዝበላን አሸባሪዎች እርምጃ በመውሰድ ላይ የሚገኝ መሆኑ ይታወቃል ይሄ ጉዳይም ያው የእስራኤል ዋና ጉዳይ ነው ዋና አሳሳቢ ጉዳይ ነው የሰሜን እስራኤል ነዋሪዎችም ጦርነት ውስጥ ሆነን እስከመቼን ቀጥላለን እያሉ መንግስትን እየጠየቁ ያሉበት ሁኔታ አለ ይሄን እንግዲህ መንግስት የመፍታት ዘና አካባቢ ሰላም የማስከበር ኃላፊነት አለበት ጦሩ እርግጥ ተሰማርቶ እርምጃ እየወሰደ ነው ምን ያክል ውጤት ያመጣል የሚለውን ደግሞ ይንም የምናየው ይሆናል ሌላው የእስራኤል ፖለቲካ ነው የእስራኤል ፖለቲካ እንግዲህ የተማማቀ ሄደበት ሁኔታ አለ በተለይ የሃሬዲም ፓርቲዎች የጥምር መንግስቱን ለመበተን ያው የፈለጉበት ሁኔታ እንዳለ እናውቃለን ይሄንም የሚያደርጉት ያው የዘመቻ ህጉ እንዲጸድቅ በመንግስት ላይ ተጽዕኖ ለማድረግ ነው እንደምናስተውሰው ባሳለፍነው ሳምንት ሮብለት ማለት ነው በዚህ ክኔሴቱ እንዲበተን በሚል የመጀመሪያ ዙር ድምጽ አሰጣጥ መሰጠቱ ይታወቃል የሃሬዲም ፓርቲዎች የሚፈልጉ እነሱን መራጭ የሆነውን ህብረተሰባቸውን ማህበረሰባቸውን የሚያስገድድ ህግ እንዲኖር አይፈልጉም ወደ መከላከያ ሰራዊቱ በግዴታ የሚዘምት የሃሬዲም ወጣት እንዲኖር አይፈልጉም በሌላ በኩል ደግሞ መከላከያ ሰራዊቱ ብዙ ወታደሮች ያስፈልጉታል ብዙ ጦርነት አካሄዷል ብዙ ግንባሮች አሉት ሰባት የሚሆኑ ግንባሮች አሉት በውስጥም አካባቢ ብዙ ሰላም ማስጠበቅ አለበትና ጦሩ ወደ 12000 ተዋጊ ወታደሮች ያስፈልገኛል ብለዋል ይህን 12000 ወታደሮች ሮችን ደግሞ ለማዝመት የሚቻለው የሃሬዲም ወጣቶችም ሲጨመሩበት እነሱም ደግሞ ሀገራዊ ግዴታቸውን ሲወጡ በመሆኑ ጦሩ 12000 ወታደሮችን ማግኘት አለበት ይሄን ደግሞ ለማድረግ የመንግስት ድርሻ ነው መንግስት የሚዘምቱ አካላትን በብዛት ማድረግ አለበት ይሄ ደግሞ የሃሬዲም ወጣቶችን ሌሎችን የማህበረሰብ ክፍሎች የሚጨምር በመሆኑ በዚህ ምክንያት የሃሬዲም ማህበረሰብን የወከሉት ፓርቲዎች የጥምር መንግስቱ ላይ ፈተና ጋርደዋል እርግጥ ብሔራዊ ምርጫ በተያዘለት ጊዜ ሰሌዳ ለመካሄድ ወደ 5 ወራት ስለቀረ በነዛ ወራቱ ውስጥ ብዙም ለውጥ የሚያመጣ ነገር መስሎ አይታይም እንግዲህ የእስራኤል ፖለቲካ እየተማማቀ የሚሄድበት ሁኔታ ተፈጥሯል ማለት ነው በዚህ በዘመቻ ህጉ ምክንያትም ሆነ የምርጫው የጊዜ ሰሌዳ በመቅረቡ ምክንያት ነባር ፓርቲዎችም አዳዲስ ፓርቲዎችም ራሳቸውን አጠናክረው በመጪው የክኔሴት ምርጫ ወይም የፓርላማ ምርጫ ድምጽ ለማግኘት የተሻለ መቀመጫዎችን የተሻለ ወንበሮችን ይዘው በፓርላማው ወይም በክኔሴቱ ተሳትፎ ለማድረግ ጥረት እያደረጉ ነው የበለጠ እየተማማቀ የሚሄድበት ሁኔታ አለ እኛም ቢሆን በዘገባዎቻችን የምናቀርባቸው ጉዳዮች ነው ሌላው አድማጮቻችን ስፖርታዊ ዘገባ ነው ስፖርታዊ ዘገባ የሚጀምረው እንግዲህ ከሀገር ውስጥ ነው በእስራኤል የሊጋ ታል ውድድር የ2025-2026 የውድድር ዘመን የዋንጫ ባለቤት የሆነው አፖኤል ቤርሸባ ነው አፖኤል ቤርሸባ በዚህ አመት እንግዲህ በጣም ውድድር ላይ ከፍተኛ ውጤት ሲያመጣ ታይቷል በተለይ ደግሞ ከቤታር ኢየሩሳሌም ቡድን ጋር
በጣም በከፍተኛ ፉክክር የሄደበት ቤታርም ውጤት ያመጣል ዋንጫ ያመጣል የተባለ በጣም ሲጠበቅ የነበረበት ሁኔታ ነበር። ነገር ግን ወደ መጨረሻዎቹ አካባቢ የቤታር ኢየሩሳሌም እግር ኳስ ቡድን አንዳንድ ጨዋታዎችን እኩል በመውጣቱና ያለው ውጤቱ ተፎካካሪነቱ እየቀነሰ በመሄዱ ከሃፖኤል በርሸባ ጋር ዋንጫ ለመብላት የነበረውን ድል ያጣበት ሁኔታ ነበር። እንግዲህ በመጨረሻ ሃፖኤል በርሸባ የዚህ የ2025 2026 ዓመተ ምህረት የሊጋ ታለን ዋንጫ አንስቷል ሻምፒዮን ሆኗል። ይህም በጣም ለቡድኑ ከፍተኛ ውጤት ነው። ደጋፊዎችም የተደሰቱበት ሁኔታ አለ። ቤታር ኢየሩሳሌም እንግዲህ ሁለተኛ ሆኖ ያጠናቀቀበት ሁኔታ ነው። ይህም ደግሞ የሚመሰገንና በአውሮፓ የእግር ኳስ ውድድሮችም እንዲሳተፍ የሚያደርግ ስለሆነ የቤታር ውጤትም በጣም ከፍተኛ ነው። ወደ ውጭ ሀገር ስንሄድ ደግሞ የአርሴናልን ጉዳይ እናያለን። አርሴናል እንግዲህ ከ22 ዓመታት በኋላ ዋንጫ አንስቷል። ከ2004 ዓመተ ምህረት ወዲህ ለመጀመሪያ ጊዜ ዋንጫ አነሳበት ሁኔታ በጣም ሁሎችን ያስደነቀበት ሁኔታ ነው። በዓለም ላይ አርሴናል ብዙ ደጋፊዎች ያለው ቡድን ነው። አርሴናል 22 ዓመታትን ቆይቶ በጣም በሚያስደንቅ ሁኔታ የዋንጫ ባለቤት ሆኗል። አሁን ደግሞ ሌላም ዋንጫ በሚቀጥለው ሳምንት በዚህ ወር መጨረሻ ላይ የሚካሄደው የአውሮፓ ሻምፒዮንም እንግዲህ ተወዳዳሪ ነው፣ ለዋንጫ ይቀርባልና በዛም ውጤታማ ይሆናል የሚሉ ግምቶች እየቀረቡ ነው ያለ። አርሴናልም እንግዲህ ከ22 ዓመታት በኋላ ያሳየው ውጤት በጣም የሚደነቅ ውጤት ነው ተብሎለታል። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብናቸው ወቅታዊ ዘገባዎች ባጭሩ ይህን ይመስላሉ። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን። አሁን አንድ ሙዚቃን ጋብዛችኋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም የህይወት መንገድ ወይም ደረጃ የሚተሰኘው ድርጅት መስራችና አስተዳዳሪ ከሆነችው መምህርት የኔነሽ ታደሰ ጋር ቃለ ምልልስ እናካሄዳለን። ዛሬም እንግዲህ በልጆችና በወላጆች መካከል ያለውን ጉዳይ ነው የምንቃኘው። ጤና ይስጥልን መምህርት፣ እንደምን አለሽ?
1: ሰላም ጤና ይስጥልኝ ሰጠኝ፣ እንዴት ነህ?
0: እኔ ደህና ነኝ። በጣም ነው የምናመሰግን በድጋሚ።
1: እኔም ከልብ ነው የማመሰግናችሁ።
0: በጣም ጥሩ። እንግዲህ በየጊዜው

0: ሙያዊ ማብራሪያ ተሰጫለሽ። ዛሬ ደግሞ የበለጠ ትኩረት አድርገን የምንመለከተው በተለይ ራስን በመለወጥ ዙሪያ፣ ራስን የተሻለ ደረጃ በማድረስ ዙሪያ ቋንቋን በተመለከተ መሰጨው የትምህርት ዘርፍ እንዳለን የተከታተልኩትና እንዴት ነው ይጉዳይ?
1: ቋንቋ የሚለው ነገር በጣም ሰፊ ርዕስ አለው በእንተናችን ላይ። ቋንቋ ስል ያው የምናወራው ቋንቋ ብቻ ሳይሆን ዓለማችን የምንገልጽበት ቋንቋ። አሁን ለምሳሌ አማርኛ ስንል በአማርኛ ውስጥ ባህል አለ፣ እምነት አለ፣ አስተሳሰብ አለ። ባናወራው እንኳን በትንፋሽ ስንል የምንገልጸው ነገር አለ እና እኛ በሁለት ዓለም ውስጥ እኔ ራሴን ከሳየው በሁለት ዓለም ውስጥ የምኖር ይመስለኛል። አንዳንዴ ያደግክበት የተማርከው የምታበለጽገው ቋንቋ አለ፣ እዚህ የምትማረው የምትሰራበት ቋንቋ አለ። አፊሉ አንዳንድ ጊዜ ቋንቋው ራሱ እንትን ስንል መቼ ነው ስዊች የምናደርገው ቋንቋውን የሚለው እንትን ራሱ ያሳስበኛል። እና ቋንቋ ስንል ያው አንዳንዴ አማርኛ ላወራውም ለምን በእንትን በዚህ አይነት ኮርስ በእንትን ማለት እችላለሁ ይላሉ አንዳንዶች። ግን ቋንቋ ማለት ያደግክበት ሁሉ ሲስተም ስለሆነ ዓለምን ሀብለ የጀመርክባት ነገር ነች እና ይሄም ዓለምን የምንተረጉምበት የምናይበትን መነጽር እንትን ይለዋል፣
0: ያሰፋዋል፣
1: ያጠበዋል።
0: አሁን ቋንቋ ለመግባባት መሰረት ያለው ነው። ቅድም የጠቀሻቸው ነገሮች እንዳሉ ነው። ከንግግር ባሻገር ብዙ ቦታ የሚሰጠው ነገር ነው እና ራሱን የቻለ ቋንቋም ችግር የሚፈጥርበት ሁኔታ ተመልክተናል። አለመግባባትም የሚፈጥርበት በሁለቱ አካላት መካከል የመረዳዳት ሁኔታ ካለ እና ይሄ እንዴት ነው አሁን በአንቺ እይታ ወይም ደግሞ አንቺ በምታስተምሪበት ዘርፍ ያለውን ችግር ልንቀርፈው የምንችለው ወይም ደግሞ ወደ ተሻለ ልናመጣው የምንችል?
1: ያው ኮንፍሊክት ወይም እንትን ሙቶት ከመግባታችን በፊት መጀመሪያ ቋንቋ በዓለማችን ላይ ያለውን እንትን ትንሽ ብጨምርበት ደስ ይለኛል፣ ለራሴ እንትን ለማለት ማለት ነው። አሁን ለምሳሌ ሂብሩና አማርኛ ስንወስድ ማለት ነው፣ ቋንቋውን ብቻ ስናይ መግባባትን ብቻ ወይም አሁን ይህንን ተግባባን ወይ አልተግባባን ወይ የሚለውን ብቻ ልናይ እንችላለን። ግን እኔ የምለው ምን መሰለህ፣ ቋንቋ ማለት ዓለም ነው ማለት ከአሁን በፊት የነበረው ዓለም፣ የቤተሰቦችህ ዓለም፣ የታሪክህ ዓለም፣ የእምነት የብዙ ነገሮች ቁልፉ ዋናው ማለፊያው እናንትን ማለው እንትን ነው ቋንቋ ነው። እና ቋንቋ ሲንትን ሲል የምናወረው ቋንቋ ሲያንስ ወይም መግባባት ካልቻልነ ከዚህ ከትልቁ ትውልድ ጋር ከታሪካችን ጋር እየተፈራረቅን ነው የምንመጣው
0: በጣም
1: እና አሁን ቤተሰቦች ልጆቻችን አሁን ለምሳሌ የኔ ልጆች ከእናቴ ጋር በደንብ ሆነው ሳይግባቡ ራሴን ነው የሚቆጨኝ። ምንድን ነው የምለው ዓለሞች እንትን እያሉ እየተፈራረቁ ነው እየተራራቁ ነው። እና
0: እንዲያውም አሁን ካልሽው አንጻር ወደፊት የሚያስፈራው ነገር ልጆቻችን የእኛን ባህሎች፣ የእምነት ሁኔታዎች ይወርሳሉ ወይ እንደኛ አባቶች እንዳወረሱን የሚለው አሁን ካልተሰራ እንዲያውም ሊረሱት እና ሊተውት ይችላሉ በቋንቋ ችግር ምክንያት።
1: ትላንትና የሆነ ጓደኛ ጋር እያወራነ ከሀምሳ ዓመቱ በኋላ አሁን እዚህ ሀገር ያሉ ልጆች እንዴት ነው ቋንቋውና ባህሉ ምን ይመስላል ምናምን የሚለው ዙሪያ ትንሽ አወራን እና አሁን ያለውን ሁኔታ ሳየው ማለት ነው በባህልና በቋንቋ ውጫዊውን ብቻ ነው ይዘን እንትን የምንለው የምንሮጠው። ስታይ ከሆነ ስግድ እንኳን ስንል ማለት ነው ያው ሁኔታው እንትን ለማለት ሳይሆን ውጫዊውን ልብሱን ቁሳቁሱን እያየነ ያንን ብቻ ነው እንትን የምንለው የምናየው። እና ለአንድ ቀን ለሁለት ቀን ጥሩ ሊመስል ይችላል፣ ጥልቅ ብለህ ስታስበው ግን ስታየው ግን በልጆች ዓለም ላይ ማለት በሚመጣው ጄኔሬሽን ዓለም ላይ ስታየው የምናወርሰው ምንድን ነው ስትል ይሄን አይደለም ቁሳቁሱን አይደለም ማውረስ የምንፈልገው፣ ዋናው ትልልቁ ነገር ሚኒንጉ አያልፍም እየተቋረጠ ነው። እና ከእንደገና አጥንተው ተምረው ልክ ከውጭ ሀገር እንደመጡ አበሻ ሆኖ ከውጭ ሀገር መጠው ተማሩ ምናምን የሚል ከሆነ ሌላ ነው። ግን ቀጥታ ለማስተላለፍ ብዙ ዓለማችን የምናስተላለፍበት የምንናገረው ቋንቋ ብቻ ሳይሆን ከውስጡ ያለውን ዓለም ማስተላለፍ መቻል አለብን ወደ ልጆች፣ ወደሚመጣው ትውልድ። ያን ለመሆን ግን በእኛ ትውልድ ላይ በሰላሳ አርባ ቤት ያሉት ሰዎች ሁለቱንም ዓለም የሚያውቁት ሁለቱንም ቋንቋ የሚያውቁት በህብረት ጠንከር ብለን ብዙ የምንሰራቸው ነገሮች አሉ። ገና ቋንቋ ማለት አሁን ለምሳሌ ብዙ ልጆች ቋንቋው እያወቁ ለማውራት ያፍራሉ። ለምንድን ነው የሚያፍሩ የሚለውን ስትጠይቅበት ብዙ ኢንተረስቲንግ የሆነ እንትን ሊመጣልህ ይችላል መልስ። አንድ ነገር የምታፍርበት ወይም የምትሸማቀቅበት የማትኮራበት ነገር ሲኖር ነው ከዛ እና እንዲኮሩ ምን ማድረግ አለብን የሚለው የኛ ስራ በጣም ብዙ ስራ አለን በከ30 40 ቤት ያለ ነው አሳዳጊዎች ማለት ነው ብዙ ጊዜ እናትና አባቶቻችን ይያልን ወደ እናትና አባቶቻችን ጣጥሽናችን እንቀስራለን ያንንም መሆን የለበትም እነሱ የሚችሉትን አድርገዋል የሚችሉትን አሻገሩ እዚህ ድረስ አድርሰውናል አስተምረውናል የኛዎች ግን እኛ አሁን እኔ አንተ በእኛ አድሜ ያለ ነው ግን አላፊነት አለብን እዚህ ላይ
0: አንደኛውም የኑሮ ተጽዕኖ ሊሆን ይችላል ያው ስንሯሯጥ የልጆችን ሁኔታ እንረሳለን ሌላኛው ደግሞ ትኩረት ሰጥቶ ያለ መስራት ሁኔታ እንዳለ በቃ ይሄን የሚኖሩበት ነገር ቋንቋ ይወረሱ ስንል የኛን ነገር ባህሉን ሰርጾ ውስጡን ቅኔውን ለመረዳት የግድ ወይ አማርኛን ወይ ትግርኛን ወይ ሌላ ኢትዮጵያዊ ቋንቋን የማወቅ ግድ የሚላቸው ሁኔታ አለና በዚህ ላይ ለማስተማር እንደው በሀገር አቀፍ ደረጃ ወይም ደግሞ እንደው በየከተሞች የተለያዩ ተቋማት ቢኖሩ እርግጥ ቋንቋን የሚያስተምሩ አሉ ግን በተደራጀ መልኩ ለሁሉም ተደራሽ ሆነ አይደለምና ይሄንን ችግሩን ሊፈታ የሚችል በትምህርት ሚኒስቴር ሊከፈት ሊደራጅ የሚችል አካል መኖር ያለበት መስሎ ይታያልና እንደው ለወደፊት አቅጣጫ ለመጠቆም ያክል ምን መሆን አለበት
1: እኔ አሁንም እምለው ደጋግሜ ማለት ነው አቅጣጫው ምን ሻው ስሩ መሆን የሚችለው እኛ ፍላጎታችን ምንድነው ባህላችንን እናቃለን ወይ ታሪካችንን እናቃለን ወይ የኛ ታሪክ ከመቶ አመት በፊት ነው የሚጀምረው ወይስ ከስንት ሺህ አመት በፊት ነው የሚጀምረው የሚለውን ታሪኩን ጥገኛ ነህ ወይስ ኗሪ ነህ ለዚህ ሀገር የሚለውን ማለት ነው መስለህ ነው መኖር የምትፈልገው ማንነት ግን ሆነህ ነው መኖር የምትፈልገው በሚለው ዙሪያ ላይ መጀመሪያ እኛ ቤተሰቦች ላይ በደንብ አድርገን መስራት መቻል አለብን ከሰራን ካወቅን በኋላ ህብረት መስራት መቻል አለብን በእኛ ላይ ማለት ነው ህብረት አንድ ሰው አንድ ያንደን ባህል ለማስቀረት ማለት ነው ለብቻ ለግል ብቻ አይደለም የኔ የግል ልጆችን አማርኛ ባስተምራቸው ሄዶ የሚያወሩት ከለለ ምንም እንትን የለውም ምንም የለውም ቋንቋው ደግሞ እንዳልኩ የዓለም መግለጫ ነው እንጂ የውስጥን ዓለም የሚገልጽበት ነገር ነውና ቋንቋው ብቻ አይደለም ብዙ ውስጣዊ ነገሮች አሉ አስተሳሰብ አለ ተታምንባቸው ነገሮች አለ ዓለምን የምትታይባቸው ፊሎሶፊ አለ እናትና አባቶቻችን ሲያሳድጉን ሚቶቻችን ሲያሳድጉን ያሳደጉን መንገድ ራሱን የቻለ መንገድ አለው እና ግድ ዙረን ልክ እንደዛ እንደነበረው ንኑር ሳይሆን የሚጠቅመውን ነገሮችን የማይጠቅመውን እንት ማለት መቻል አለበት ከዚህ ጋር አብሮ መሄደውን ወደ ኋላ መስቀረት መቻል አለበት ግን ሁሉንም አብሮንትን ሆምሪም ህፃኑን ከንቱን ጋር አብሮ መጣል የሚሉት ነገር አለ ሊዝሮኬታ ቲኖኪ ማሳል ሁሉንም ሳይሆን የምትጠለው ሁሉንም ሳይሆን የምትቀበለው በጾራ መፉካካት በበሰላ አንደበት ይሄ ይጠቅመኛል ይሄ ይረዳኛል ይሄ ይሆነኛል ይሄ አይሆነኝም ብለን መያዝ መቻል አለብን እንደዛ እንዲሆን አሽላባሪሽን መጀመሪያ ላይ በራሳችን ላይ ሰርተን እያንዳንዳችን ማለት ነው መንገዳችን ማስተካከል መቻል አለብን ከዛ ላይ ህብረት መስራት መቻል አለብን ቋንቋ በህብረት ነው አሁን ባለፈው ቅድም ሳወራ ስብራት የሚለውን መጻፍ ያስንት ያለው ማለት ነው ሄደን ነበር ለምርቃት ሄደን ነበርና ምን አልኳት መሰለ ጓደኛዬ አሁን ከእንደዚህ አይነት ቦታ ላይ እንትን ብንሆን ኖሮ ቋንቋን የምናከብር ሰው ቢሆን ኖሮ ሙልት ማለት ነበርበት በጣም ከባድ ነው በአማርኛ መጻፍ አሁን በዚያ ባለንበት ሁኔታ በጣም መከበር ያለበት እንትን ነውና እና እኛ ሰርተን አውቀን ተመረን ቋንቋው ምንድነው በህይወት ያለው ቦታ ምንድነው እምነቴ ምንድነው እምነት ማለት ሃይማኖታዊ እምነት አይደለም እምነቴ እውነት ነው ብዬ የሚይዛቸው መንገዶች ያነ ለኔ ግልጽ ሲሆን ለልጆቼ ግልጽ ይሆናል የዛኔ ብቻዬን አይደለም መሆን ያለብኝ እንደ አንድ ህብረተሰብ በህብረት መስራት መቻል አለብን አንድ ላይ ሆነን መደጋገፍ መቻል አለብን ይሄ እንትን አይደለም ሙታሩት አይደለም የጥጋብ እንትን አይደለም ግዴታችን ነው
0: እንዲያውም አንዳንዴ አሁን እየታዩ ያሉ ነገሮች የተወሰነው ክፍል በአንድ አቅጣጫ ይሄዳል የተወሰነው ክፍል በሌላ አቅጣጫ ይሄድና አሁን ያልሽው መሰረታዊ የሆነ ነገር ይቀራል ልጆችንም ራሱ ለማስተማር የሚፈልገው በፊት እንደነበረው ነው ለምሳሌ አንዳንድ በዓላት ሲከበሩ አንዳንድ ነገሮችን ስናደርግ በፊት እንዲነበር መሄድ የነበረበት በዛ ነው የሚሉ ብዙ አካላት አሉ ግን ትውልዱ እየተቀየረ ነገሮችን እንደ በፊቱ የሚረዳው ህብረተሰብ ከዚህ ከአገሪቱ ተጨባጭ ሁኔታ ጋር እየተቀየረ ሲሄድ ሌላ ለዛ የሚስማማ አዲስ አሰራር መፍጠር ግድ ይላልና ትውልዱን በማስተማሩ ቋንቋውን እንዲወርስ በማድረጉ ዙሪያ በጣም በጣም ያልተሰራ ጉዳይ ነውና እንደው እዚ ላይ ብዙ ቢሰራ መልካም ነው ነው ምንል ሁላችንም ሐላፊነት አለብን። አንቺ ቅድም ካያትሽ ጋር ከእናትሽ ጋር ልጆች ካያታቸው ከሚታቸው ጋር መገናኘት አለመቻላቸው እኛ ቤትም ሌላው ቤትም ያለ ነውና እንደውም በአያት ቋንቋ ይያሉ አማርኛ ነው ትግርኛን ልጆች የሚቀልዱበት ሁኔታ ተመልክተናልና ከኛም ከወላጆችም ብዙ መስራት ይጠበቅብናልና በጣም ጥሩ ነገር ነው ያነሳሽው መመርት።
1: አመሰግናለሁ። አሁን እዚህ ላይ እንትን ብንል ዳም ያይን በታው ለያነታው ለኺላል እንትኑ ቃሉና የመጣህበትን ወቅ የምትሄድበትን ወቅ ይላል አይደለ?
0: በአማርኛ በሙሉ ባባባሉ መነሻውን ያላወቀ መነሻውን አውቅም ነው እንደዛ ነገር አይደል?
1: እንደዛ አዎ አዎ በቃ አመሰግናለሁ። እና ስሩን መያዝ ግድ ይላል ግን ወደፊት አላማችን ምናቅ ከሆነ ማለት ነው። አሁን ለምሳሌ ሰብሰብ ብለን አንድ 20 50 ይሄንን እንትን የተረዱ ሰዎች ማለት ነው ለሚመጣው ትውልድ ምን እንዲሆን ነው የምንፈልገው ምን እንዲሆን ነው የምንፈልገው ይባል የወደፊቱን እንትን አቀጽ እንትን አውጥቶ ማለት ነው እንደዚህ እንዲሆንላቸው እንደዚህ እንዲሆን እንደዚህ እንዲሆን ብለን የወደፊቱን ማየት ከቻልን አሁን የምንዳደርጋቸው ነገሮች ፍር ይዘው ወደዛ ሊገፉን ይችላሉ። አሁን ችግሩ ምን ላይ መሰለ ብዙ ጊዜ አሁን ይሄንን ስል ብዙ ሰዎች ላይስማሙበት ወይም ደስ ላይላቸው ይችላል ግን ይሄ ነው የማየው መንገድ ማለት ነው። አብዛኛውን ጊዜ መስሎ ለመኖር ክደልሽ ታለብ ኦኬ ወይም እንዲቀበሉን በሚል ሐሳብ በቃ የውደዱኝ ነገር አይታችሁ ውደዱኝ ብሉልኝ ጠጡልኝ ቅመሱልኝ ነገር እንጀራውን ቀምሰው ይውደዱልኝ ባይወዱትስ ባይበሉትስ ባይለብሱትስ ማለት ሆነን ለማሳየት ነገር ብቻ ይመስላል አንዳንዴ ማለት ነው። ለማሳየት ሆነህ የምታደርገው ነገር አምነህበት አይደለም። አምነህበት የምታደርገው ነገር መጣው ስኪልቅ መስልሃል እስኪ አልብሽኝ ይልሃል እስኪ ያጠጭኝ ይልሃል እኮ ማሳየት ካስፈለገ ማለት ነው። ግን የምናደርገው አንድ ነገር የምናከብረው ወይ የምንቀበለው መንገድ መስሎ ለመኖር ነው እንዲቀበሉን ፈልገን ነው ወይስ መሆን አለበት ብለን ስለምናምን ነው? That's the point. ኪሉ ያን ከሆነ እንትኑ ወደፊት አሁን ለምሳሌ አሁን አንድ ነገር ታረግ ልጆች ያድገው የራሳቸው የሆነ ኮሚኒቲ ያስፈልጋቸው ለራሳቸው የሆነ ህብረተሰብ እንድትሚንቱን የሚሉት ያስፈልጋልና ያንን እንመስርትላቸው ካልን አሁን ልጅ የሚያሳድጉት አንድ ላይ ሰብሰብ ብሎ ያንን ነገር ይመሰርቱታል። አሁን ይሄቱም አንዳንዴ እንትን ስል ምን ያለውኝ ሀበሾችን በአሜሪካ በእንትን ያሉትን ያለውኝ ከነሱ ብዙ እንትን ፓወር እቀበላለውኝ እንደዚህ ፌስቲቫል አድርገው ሲገናኙ ልጆች እዛ ተወልዶ ያደጉ አማርኛ ሲያወሩ ገባ
0: በጣም
1: ለምንድን ሁለቱንም አለመያዝ አንዱን አለመያዝ ማለት ያንኛውን ግዴታ መልቀቅ የለብህም እኮ
0: አዎ
1: ማንነትህ ነው በጣም ፈልገን ካልሄድንበት ፈልገህ ካልያዝከው አንዳንድ ያስገድደው ይይዙሃል
0: አዎ
1: የማትፈቀው ማንነትህ ስለሆነ ማለት ነው።
0: አዎ እንግዲህ የሚመለከታቸው ክፍሎች ወላጆች ሁላችንም ቢሆን ይህን ማንነታችን መግለጫ የሆኑ ነገሮችን ለማስቀጠል ያንንን የሚረዳ ትውልድን መፍጠር ያስፈልጋል እና አቅጣጫ ማሳየትም አለብን። አንዳንዴ ወጣቱ ትውልድ ተበላሽ እንደዚህ ያደረገ ስንል ከኛ መወጣት የሚገባንን ነገር ሳንወጣ በመቅረታችን ነው። ምናልባት ወላጆቻችን እኛን ያሳደጉበት መንገድ ትንሽ ጥሩ ይመስለኛል ቢቆነጥጡንም ያኔ የሆነ ነገር ቢያረጉም ቢያንስ ገርተውናል ወደ ሆነ አቅጣጫ እንድንሄድና
1: እርግጠኛ ሆን መስሉኝ ያላት በለ እርግጠኛ ሆን እኛንን በጥረው ግረው በእውነት አሁን እኔ እዚህ ካለሁበት ደረጃ የደረስኩት በአንድና አንድ በእናቴ እንትን ነው ኃይል ነው በእውነት ነው ማለት በሌላት ቋንቋ ይዞሽ ሁላት እዚህ ለኛ ትምህርት የታብራኝና የፈለግሽው ነገራቸው እና እሷን እቻለች ቤት ደኛለች ማለት ጋሻ ሆና ማለት ነው። ምንም እንኳን ፕሪሚያ በማር አብራኝ እንዳለች ርግጠኛ ሆኜ ማለት ነውና ራሳቸውን በአንድ በኩል ፊሉን እንትን ብለው ካለንበት አድርሰውናል እዚህ ላይ ይላለ ነው እንትን መንገድ ማለት ነው። አሁን እኛ ሆነን መገኘት አለብን፣ ወላጅ ሆነን መገኘት አለብን፣ አደር አለብን። እንደኔ አስተያየት እና ይሄ ከስራ በላይ ነው። አሁን ሰራሁኝ አልሰራሁኝ እንደዛ አልኩ አይደለሁ አይደለም። ሌላው ትንሽ እንትን ሰፋረኩት፣ ግን ቢሆንም ያው ልበለው በትምህርት ቤት ዙሪያ በህብረተሰብ በኮሚኒቲ እንትን የሚሰሩ እንትኖች ማለት ነው። እንደዚህ ትልልቅ ነገር እንደ ስግድ ነገር ሲኖር ወይም እንደ እንትን የራሱ የሆነ ባጀት ያለው ሲኖር ማለት ነው፣ በውጫዊ ነገር ብቻ እንትን አትሸፋፍኑት። ጥልቅ መሆኑ አስፈላጊ ስለሆነ ለማሳየት ብላችሁ አታድርጉ። የምትሰሙኝ ካላችሁ ይገባችኋል። በቃ ሸይስጣ ለሚያፌ ፎቶ እንዲወጣ ምናምን ነገር ገባ። ያንም ጥሩ ነው እንዳለ ሆኖ፣ ያንም ወረድ የለበት ትንሽ፣ ያንም እንዳለ ሆኖ ከውስጡ ግን ውስጣዊ እንትን ነገር መጨመር አለበት። ትምህርት አዘል መሆን አለበት። እስር የሚሰድ ነገር መሆን አለበት። ከውስጥ የሚቀር ነገር መሆን አለበት። አልተበቀር ባዶነታችን ነው እንትን የሚለው በቃ ሽፋኑ ብቻ ገብቶሃል የምለው።
0: በጣም በጣም በትክክል ብዙ ነገሮች ላይ ግንዛቤ የሚሰጥ ነገርን ጨምሮ ዝግጅቶችን ማዘጋጀት ይቻላልና ልክ ነሽ። አንዳንድ ጊዜ ለተወሰነ ጊዜ አሁን ስግድ ባህል ተብሎ ያየንባቸው በአንዳንድ በአካባቢ ልጆች ይጠራሉ፣ የሆነ ዘፈን ነገር አለ፣ ይሄዳሉ ልጆች የሚያዩት ያንን ውስጡን ያንን የሚፈለገውን ስለ ስግድ ምንነት ለማስረዳት እንኳን ብዙ ጊዜ የማያገኙበት እና ብዙ አጋጣሚዎች የሌሉበትን ሁኔታ ተመልክተናል። እና በቀጣይ የሁላችንም ኃላፊነት ነው ትውልድ የመቅረጽ ለትውልድ ደግሞ የአባቶቻችን ባህል እምነት የማውረስ ግዴታም አለብንና ሁላችንም ተባብረን መስራት አለብን ነው ምንል። በጣም ነው የምናመሰግን መምህርት የኔነሽ። መጨረሻ የምታስተላልፊው መልእክት ካለ?
1: ያው መጨረሻም ያው ላመሰግን እፈልጋለሁ። አሁንም አደር አለብን ብዬ ብደመድመው ይበቃኛል። እኔ ያንን አደራ ለመወጣት እንደ አንድ ግለሰብ መማር መቻል አለብን። እንደ አንድ ህብረተሰብ ህብረት መስራት አለብን። የሚጠቅም የሚጎዳውን ለይተን ማወቅ መቻል አለብን። የሚጠቅሙ ነገሮችን ማበረታታት መቻል አለብን። ባዶ ሰው አንድ ሰው የግል ቢያስብ ይሄ መሆን አለበት ምናምን ብሎ እንትን ቢል የሚደግፈው ከሌለ እንትን የለውም። በተለይ ህብረተሰባዊ ነገር የሆነ ነገር ማለት ነው። መጥፎ ነገርም የሚቀጥለው የሚደግፈው ስላለ ነው። አሁን እና የምንደግፈውን ነገር ለይተን ማወቅ መቻል አለብን የሚል ሀሳብ አለኝ እና
0: ጥሩ መምህርት የኔነሽ በጣም ነው የምናመሰግነው። ቀጥይበት፣ ከእኛ ጋርም ትብብርሽ ይቀጥል ነው። ብዙ አመታት ነው አብረን ያለን፣ ገና ብዙ አመታትን አብረን እንላለን። የህይወት መንገድ ድርጅት መስራችና አስተዳዳሪ መምህርት የኔነሽ ታደሰ በድጋሚ እናመሰግናለን። ሰላም ጊዜ።
1: ሰላም ሆኖልኝ
0: ቻው።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ፕሮግራማችን ያዝማሪ ግጥሞችን፣ አባባሎችን፣ ቅኔዎችን፣ ምሳሌያዊ አነጋገሮችንና ፈሊጦችን እናቀርባለን። ከትውልድ ትውልድ የተላለፉት የባህልና ኪነጥበብ ትውፊቶች ቅኔ ያላቸው ሰውን ጠንካራና ደካማ ጎን የሚመለከቱ በአስተዳደር ላይ ትችትን የሚያቀርቡ ፍቅርንና የመሳሰሉትን ነገሮች የሚገልጹ ናቸው። ሲሄድ ባቱ ያምራል ሲቀመጥ አንገቱ፣ የኔማ ሰለሞን ዘረ መኳንንቱ፣ የእሱ ታማሚ ነኝ የእሱ በሽተኛ፣ ቢስመኝ የምሳም ሲያቅፈኝ የምተኛ፣ ተይማነሽ ተይማነሽ የተኛውን ልቤን ትቀሰቅሻለሽ፣ አምስትም ስድስትም ይወለዳል ልጅ እንደ በላይ ያለ አንድ ይበቃል እንጂ፣ ተምሮ ተምሮ ካላወቁበት እጅግ ያሳዝናል ሲባክን እውቀት፣ እዩልኝ ስሙልኝ ሰው ይፈርዳል በእኔ፣ በግንቦት አግብቻ ተወለደች በሰኔ፣ ስምን መላክ እንጂ መቻወጠዋል ሰው፣ ሌላ ምን ይባላል ከበላይ ወዲያ ሰው፣ ጥቁር በሬ ቢሞት ይገዛል ዳልቻ፣ መተኪያ የሌለው እናት አባት ብቻ፣ ያምናን ቀናማሁት ላፌ ለከት የለው፣ የዘንድሮ ባስ እጅግ ርም የለው፣ በፍቅሯ መነሾ ልቤ የማቀቀ፣ ዓይኗን ብፈልገው ኪሴ ላይ ወደቀ፣ አንዲት ናት ብቻዋን ምትክ የላታቻ፣ ከማሪ ጣፍጣል አንደበቷ ብቻ፣ መንደር ውስጥ ነበረ መቼ ጠፋ ቤት፣ ስፈልግ ግን አጣው ፈርሷል ለልማት፣ ቃላት ጠፋ ካፌ ቸገረኝ ምላሽ፣ ምን ይሉት ቅብጠት ነው በዘውድ ላይ ሻሽ፣ እኔ እንዳለኋለሁ አልሞትኩ አልድን፣ እሱንም ጥሎበት እንደኔ ይሁን፣ ዝምድናችን እንኳን በውል ያልታወቀ፣ እህቴ በማለት ሰውነት ያለቀ፣ አቤት ስልጡን ሀገር አቤት ውብ ከተማ፣ መንገዳችን መብራት ቤታችን በሻማ፣ አቅማቸውን ቢያውቁ ዝንጀሮና ጦጣ፣ አይሞክሩም ነበር ካንበሳ ሰፋጣ፣ እስኪ ልጠይቅህ ከየት ነው የመጣህ፣ ዝናብ አንዴ ዘንቦ ሶስቴ የሚመታህ፣ ፈሪ ተራራ ነው ዘላለም ይኖራል፣ ጀግና ብርሌ ነው ቶሎ ይሰበራል፣ ምናባቱ ገንዘብ ምናባቱ ብር፣ የፈለገ ቢሆን ማን እንደ ፍቅር፣ ለፍቅር መለኪያ ቢኖረው ደረጃ፣ አንቺን የምትበልጥ መገኘቷን እንጃ። የተከበራችሁ አድማጮቻችን፣ አሁን ደግሞ ምሳሌያዊ አነጋገሮችን እናቀርባለን። ሲበሉ አድርሰኝ፣ ሲጣሉ መልሰኝ፣ መጥፎ ነገር ላይ አታድርሰኝ፣ ከጥሩ ቦታ አድርሰኝ ማለት ነው። ኮድ ሲያውቅ ዶሮ ማታ ራስን ማታለል ነው። ነገር በምሳሌ ጠጅ በብርሌ፣ አንድ ነገር እንግዲህ እንደ ሁኔታው። ጀማሪ እረኛ ከብት አስተኛም፣ እንግዲህ አንዳንድ ሰው አንድ ነገር ሲጀምር በቃ የሚያደርገውን ያሳጠዋል ማለት ነው። ሁለት የወደደ አንድ ሳያገኝ ሄደ፣ እንግዲህ ሁለት ነገር የፈለገ ሰው አንዱንም ሳያገኝ ቀረ ማለት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል፣ ችግሩን ራሱ አምጥቶ ራሱ ደግሞ ጥፋተኛ ያደርጋል ማለት ነው። ባጎረስኩ እጄን ተነከስኩ፣ ጥሩ ባደረግኩ መጥፎ ነገር ተመለሰልኝ፣ የተናገሩት ከሚጠፋ የወለዱት ይጥፋ፣ ቃልን መጠበቅ ያስፈልጋል ማለት ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል፣ እንግዲህ ጥሩ ነገር ገና ከጅማሩ ያስታውቃል ማለት ነው። ያልጠረጠረ ተመነጠረ፣ አንድ ነገር እንዲህ ሊሆን ይችላል ብሎ ትንሽ ጥርጣሬ ያላስገባ ሁሉንም ዝም ብሎ ያመነ ችግር ይደርስበታል ማለት ነው። መራጭ ይወድቃል ከምራጭ፣ እንግዲህ ብዙ ነገሮችን ብዙ ምርጫ ማብዛት በመጨረሻም አንድም ሳይገኝ ያስቀራል ማለት ነው። ለረዥም መንገድ አትሩጡበት፣ ለረዥም ነገር አትቸኩሉበት። እንግዲህ አንድ ነገር ቀስ ብለን ከጀመር ነው ውጤታማ ይሆናል ማለት ነው። ሩቅ ለመጓዝ አላማን ተግባር ላይ ለማዋል ትዕግስትም ይፈልጋል ማለት ነው። ከፍትፍቱ ፊቱ ሰውን በፈገግታ መቀበል ከምንም በላይ ከምግቡም ከመሆንም በላይ የተሻለ ነው ማለት ነው። ሹመት በተርታ ስጋ በገበታ፣ ያንዳንዱ ነገር በወረፋ መሆን በሚገባበት ጊዜ ይሆናል ማለት ነው። የሰው ወርቅ አደምቅ፣ የሌላ ሰው ነገር ለራስ አይሆንም ማለት ነው። ሳይቃጠል በቅጠል አንድን ነገር አንድን ችግር በቶሎ እንፍታ ነው። አሁን ደግሞ ቅኔዎችን እናቀርባለን።
ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚ ስፍራ ቀረሽ አትበይምና ህብረቃሉ ከዚ ስፍራ ቀረሽ ሲሆን ሰሙ ደግሞ ቦታው ይማከባቢ ነው ወርቁ ደግሞ ውብነሽ የጎደለሽ ነገር የለም ማለት ነው እስቲ ዝምድናህን ቆጥረህ ንገረኝ ከወንድም አንተነህ ትዝ የምትለኝ ህብረቃሉ ከወንድም ሲሆን ሰሙ ደግሞ እንደ ወንድም ነው የማይህ ማለት ነው ወርቁ ከወንዶች ሁሉ አንተነህ ትዝ የምትለኝ ማለት ነው ትላንት የጠጣሁት ኮሶ መረረኝ እስኪ አራዳ ልውጣ ብርቱካን ባገኝ ህብረቃሉ ብርቱካን ሲሆን ሰሙ ደግሞ የሚበላውን ብርቱካን ባገኝ ነው ወርቁ ብርቱካን የምትባለውን ልጅ ባገኝ ማለት ነው መሸ መሰለኝ ሊጨልም እንደ ቀንጣይ የለም ህብረቃሉ ቀንጣይ ነው ሰሙ ፀሐይ ወይም ብርሃን የለም ማለት ነው ወርቁ ደግሞ ሰውን የሚጥል ጊዜ ነው ማለት ነው አትወሰጁ ሲሏት የሰው ቃ ወስዳ ደግሞ ጥላ መጣች ልታጋባ ነዳ ይላል ህብረቃሉ ጥላ መጣች ነው ሰሙ ደግሞ ቃውን ረስተው ተበለሰች ማለት ነው ወርቁ ጠብጫረች ጥላ መጣች ማለት ነው መልካም ቤት ለመስራት ሁሉ ተሰናድቶ ማዘን ብቻ ጠፋ ሁሉ ተከማሽቶ ህብረቃሉ ማዘን ነው ሰሙ የግድግዳ ማዘን ወይም ቋሚ ማለት ነው ወርቁ ደግሞ መተሳሰብ መደጋገፍ ጠፋ ማለት ነው ላም ገዝቼ ጥገት ተጣጣለሁ ብዬ ወተት ሸክላው ተሰብሮ አዝናለሁ በምን ላልባት ህብረቃሉ በምን ላልባት ሲሆን ሰሙ በምን ቃል አሚቱን አልባታለሁ ሲሆን ወርቁ ደግሞ በሰቀቀን በምን አልባታለሁ ነው የዘመዶቼ ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔን የቸገረኝ ህብረቃሉ ባጣቸው ሲሆን ሰሙ የቤቱ ጣራ ነው ወርቁ ደግሞ ዘመዶችን ስላላገኘኋቸው ማለት ነው የለመንኩሽ ብዕር ስለጠፋብሽ እሰይ ደስ ብሎኛል ባልተገኘልሽ ህብረቃሉ ባልተገኘልሽ ሲሆን ሰሙ ጠፍቶ ቢቀር ማለት ነው ወርቁ ደግሞ የትዳር ጓደኛ ተገኘልሽ ማለት ነው ምላስም ይሏታል ባላወቁት ነገር ውልውሉን ይዛ ነው እሷ የምትናገር ይላል ህብረቃሉ ውልውሉን ይዛ ሲሆን ሰሙ ደግሞ የነገሩን ስር ይዛ ማለት ነው ወርቁ ያማረበት ሀብታሙን ወዳ ማለት ነው መጥች ባስጠይቅ አላገኘውሽም ምክንያቱን እንጃ አንቺ ቤት የለሽም ህብረቃሉ ቤት የለሽም ሲሆን ሰሙ ቤት አልነበርሽም ሲሆን ወርቁ ደግሞ ትዳር ፈታሽ ማለት ነው መቼ ይቸግራል ስንዴ ዘር ካለማ እግዚአብሔር ህብረቃሉ ካለማ ሲሆን ሰሙ ቡቃየው ለፍሬ ካበቀው ሲሆን ወርቁ ደግሞ እግዚአብሔር ከፈቀደ ማለት ነው መጨነቅ መጠበብ ለጠጅ ብቻ ነው ለጠላ መዳኒት ተወት ማድረግ ነው ህብረቃሉ ለጠላ ሲሆን ሰሙ የሚጠጣው ጠላ ሲሆን ወርቁ ደግሞ ላኮረፈ ወይም ለተቀየመ ሰው ማለት ነው አንተ ብትመጣ ምን ታደርጋለህ ሐኪሙን ላክልኝ አድነው ብለህ ህብረቃሉ አድነው ብለህ ሲሆን ሰሙ ደግሞ ፈውሰው ብለህ ላክልኝ ማለት ነው ወርቁ ደግሞ አድነው የሚባለውን ሰው ላክልኝ ማለት ነው መዳኒት ማር አይደል እንዴት ይጣፍጣል ያሞት እንደሆነ ከሁሉ ይመራል ህብረቃሉ ያሞት ሲሆን ሰሙ ሐሞቱ ይመራል ማለት ነው ወርቁ ደግሞ ሞት ከባድ ነው ማለት ነው ነግሬ ነግሬ የሚሰማኝ ባጣ መሰንጠቅ ጀመርኩኝ ልክ እንደ ግራምጣ ህብረቃሉ መሰንጠቅ ሲሆን ሰሙ ደግሞ እንደ አክርማ መተርተር ነው ወርቁ መዋሸት ጀመርኩ ማለት ነው አሳ በብርብራ ይያዝ ነበር ድሮ ያሳማት ያሳማት ያሳማት ተይዞ ህብረቃሉ ያሳማት ሲሆን ሰሙ ብዙ አሳ ማለት ነው ወርቁ ደግሞ ያሰው ሳማት ማለት ነው ሁል ጊዜ ጎፈሬ ተከርክሞ ኑሮ መቀሱን አምጡልኝ ቁርጥ ነው ዘንድሮ ህብረቃሉ ቁርጥ ነው ማለት ሲሆን ሰሙ ደግሞ ጸጉር ቁርጥ ማለት ነው ወርቁ መወሰን መጨከን ይገባል ማለት ነው ምንም ድሃ በሆነ ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ ህብረቃሉ ለጠላ ሲሆን ሰሙ ደግሞ የሚጠጣው ጠላ ነው ወርቁ ለጠላት ማለት ነው ምን ነው ጌታዬ በደልከኝ አጥፍቼም እንደሆ ሳትመክረኝ በሰው ፊት ቀጣኸኝ ህብረቃሉ በሰው ፊት ሲሆን ሰሙ ሰው እያየ ነው ወርቁ ደግሞ ለማኝ አደረከኝ የሰው ፊት ገረፈኝ ማለት ነው ትመጫለሽ ብዬ አሻግሬ ሳይ አንቺ ልጅ ማለፊያ መንገድ አጣሽ ወይ ህብረቃሉ ልጅ ማለፊያ ሲሆን ሰሙ ደግሞ ማቋረጫ መንገድ አጣሽ ማለት ነው ወርቁ ውብ ቆንጆ ነሽ ማለፊያ ልጅ ነሽ ማለት ነው የሽቶ ፋብሪካ መኪናው የት ነው እንዲሆነሽ አንቺ የተቀባሽው ህብረቃሉ እንዲሆነሽ ማለት ሲሆን ሰሙ ደግሞ በጣም ብዙ ሽቶ ተቀባሽ ነው
ወርቁ ደግሞ እንዲሆነሽ ሁሌም ያውነሽ ማለት ነው። ሰብስ ቤጅ ልብሳቸውን ምን ነው ወንድሞች ራቁታቸውን ፍብረቃሉ ራቁታቸውን ሲሆን ሰሙ ልብስ አለበሱ ምርቃናቸውን ናቸው ሲሆን ወርቁ ደግሞ እህታቸውን ራቁ እነሱ ከህታቸው ርቀዋል ማለት ነው። ለሄድ ዛማዶ ፀሐይ ከወጣበት ከነሜቴ መንደር ገና ጥላለበት ፍብረቃሉ ጥላለበት ሲሆን ሰሙ ፀሐይ ያልወጣበት ቦታ ነው ነው ወርቁ ደግሞ ጸብ ስላለ ልሸሽ ማለት ነው። ዛማዶ ሆና ተጠራለችናት ናብላ ነው እንጂ ሌላም ጉዳይ የላት ፍብረቃሉ ናብላ ማለት ሲሆን ሰሙ ደግሞ ወደሱ አንድመጣ ትፈልጋለች ነው ወርቁ ና ምግብ ብላ ነው እናት ምትጣራው ሌላ ነገር የላትም ማለት ነው። ለምን ገለበጡት ወተቱን በጋን ቺየገፈዋለሁ የማልለውን ፍብረቃሉ ቺየገፈዋለሁ ሲሆን ሰሙ ደግሞ አቅም የለኝም ነው ወርቁ ችግሩን መታገስ ማለት ነው። አይኔ መቸበራ መቸዳነልኝ የሰው ፊት ማየቴ በጣም ደነቀኝ ፍብረቃሉ የሰው ፊት ማየቴ ሲሆን ሰሙ ደግሞ አይኔ በርቶልኝ ሰዎችን አየሁ ሲሆን ወርቁ ቸግሮኝ ሰው ለመንኩ ማለት ነው። 12 ጥጃ ታስሮ ከደጅሽ ወተት ብዬ ስሞት ምን ነው ጨከንሽ ፍብረቃሉ ወተት ብዬ ሲሆን ሰሙ ደግሞ ወተት ፈልጌ ሳጣ ማለት ነው። ወርቁ በፍቅሪሽ ስንከራተ ተዘኝልኝ ማለት ነው። የሰው ሁሉ ጣቱ በልክ በልክ ያድጋል የኔማ ጣት አድጎ ከሁሉ ይረዝማል ፍብረቃሉ የኔማ ጣት ሲሆን ሰሙ ጣቴ በጣም ረጅም ነው ነው ወርቁ የኔማ ጣት መቸገሬ ከሁሉም ይልቃል

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በመጪው ሳምንት በሌላ የባህልና ኪነጥበብ ፕሮግራም እንገናኛለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤንስትልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደብራን ዘመን አቆጣጠር ዮም ሻባት ዘይን በሲቫን ተፍሽን ፔባፍ እንደ ሩፖን ዘመን አቆጣጠር ማይ 23/2026 እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 15/2018 ሲሆን የቴክኒክ ባለሙያችን አላ ናይድኖብነች የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎች ከዘወትር ተሳታፊያችን ከመምህር ዮሴፍ ረዳይ ጋር እንወያያለን። እንዲሁም እንደተለመደው የመዝናኛና ቁም ነገር ማስጨበጫ ፕሮግራምም ሰንቀናል። አብሮነታችሁ ስርጭታችን እስኪጠናቀቅ እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። በአንበሳው አገሳ ጦርነት ከኢራን ወደ እስራኤል የተተኮሱ አብዛኞቹን ሚሳኤሎች ያከሸፈችው አሜሪካ መሆኗ ታወቀ። ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ በተከሰተ የመኪና አደጋ አንድ ሰው ሕይወቱን ሲያጣ 6 ሰዎች መቁሰላቸው ተዘግቧል። በቻይና በአንድ የማዕድን መቆፈሪያ ቦታ በተከሰተ ፍንዳታ ቢያንስ 82 ሰዎች ሕይወታቸውን ማጣታቸው ታውቋል። አሜሪካ ጦርነቱን ቀጥሎ ኢራንን ለመውጋት በሚገባ የተዘጋጀች መሆኑን CBS የሚባለው ሚዲያ ይፋ አደረገ። መርከቦችን ተጠቅመው ወደ ጋዛ ሰርጥ ለመግባት ሞክረው የነበሩ አክቲቪስቶች በእስራኤል እስር ቤት ዮሴፍ ትንኮሳ ደርሶብናል ሲሉ እስራኤልን ወነጀሉ የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። ከሊባኖስ ወደ ሰሜን እስራኤል የሚተኮሱ ድሮኖች እንደቀጠሉ መሆናቸውን መከላከያ ሰራዊቱ አስታውቋል። ያለምንም ማስጠንቀቂያ ዛሬ ከደቡብ ሊባኖስ ወደ ሰሜን እስራኤል ድሮን ተተኩሶ ሰሜን እስራኤል አካባቢ ወድቋል። የተጎዳም የንብረትም ይሁን የሰው ሕይወት አልጠፋም ተብሏል። ከሂዝቦላ የሚሰነዘሩ ጥቃቶችን ለመቅረፍ ባሳለፍነው ሌሊት የእስራኤል መከላከያ ሰራዊት በሊባኖስ ጥቃት አድርሷል። የጥቃቱ ሰለባ ተሆኑት የሂዝቦላ ቦታዎች መካከል የተለያዩ መሰረታዊ የሽብር ድርጊት ማራመጃ አውታሮች ይገኙበታል። ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ በተከሰተ የመኪና አደጋ አንድ የ35 ዓመት ሰው ሕይወቱን አጥቷል። የመኪና አደጋው የተከሰተው ጌኒገር ተብሎ በሚጠራው ኪቡጽ አካባቢ ሲሆን በዚህ የመኪና አደጋ ቁጥራቸው በርካታ የሆኑ መኪናዎች ተሳትፈዋል። በአጠቃላይ 6 ሰዎች መቁሰላቸው ሲዘገብ ከነዚህ መካከል አንድ 10 ዓመት ልጅ ይገኝበታል ተብሏል። ግለሰቦቹን ለመታደግ ወደ ቦታው ተጉዞ የነበሩ የሕክምና አባላት በተከሰተው የመኪና አደጋ ሕይወቱን ያጣውን የ35 ዓመት ግለሰብ በሕይወት ለመታደግ ከፍተኛ ጥረት ቢያደርጉም በጠና በመጎዳቱ ሊታደጉት አለመቻላቸውን ገልጸዋል። የተቀሩትን እንዳስፈላጊነቱ የተለያዩ ሕክምና እርዳታዎችን እያደረጉ ለቀጣይ ሕክምና እርዳታ ሆስፒታል መውሰዳቸውን አሳውቀዋል። ተዚው የዜጎች ጉዳት ሳንወጣ በአርባዎቹ እድሜ ክልል የሚገኙ ሁለት ባልና ሚስቶች ትናንት አርብ መኪና ውስጥ ሕይወት አልባ መገኘታቸው ተዘግቧል። ግለሰቦቹ ትናንት ጠዋት ጀምሮ መዳረሻቸው ሳይታወቅ ቆይተው የነበረ ሲሆን ከሰዓት በኋላ የሰራ አካላታቸው በጥይት ተበሳስቶ መኪና ውስጥ ሟጻ ኢዞሪት ጌዘርት በሚባለው አካባቢ ሕይወት አልባ ተገኝተዋል። ሟች ባልና ሚስት ለሽርሽር እንደሚወጡ ለቤተሰብ አሳውቆ የነበረ ሲሆን ከተወሰነ ጊዜ በኋላ በስልክ ጥሪ ሊገኙ አልቻሉም። ኖርማል የሚባሉ ሰዎችና ኖርማል የሚባል ትዳር እንደነበራቸው ቤተሰቦቻቸው ተናግረዋል። ግለሰቡ ህጋዊ ፍቃድ ያለው ሽጉጥ መያዙን ሲጠቁሙ ፖሊስ ገድሎ ራሱን የማጥፋት ድርጊት ሊሆን ይችላል በሚል ጥርጣሬ ማጣራት ጀምሯል ተብሏል። እስራኤልና አሜሪካ ባንድ ሆነው ኢራንን በደበደቡበት አንበሳው አገሳ ጦርነት ከኢራን ወደ እስራኤል የተተኮሱትን አብዛኛዎቹን ሚሳኤሎች ታድ የሚባለው የአሜሪካው የሚሳኤል መቃወሚያ ነው ያከሸፋቸው ተባለ። አሜሪካ ታላት ታድ የሚባለው የሚሳኤል መቃወሚያ ግማሽ ያሉን በመጠቀሟን ዋሽንግተን ፖስት ይፋ አድርጓል። አሜሪካ በአምባሳዋ ገሳት ኦርነት ብቻ 200 የሚሆኑ ታድ የጸረ ሚሳኤል መቃወሚያ ተጠቅማለች። ይህ መጠን እስራኤል ዜጎቿንና ተቋማቶቹን ለመጠቀም ከተጠቀመችበት በጥፉ ነው ተብሏል። አሜሪካውያን ምን አልባት ከሰሜን ኮሪያና ቻይና ወደ አሜሪካ የሚሳኤል ጥቃት ቢሰነዘር አሜሪካ ጥቃቶቹን ለመመከት በቂ የሆነ የጸረ ሚሳኤል መቃወሚያ እንደማይኖራት ስጋት መኖራቸውን እየተናገሩ መሆናቸው ይፋ ሆኗል። እስራኤል 90 የሚሆኑ ጸረ ሚሳኤል ሄጾችንና 10 የሚሆኑ ኬላ ዳቪድ የሚባሉ ጸረ ሚሳኤሎችን በጥቅሉ እስራኤል 100 የሚሆኑ ጸረ ሚሳኤሎችን በአንበሳው አጋሳ ጦርነት ስትጠቀም አሜሪካ ከእስራኤል በላይ 120 ጸረ ሚሳኤሎችን መጠቀሟን የአሜሪካ የመከላከያ ሚኒስቴር መስሪያ ቤት ታወጣው መረጃ ለማወቅ ተችሏል። ከኢራን ወደ እስራኤል የተሰነዘረውን ትልቁን ጦርነትና እዳ የተሸከመችውና የተጋፈጠችው ጥቃቱ የተሰነዘረባት እስራኤል ሳትሆን አሜሪካ መሆኗን አሜሪካውያን እየተናገሩ ነው። ቁርባን ለማቅረብ ሐራ ባይት ወደሚባለው ቅዱስ ቦታ አጥር ጥሰው የገቡ 13 ወጣቶች በፖሊስ ቁጥጥር ስር መሆናቸው ታውቋል። ወጣቶቹን በሚመለከት ፖሊስ ተወጣው መረጃ ለማወቅ እንደተቻለው ወጣቶቹ የደህንነት ሰዎች የማይታዩበትን በር አፈላልገው የደህንነት ሰዎች አለመኖራቸውን ልብ ሲሉ የበሩን አጥር ሰብረው ወደ ቅዱስ ቦታው ለመግባት መቻላቸውን ተናግሯል። 13 ወጣቶች ሁሉም በፖሊስ ቁጥጥር ስር ሆነው ለምርመራ ተወስደዋል። አሜሪካና ኢራን በመካከላቸው ያለውን የተኩስ አቁም ስምምነት በዘላቂነት ለማስቀጠል በአሸማጋይ ሀገራት ድርድር እያደረጉ መሆናቸው ቢታወቅም ሲቢኤስ የሚባለው ሚዲያ አሜሪካ ጦርነቱን ለመቀጠል እየተዘጋጀች ነው ሲል ይፋ አድርጓል። በአሜሪካ መከላከያ ሰራዊትና በመረጃ ተቋማት የሚያገለግሉ ሰዎችና ባለስልጣናት በሳምንቱ የመጨረሻዎቹ ቀናት ለማከናወን አቅደዋቸው የነበሩ በርካታ ነገሮችን ለመሰረዝ ተገደዋል። ለመሰረዝ የተገደዱትም አሜሪካ በኢራን ላይ ጦርነቱን ልትቀጥል ትችላለች በሚል እሳቤ ነበር ተብሏል። ፕሬዚዳንቱ ራሳቸው ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር ወደ መቋጫው እየተቃረበ በመሆኑ ብዙ ጊዜያቸውን ስለያዘባቸው በልጃቸው ሰርግ ላለመገኘት ልጃቸውን ቁመው ላለመዳር መገደዳቸውን አሳውቀዋል። ፕሬዚዳንቱ በኒውዮርክ ከተማ የሪፐብሊካን ፓርቲ ባዘጋጀው ስብሰባ ላይ ተገኝተው ሲናገሩ ከኢራን ጋር የተጀመረው ጦርነት በቅርቡ ይቆማል፣ ኢራን ስምምነት ላይ ለመድረስ ትፈልጋለች፣ የሚሆነውን እናያለን፣ ኢራንን ድቅቅ አድርገን መተናታል፣ ለኢራን የኒውክለር መሳሪያ ሊኖራት አይገባም በማለት አንድ ሰው በተቀራረበ ጊዜ የተናገራቸው የማይመስሉ ወጥነት የሌላቸው አብረው ሊሄዱ የማይችሉ ንግግሮችን አድርገዋል። በኢራን በኩል ድርድሩን ተሚያደርጉት አባላት መካከል አሜሪካ ጦርነቱን ሙሉ በሙሉ አልቀጥልም፣ ጦርነቱን አቋርጫለሁ እስካላለች ድረስ በብዙ ጉዳዮች ላይ ለመወያየት አንችልም እያሉ እየተናገሩ ነው ተብሏል። በአውሮፓ ህብረት 10 የሚሆኑ ሀገራት በእስራኤል በይሁዳና ሰማርያ ቀበሌ አካባቢ የሚመረቱ ቃዎችን ላለመግዛት ማዕቀብ ለመጣል ስራ መጀመራቸውን አስታውቀዋል። አውሮፓ በይሁዳና ሰማርያ ቀበሌ የሚመረቱ እቃዎች ዓለም አቀፍ ህግን ባላሟሉ አካባቢዎች በመመረታቸው የተነሳ ልንሸምታቸው አንችልም በማለት ማዕቀቦችን ለመጣል ስብሰባዎችን ማድረግ ጀምራለች። 10 የሚሆኑ የአውሮፓ ሀገራት እስራኤል ጭቆና ስር በሚገኙ አካባቢዎች የሚመረቱና የሚሰሩ እቃዎች ወደ አውሮፓ ገብተው እንዳይሸጡ በአውሮፓ ገበያ ላይ እንዳይገኙ ለማድረግ በውጭ ጉዳይ ሚኒስትሮቻቸው አማካኝነት ስብሰባ ተደርጎ እስራኤል እንድትገለል፣ እስራኤል እንድትወገዝ ማድረግ ጀምረዋል ተብሏል። መርከቦችን ተጠቅመው ወደ ጋዛ ሰርጥ ሲጓዙ በእስራኤል መከላከያ ሰራዊት ቁጥጥር ስር የሆኑ አክቲቪስቶች በእስራኤል እስር ቤት የወሲብ ትንኮሳዎች ደርሰውብናል ሲሉ እስራኤልን ወነጀሉ። በእስራኤል በቁጥጥር ስር ተሆኑት አክቲቪስቶች መካከል 15 የሚሆኑት አሰቃቂ ለሆነ የወሲብ ትንኮሳ ተጋልጠናል በማለታቸው የተነሳ የጣሊያንና የጀርመን ባለስልጣናት በእስራኤል ላይ የማጣራት ስራ መጀመር አለበት ማለታቸውን ይፋ አድርገዋል። አክቲቪስቶች ሮይተርስ ለሚባለው ሚዲያ ቅሬታቸውን አቀርበው ይፋ የተደረገው ትናንት አርብ ሲሆን ሁሉም ቅሬታ አቅራቢዎች ከእስራኤል እስር ቤት ተለቀው ወደ መጡበት እንዲመለሱ ተደርጓል ተብሏል። ጀርመን በእስራኤል ላይ የቀረቡት ቅሬታዎች ከባድ በመሆናቸውና የተጎዱ ሰዎች ምልክት እየታየባቸው በመሆኑ የጀርመን የውጭ ጉዳይ ሚኒስተር ሰዎች በትሩክ ጉዳት ደርሶብናል የሚሉ አክቲቪስቶችን አግንተው ማነጋገራቸው ታውቋል። በቻይና በአንድ ማዕድን መቆፈሪያ ቦታ በተከሰተ ፍንዳታ ቢያንስ 82 ሰዎች መሞታቸውን የሀገሪቱ መንግስት አስታውቋል። ፍንዳታው የተከሰተው በሰሜናዊ ቻይና በሚገኝ የማዕድን ማውጫ ቦታ ሲሆን ፍንዳታው በተከሰተበት ሰዓት 247 የሚሆኑ ማዕድን ቆፋሪዎች በውስጡ ነበሩ ተብሏል። የፍንዳታው መንስኤ ምን እንደሆነ ለማወቅ የቻይና መንግስት ገልጾ መንስኤውን ለማጣራት ስራ እንዲጀመር የሀገሪቱ ፕሬዝዳንት ሻይ ትዛዝ መስጠታቸው ተዘግቧል። የአደጋ ጊዜና የነፍስ አድን ድርጅቶች በፍንዳታው ምክንያት በፈራረሰው ዋሻ ውስጥ የተያዙና የታፈኑ ሰዎችን ለማውጣት ስራቸውን አጠናክረው ቀጥለዋል። ጥፋተኞቹ ተፈልገው በቁጥጥር ስር በመሆን ለፍርድ እንዲቆሙና አስፈላጊውን ቅጣት እንዲጣልባቸው ፕሬዝዳንት ሻይ ጨምረውና አጥብቀው አሳስበዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይህን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን ሁኑ። አብራችሁን ስለቆያችሁ እናመሰግናለን።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን መምህር ዮሴፍ ፍረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ እንደምን ዋልክ? ሻባት ሻሎም።
1: ገብርኤል ሰላም ለምን አድማጮችም ሻባት ሻሎም።
0: ኢየሩሳሌም ዋና ከተማችን እንዴት መስላለች?
1: ዛሬ በጣም ደመናማ ያለ ነገር ነው፣ ግን አየሩ ተስማሚ ነው። ትንሽ ቀዝቀዝም ቢል በጣም ቆንጆ ነው።
0: የዘንድሮ ደግሞ ሙቀቱ ትንሽ የዘገየ ይመስላል። አሁን ወደ እንትን እየተጠጋን ነው፣ ወደ ክረ ወደ በጋው ሁኔታ።
1: አዎ ብዙ ነገሮች እየዘገዩ ነው የሚመጡት።
0: አዎ እንደው መምህር ዮሴፍ በሰሜን እስራኤል አልቆም አላስቀምጥ ያለውን ራክፋን የሚባለውን ወይም የሚፈነዱ ድሮኖችን እንጀምር። ዛሬ ጧትም ያለምንም ማስጠንቀቂያ በሰሜን እስራኤል ሮሻኒ ክራ ተብሎ በሚጠራው አካባቢ ድሮን የሚፈነዳ ድሮን ወድቋል። በእርግጥ የሰው ህይወት አልጠፋም፣ የንብረት ውድመትም እስካሁን አልተዘገበም። በዚህ አካባቢ ያለውን ችግር ለመቅረፍም የእስራኤል አየር ኃይል ወደ ውስጥ እየገባ የሚያደርገው ጥቃት አለ። ይሁን እንጂ አሁንም ግጭቱ እንደቀጠለ ነው እና ይሄ አካባቢ ምናልባት ከኢራን ጋር ተያይዟል ወይስ ከኢራኑ ጋር ምንድን ነው አሁን መፍትሄው ሊሆን የሚችለው?
1: አዎ አንተ ደግሞ ምን ነው አፍንጫ ሲመታ የሚያለቅሳል አይደል? በትክክል እንደዛ ነው። ምክንያቱም ከኢራን ያለው ጉዳይ እስካልተቋጨ ድረስ እዚህ ያለውም ሊቋጭ አይችልም። የሰላም ስምምነት፣ የተኩስ አቁም ስምምነት የሚባሉ ነገሮች አሉ። ይሄ ነቀብ አባት ነው። ምክንያቱም የሰላም ድርጅት የሚባል የሰላም ማለት የተኩስ አቁም ስምምነት የሚለው ነገር እንደ መዲናና እንደ ሀገርና እንደ ሕዝብ ከሊባኖስ ጋር እንጂ እዚህ ነገረኛው አሸባሪው የሂዝበላ ድርጅት ጋር አይደለም። ከሆነ ደግሞ ራሱን ነጻ አድርጎ በዜና እንደጠቀስከው አንዴ ራክፋን አንዴ ድሮን አንዴ ሌላ ነገር እያደረገ ይተኩሳል። እሱ ነጻ ነው፣ ራሱን አግድሎ እየተኮሰ እየታገለ ያለ ነው። ያ ደግሞ ያው እንግዲህ ኢራን በምትሰጠው መመሪያ መሰረት በምታቀርብለት ግብአት መሰረት እንደመሆኑ መጠን ያው ሊቆም አልቻለም።
0: እንደውም አሁን ድሮፕ ሳይት የሚባል በአሜሪካን ሀገር የሚገኝ አንድ የዜና ወኪል ወይም አታ እንትን ድረገጽ ኢራኖች ለአሜሪካ አዲስ ሀሳብ አቅርበዋል። አዲስ ሀሳብ ካቀረቡት መካከል ወደ ታች ወረድ ሲባል ምንድን ነው ያሉት? በዚህ ሀሳባቸው አሜሪካ ጦርነት ለማቆም በይፋ ጦርነት አቁም ያለው ትበል፣ እነሱ እንዳጻ ያቀረቡት። ሌላው ደግሞ ወደ ታች ሲወርድ እስራኤል በሊባኖስ የምታደርሰውን ጥቃት ታቁም። እንደው ኢራኖች አሜሪካና እስራኤል የመተዋት አሜሪካና እስራኤል ብዙ ጥቃት ያደረሱባቸውም አይመስሉም። እንዲሁም እነሱ አሸንፈው እነዚህ ሀገራት እኛል ነው የሚቀበሉ ከሆነ ወደ ስምምነት እንደርሳለን ወይም እንምራቸዋለን የሚል ነው የሚመስልና መምህር ዮሴፍ እንዲያው ይሄ የኢራን እንዲያው በጣም የልብ ልብ መሰማት በጣም ስላልተመቱ ነው ወይስ ስነ ልቦናቸው እንደዚህ ነው?
1: በመጀመሪያ ደረጃ ሁለተኛ ያልከው በጣም በጣም መላሽ ነው። ስነ ልቦናቸው፣ አእምሯቸው ወይም ደግሞ ይሄ ርዕዮተ ዓለማቸው በሀገራቸው ፖለቲካና መመሪያ በባህላቸውም ጭምር ልክ እንደዚህ ነው። አሁን አሜሪካና ኢራን ያሉበት ሁኔታ አሜሪካም ኢራንም ጦርነቱን አይፈልጉም። እውነት ለመናገር ያህል ግን የተጀመረ ያልተቋጨ ነገር አለ። ጦርነት በማሸነፍ ወይም በስምምነት ይደመደማል። ተጨባጩ ሁኔታ ግን የበላይነቱን የያዘው ማን ነው የሚለው ነው። አሁን የጠቀስከው ነገር
0: ማን ነው የያዘው? ግን እንደ እውነት ለመናገር ማን ነው የያዘው? እሺ
1: ነግርህ ነው። አሜሪካ ምን ተይዞ ምንም ያቋጨችው ነገር የለም። ኢራን እየተቀጠቀጠች የድመት ነፍስ ይዛ እየተዋጋች ያለችበት ሁኔታ ነው ያለው። ግን አሁን እንደጠቀስከው በባህላቸውም ይሁን በስነ አእምሯቸው ኢራኖች ልክ እንደ አሸናፊነት ከላይ ሆነው ብዙ ነገር ለአሜሪካ ይላሉ። አሁን አሜሪካ በተለይ አሜሪካና ዶናልድ ትረምፕ ፕሬዚዳንታቸው ያሏቸው የገቡት ቃልና መሰናክሎቻቸው በሚለው እንየው። ለኢራን ሕዝብ እየደረስን ነው ብለው ነበር በመጀመሪያው ታስታውስ ከሆነ።
0: አዎ አዎ።
1: የኢራን ገዥ መንግስት መቀየር አለበት ብለው ነበር። የተቀመመ ዩራኒየም ጉዳይ ከኢራን መውጣት አለበት ብለው ነበር። የሆርሙስ ባህር በር መከፈት አለበት ብለው ነበር። የባለስቲክ ሚሳኤሎች ከመጠን በላይ እንዳይመረቱ ብለው ነበር። የትኛው ተሳክቷል?
0: ምንም
1: አልተሳካም። ኦኬ፣ አሁን ለዶናልድ ትራምፕ መሰናክሎቻቸው ምንድን ናቸው? የአሜሪካ ህዝብ ድጋፍ ፍጥረት 34% ብቻ ነው የሚደግፋቸው። የአሜሪካ መንግስት ለጦርነቱ ድጋፍ አያደርግም እንደ መንግስት ማለት ነው። የዓለም ኢኮኖሚ ማሽቆልቆል በተለይ በነዳጁ በኩል። ኦኬ፣ በበጋ ወይም በቅርብ ጊዜ የሚዘጋጀው የሞንዲያል ጉዳይ በዜናውም ጠቅሰዋል። የልጃቸው ሰርግና በተለይ ደግሞ የኢቫንካ ትራምፕ የልጃቸው የግድያ እቅድና ሙከራ የመሳሰሉት በጭንቅላቶቻቸው ይሯሯጣል። ዶናልድ ትራምፕን በምናያቸው ጊዜ እዚህ ላይ ምንድን ነው በጣም ጽኑና ጎበዝ የሚያደርጓቸው? ትናንት የተናገሩት ዛሬ የለም፣ ዛሬ የተናገሩት ነገ የለም። ሁልጊዜ ለማንም ይሁን ለማንም ምንም ሊይዘው የማይችል መፈናፈኛ ወይ ደግሞ መስመራቸው ይሄ ነው ብሎ ሊያስብ የሚችል ሰው የለም።
0: ይሄ ግን ድክመት ነው፣ ጥንካሬ ነው። ግን መምህር ሰው
1: በጣም ጥንካሬ ነው። አንዳንድ ጊዜ
0: አይጨበጥም እኮ ንግግራቸው አይጨበጥም።
1: አንተ ደግሞ መሮጫውን ካወቅ ሌላ ቦታ አቋርጠህ ልትበታው ትችላለህ። የማታውቅ ከሆነ ግን
0: ታክቲክ ነው። ኦኬሽ
1: አዎ፣ እውቀት ኃይል ነው ይባል የለ። እውቀታቸው የረቀቀ ሆኗል። እና በእነዚህ ነገሮች ውስጥ እንግዲህ ተወጥረው ያሉ ሰውዬ እንደመሆናቸው መጠን የገቡት ቃል እንግዲህ ተረስቶ እየሰማን ያለ ነው። ብዙ ነገሮች ተረስተው እየሰማን ያለ ነው። ለስምምነት የድርድር ሙከራ እየተደረገ ነው። ነገር ግን ስምምነቱ ካልተሳካ እንዲህ አይነት ነገሮች ከአሁን በፊት ነበሩ። ካልተስማሙ እንዲህ እናደርጋለን የሚሉ ነገሮች ነበሩ። በተለያዩ የህዝብ መገናኛዎች እንደምንሰማው አንድ ጊዜ በቅርቡ ሊዋጉ ነው፣ ሌላ ጊዜ ደግሞ በድርድሩ ውል ሊፈጸም ነው በማለት ያው መያዣ መጨበጫ የሌለው ነገር ሁልጊዜ ያጎርሱናል፣ ያቀምሱናል። እውነታው መረጃ መሰብሰብ፣ መላምት፣ እቅድና ጥቅሙ ሎጂስቲክ ወይም ደግሞ ለትልቅ ኃይል ያለው ስርዓተ ቅንብር ማድረግ ስለ እንደመሆኑ መጠን ይሄ እነዚህ አሁን የነገርኩ ሶስት ነገሮች ለድርድሩ የሚሆን ለጦርነቱ መሰረት እንደመሆናቸው መጠን በጣም ወሳኞች ናቸው። ለጦርነቱ ወይም ለስምምነቱ ከምንሰማው ይልቅ ሲሆን ማየቱ በጣም ጠቃሚ ነው ተብሎ ነው የሚወሰደው። እዚህ ላይ
0: ግን መምህር ዮሴፍ፣ አሁን ባለንበት ሁኔታ ኢራን የአሜሪካን ጦርነት አለመፈለግ በመመልከት ነው ወይስ ሌሎች እንደሚሉት አሜሪካን ወደ ጦርነቱ የገቡት በእስራኤል ግፊት ስለሆነ አሁንም እስራኤል ተገፍተው እንደገና ዳግም አይጀምርም በማለት ነው ወይስ የመጣው ይምጣ እስከምንሞት እስከምንፈራረስ ታግለን እንጠፋለን በማለት ነው ወይስ ከጀርባቸው እውነት እንደሚባለው እነ ቻይናን ሌላ ሀገሮችን ስላሰለፉ የሚጎላቸውን በዛ አካባቢ እየተኩ ስለሚቀጥሉ ነው? ምንድን ነው አሁን ኢራን አሜሪካ ነገ ጦርነቱን እጀምራለሁ ብትል ወይስ አሜሪካ ብዙ ጊዜ የመዋጋት ፍላጎት የላትም አንድ ወር ሁለት ወር አድርጋ ወይም እዛ በታች አድርጋ ትተወናለች እስከዛ እንደበቃለን እንደምንም ብለን እንወጣለን በማለት ነው? የኢራን ጥንካሬ ያለን ብለው አሁን ለዓለም እየሸጡ ያሉት ምኑን ነው?
1: ለዓለም እየሸጡ ያሉት እንደምታውቀው ያው ዶናልድ ትራምፕ ቻይና ሄደው የቻይናውን አነጋግረው ስምምነት ላይ ደርሶ ተመልሰዋል። ራሻ የራሷ ችግር አለባት የተዘፈቀችበት። ሌላ ሀያል ሀገር ማን ሊኖር ይችላል? እንግዲህ እነዚህ ሁለቱ በዚህ ውስጥ በጨዋታው ውስጥ ከሌሉና ወይ ደግሞ እንዳይኖሩ ከተደረጉ ኢራን እያደረገች ያለችው ያው ትልቅ ሀገር ናት፣ ሰፊ ሀገር ናት፣ ለዘመናት ያካበተችው ነገር አላት። ከአንድ ሺህ በላይ በጣም አደገኛ ተምዘግዛጊ ሚሳይሎችን እንዳላት እየተነገረ ያለበት ሁኔታ እና ቀደም ሲል የነገርኩህን የዶናልድ ትራምፕ የፕሬዚዳንት ዶናልድ ትራምፕ መሰናት

0: ላይ ያለው ጨዋታ ሌላ፣ ህዝብ ያለው ትንታኔ ሌላ ጨዋታ ነው።
1: መልካ ሌላው መርከቦችን በመጠቀም ወደ ጋዛ ሰርጥ ለመግባት ሞክረው የነበሩ ይሄ ማርገኔ አማሻት የሚባሉት በቁጥጥር ስር ሆነው እየተመለሱ ያሉበት ሁኔታ አለ። አሁን እነዚህ ሰዎች በተለይ ወደ 15 የሚሆኑት በእስራኤል በቁጥጥር ስር ሆነን እስር ቤት በነበርነ ጊዜ ከፍተኛ የሆነ የወሲብ ትንኮሳና መደፈር ደርሶብናል ብለው እስራኤልን እያጠላሉ ነውና፣ ይሄ ከሩቅ ነው ለሚያዩ ሰው እውነት አይመስልም። ምክንያቱም እነዚህ ሰዎች በህግ ማለት ወደ ጋዛ ሲገቡ የተያዙ ናቸው። እስራኤላውያን እነዚህን ሰዎች በቁጥጥር አድርገው ደፍረው ስማቸውን የማጥፋት እንደዚህ አይነት ወንጀል የመስራት ፍላጎት ያለው ወይም ሞራል ያለው መከላከያ ሰራዊት የላቸውም እና ይሄን እውነት የሆነ ማስረጃ ነገር ኑሯቸው ነው ወይስ ስም ለማጥፋት ነው? ምንድን ነው ይሄ አላማው? ምንድን ነው የዚህ ነገር?
0: በታሪክ ልንገር፣ በጎዳና ላይ እየፈጠነች የምትሄደው የአእምሮ ህመምተኛ ሽር ሲል አልወድም አለች ይባላል። ይሄ እነዚህ ማሽካቶች ሲሆን፣ በእስራኤል በኩል ደግሞ ዝምታ ወርቅ ነው። ቢሆንም በጩኸት መሀል ግን ህይወት አለ፣ መንቀሳቀስ አለ፣ ድርጅቶች አሉ፣ እነዚህንም ማሳየት ያስፈልጋል ያለው ኢታማር ቤንግቪር ነው። እነሱን በተመለከተ ይሄ ከሆነ እንግዲህ የብሔራዊ ደንበር ጠባቂ ኢታማር ቤንግቪር በመርከብ ወደ አዛ ለመግባት ከሞከሩትና በእስራኤል ኃይል በተያዙት ሰዎች ነገር እንግዲህ ብዙ ብዙ ነገሮች እየተባለ ያለበት ሁኔታ ነው። ግን ይህን ምስል አውቀው ሂደው መነሳታቸው እና ይሄ ምስል ደግሞ በይፋ መውጣቱ እንደዚሁ ለጨዋታ አይደለም። በውስጠ ምስጢሩ ስናየው በተለይ በተለይ ከኦክቶበር 7 በኋላ ለማንም ለምንም ደንታ የለንም ነው። የአውሮፓ ማዕቀብ ደግሞ በእስራኤል ላይ አዲስ አይደለም። ከአሁን ፊት ሁልጊዜ ማዕቀቦች ይደረጋሉ። ምክንያት ብቻ ነው የሚፈልጉት እዚህ ሀገር በይሁዳና ሰማሪያ ያሉ ፍልስጤሞች ተነኩ፣ ማዕቀብ። እዚህ አንገዛም፣ ይህን አንገዛም። ኦኬ፣ ምንም ችግር የለም። ግን ተመልከት፣ ለማንምና ለምንም የማንበረከክ ወይም ደግሞ የማንበገር አገር መሆናችን ማሳወቁ አይከፋም። መጡብን እንጂ አልሄድንባቸውም። በተለይ ለአውሮፓውያን የጀልባ መሰሪዎች የተደረገላቸው አቀባበል፣ የፈለገውን ቢሉ የፈለገውን ተደፈርነ፣ ምንድን ነው የሚባለው፣ ተጎዳነ፣ አስተቃዩነ ቢሉ እነሱ ምን ሊያደርጉ ሊመጡ ድብድባ ሊለቅሙ ነው? ታኮዚም ሊለቅሙ ነው?
1: አሸባሪ ለመደገፍ ነው የመጡ እነሱ?
0: ትክክል።
1: እስራኤልን የደፈሩ፣ እስራኤልን ያሰቀቁ፣ እስራኤልን አሁንም እያስጨፈጨፉ ያሉ ሰዎችን ለመደገፍ የመጡ ናቸው። ለአዛ ምስኪኖች ሳይሆን ለአዛ አሸባሪዎች የመጡ ሰዎች ናቸው። ግልጽ ነው።
0: አዎ፣ በትክክል በትክክል። ይህ ከሆነ ደግሞ አይደለም አውሮፓ፣ ማንኛውም ሀገር እንደዚህ አይነት እስራኤል እየደረሰባት እንዳለው ቢደርስባቸው ኖሮ አጸፋቸው አሰቃቂ ነበር። በእስራኤል የሆነ ነገር ሁሉ ግን ብዙ ጊዜ ተቃውሞ፣ ማዕቀብ፣ ማውገዝን ያስከትላል እና
1: አሁን አስር የሚሆኑ የአውሮፓ ሀገራት በይሁዳና ሰማሪያ የሚመረቱ ምርቶችን የሚሰሩ እንትኖችን እቃዎችን ወደ አውሮፓ ገብተው እንዲሸጡ አንፈልግምና ማዕቀብ ማድረግ እንፈልጋለን ብለው ስራ ጀምረዋልና ማንን ለማስደሰት ነው መመሪያ ዮሴፍ እነዚህ ሀገራት እንደዚህ የሚሉት እነዚህ መሪዎች?
0: ያው የአረቡን ሀገር ለማስደሰት በተለይ በተለይ እስካሁን ያለቀቁት ይሄ ዲፕ ስቴት የሚባለው የሰው ልጆች መብት የሚባለው ነገር አለ። ይሄ ዲፕ ስቴት ደግሞ እስከ መቼውም አይለቃቸውም፣ ቆይቶ በእርግጥ ይጎዳቸዋል። የሰው ልጆችን መብት ማክበር ጥሩ ነው፣ ነገር ግን የሰው ልጆችን ማክበር ደግሞ ማክበር ለሚችሉ እንጂ እየተለቃቀሙ አንተ በዚህ ውጣ፣ አንተ በዚህ ውጣ ብለው አገርን በፕሮቮኬሽን ለመጉዳት ለሚመጡት የሚያደርጉት አገር ባል በስመ የሀገራችን ዜጎች በሚል ጻድቆች እንዳልሆኑ ያውቃሉ፣ ትክክል እንዳልሆኑ ያውቃሉ። ግን ማናቸው እንደዚህ የሚያደርጉት አገሮች እስካሁንም የሚጠሉ እነ ማነው ስሙ እነ ስፔን በተለይ በተለይ
1: ኤርላንድ
0: የመሳሰሉ ነገሮች ብዙዎች አሉ። አዎ፣ እንደ በል ያሉት ናቸው። ስለዚህ እነዚህ ደግሞ አዲስ አይደሉም ለእስራኤል። እስራኤል ደግሞ እንግዲህ ህልውናዋን ለማስጠበቅ ማንነቷን ደግሞ በበለጠ በይፋ

0: ትልቅ ለማድረግ የምትጠቀምበት መንገድ አለ። ይሄ መንገድ ደግሞ እነሱ ፕሮቮኬሽን እንዳደረጉት በፕሮቮኬሽን አጸፋ ባጸፋ የሚል ነገር ነው። በእርግጥ ብዙዎች ያወግዙታል ይሄን የኢታማር ቤንግቪር ድርጊት። ባይሆን ኑሮ ባይሆን ኑሮ እስከ መቼ ተደብቀ ትዘልቃል?
1: ኦኬ
0: ከኦክቶበር 7 በኋላ ህልውናህን በተቻለው መንገድ በተቻለ ሁኔታ የማስጠበቅ ሁኔታ ነው። ማን እነሱን ማን ይደፍራቸዋል? እስኪ በእግዚአብሔር
1: እኮ ለዛ ነው አሁን አሁን ኢታማር ቤንግቪር እንዲህ አድርጎ ስላሳየን እኛ ደግሞ ተደፍረናል ብለን እስራኤልን እንክሰስ ካልሆነ በስተቀር እስራኤል ያዛን አሸባሪዎች እኮ እንደዛ የምታረግ አለች። ምን እንኳን እነዚህ እርዳታ የመጡትን ሌላው እንደው ባለን ጊዜ መመሪያ ዮሴፍ፣ አሁን ባለንበት ጊዜ እንደምታውቁ በተለያዩ አቅጣጫዎች ጦርነት አሉብን። መንግስት ተጠምዶ ያለ በዛ ነው ያለ አቅሙን ይጠቀማል። አገሪቱን ከጦርነት ችግር ለማውጣት ይሰራል። መንግስት እንደ መንግስት ያሉበትን ድክመቶችም ይዞ ማለት ነው። በሌላ በኩል የሀረዲ ፓርቲዎች መጡና አሁን ላለው የጥምር መንግስት እኛን የኛ ወጣቶች ወደ ውትድርናው እንዳይዘምቱ የሚያደርግ ህግ ከሌለ ወደ ምርጫ እንሄዳለን አሉ። አሁን መንግስት ጦርነት እያስተናገደ ባለበት ሰዓት ወደ ምርጫ ለመሄድ አስቸጋሪ ነው። ምርጫ ደግሞ በተረጋጋ ሁኔታ የሚደረግ በዲሞክራሲ መንገድ የሚደረግ ሁኔታ ነው። ሌላው በዚህና በዚያ ያለውን ሰላማዊ ሰልፍ እናያለን። ከዛ ባልተናነሰ ጠቅላይ ሚኒስትሩ የሀረሪ ወጣቶች እንዳይዘምቱ ቢያደርጉ ያለውን ይሄንን እንዴት የአገሪቱን ሁኔታ ያልተረዳ መንግስት ተብሎ ውድቀት ሊደርስበት ነው። ይሄንን ይዞ ወደ ምርጫ መሄድ ደግሞ አስቸጋሪ ነው። የሀረሪ ወጣቶችን አይዘምቱም ቢሉ ደግሞ የሀረሪ ፓርቲዎችን ሊያጡ ነው። ይሄ መንግስት ያለበት ምስቅልቅል ሁኔታ፣ የአገሪቱ ያለችበት የጦርነት ሁኔታ ወደዜት ነው ዞን ሊሄድ የሚችለው? መምህር ዮሴፍ።
0: አዎ ባጎረስኩ ተወቀስኩኝ የሚባል ነገር አለ። እንግዲህ ይሄ አሁን ያለው መንግስት ሙሉ በሙሉ ቀኝ መንግስት ነው። ይሄ ሙሉ በሙሉ የሆነ ቀኝ መንግስት ደግሞ ሀረዲዎችን ጨምሮ ነው። እንግዲህ እነዚህ ሀረዲዎች ይሄን መንግስት ጫን በማለት የሚፈልጉትን ለማግኘት ሙከራ ማድረግ ሆግ ዩስ ባሁሬ ሽባ ወይም ደግሞ ፕቶር ምግዩስ ካሹባ ግዩስ የምትለው ይሄ ነጻ መልቀቅ የሚለው ነው። ይሄ ፍሬ የሌለው ነገር ነው። ምክንያቱም ከፍተኛው ፍርድ ቤት ውሳኔ ካሳለፈ በኋላ ለማይመለመለው ሀረዲዎች ተጨማሪ ኢኮኖሚያዊም ሆነ ማንኛውም ማዕቀብ እንዲደረግባቸው ብሏል። ይሄ ከሆነ ደግሞ መንግስት እንደነዚህ ፍጡር መስጠት አይችልም አሁን ባለው ሰዓት፣ ምክንያቱም የረቀቀና የተዘጋጀ ነገር ባለመኖሩ። ይሄ ከሆነ ሁለት አማራጭ አለ። አንድ እንደምንም ይህን ያረቀቀ ነገር አርቅቆ ቶሎኑ ህጉን መሳለፍ፣ ያለዛ ደግሞ ክኔሴቱ ይበተን ይላል። የሚበተን ከሆነ ደግሞ እነዚህ ሀረዲዎች ከሚያውቁት ሰይጣን የማያውቁት መላክ ከማያውቁት መላክ የሚያውቁት ሰይጣን የሚባል ነገር አለ። ኦኬ ከሚያውቁት
1: ምንም ተጣልተው ቢለያዩ
0: ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባል ነገር አለ። ይህን ይዘው የመንግስት ይዘው ቢሄዱ ይሻላቸው ነበር። ምክንያቱም ማንኛውም ግራ ክንፍና ከመሀከል ወደ ግራ የሆነ ሁሉ ይህን መንግስት እየጨቀጨቀ እያወገዘ ያለበት ሁኔታ ነው። ምልመላን በተመለከተ ይህ ከሆነ ደግሞ እንግዲህ የሚቀጥለውን መንግስት ማን ያዋቅረው? ማን ዞሮ ዞሮ ያው ነው ለነሱ። ግን በአንዳንድ መልኩ ስታየው አውቆ የሆነ አውቆ የተፈጠረ ግጭት ይመስላል። እና አንዳንድ ጊዜ ፖለቲካ ብቻ ከክልይ ልከክልህ እንደመሆኑ መጠን ልታውቀው አትችልም። የፖለቲካ መጥፎነቱ እዚህ ላይ ነው። ያበላህን እጅ ትቆርጠዋለህ።
1: ነገር ለመሻገር ሲባል ይመስላል። ግን በሚቀጥለው ምርጫ እኛ ይህን መንግስት ጥቅም ስላልሰጠን ነው ምን ለያይ ብሎ በኋላ ከምርጫ በኋላ ደግሞ አሁን ከነከሌ ጋር ብንሄድ ይሻላል ነከሌ የሰጡን ነገር ከምንፈልገው ያንሳል ብሎ እንደገና ዙሮ ለመገናኘት ይመስላል። መምህር ዮሴፍ።
0: አዎ ሊመስል ይችላል፣ አቋምን ለማስተካከል እንደገና ደግሞ በሩጫ መሀል እንግዲህ ተመልከት፣ አንዳንድ ጊዜ አንዱን ሰው ሳይዘጋጅ ለመቅደም የሚደረግ ሙከራም ሊሆን ይችላል። ብቻ ብዙ ነገር አለው በውስጡ ብዙ ያከማቸው ነገር አለው። የሆነ እነዚህ ሀረዲዎች ሌላው ቀርቶ የሚቀጥለው እንኳን ሌላ መንግስት ሊቋቋም ሁለት ተወዳዳሪዎች ቢሆኑ ወደሚያመቻቸው ማዘንበላቸው አይቀርም።
1: መልካም። ነው ያለን መምህር ዮሴፍ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን። ሻባት ሻሎም።
0: ሻባት ሻሎም።
1: እግዚአብሔር ይስጥልን።
2: አምደ መዝናኛ በዚህ ፕሮግራም አድማጮችን በተለይ ወጣቶችን የሚያሳትፉ እያዝናኑ የሚያስተምሩ ዝግጅቶች ይቀርባሉ። አዘጋጅና አቅራቢ ወርቅነሽ ሸቴና ሰጠኝ ዘመነ።
3: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው የመዝናኛ ዝግጅታችን እንደተለመደው የተለያዩ ጥንክሮችን አሰናድተናል። አፍራችሁን ቆዩ። ወርቅነሽ ሸቴ ነኝ። በመጀመሪያው ዝግጅታችን ከደራሲያን ዓለም ከተሰኘው የፌስቡክ ድረገጽ ላይ ያገኘነውን ስለ ጓደኝነት የተጻፈ ጽሑፍ እናቀርባለን። ጓደኝነት ሰዎች ጓደኝነት የሚመሰርቱት ወይም የጀመሩትን ጓደኝነት የሚያጸኑት በአብዛኛው ስሜታቸውን የሚረዳና በጋራ የሚያስማማቸው ነገር ሲኖር ነው። ከጊዜ ወደ ጊዜ አንዳቸው የራሳቸውን አስተሳሰብና ጠባይ እየተወ የጓደኛቸውን ይከተላሉ። ቀድመው ይጠሉት የነበረውን ነገር በጓደኛቸው ምክንያት እየወደዱት ቀድሞ የያዙትን ምግባር ትተው የጓደኛቸውን ምግባር ይከተላሉ። በአጠቃላይ በክፉም ሆነ በደግ ከቅን ሰው ጋር ቅን ትሆናለህ፣ ከክፉ ጋር ደግሞ ክፉ ትሆናለህ እንደተባለው ባልንጀራቸውን ይመስላሉ። ለዚህ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው። በጓደኝነት ለበርካታ ዓመታት አብሮ መቆየት ያቀራርባል። በጋራ የሚስማሙበት ነገር እየበዛ ስለሚሄድ ሚስጥር መጋራት፣ በሐዘንና በደስታ መረዳዳት ይኖራል። ብዙ ገጠመኞችን በጋራ ማሳለፍ ስለሚኖርም እስከ ሕይወት ፍጻሜ የማይረሱ ትዝታዎችን ማፍራት ይቻላል። ሆኖም ግን ይህ ግንኙነት በፈተናዎች ውስጥ አብሮ ለመዝለቅ አስተማማኝ አይደለም። ከሁለቱ ጓደኛማቾች የአንዱ የሕይወት ፍልስፍና ሲቀየርም ያስተሳሰራቸው የጓደኝነት ክር እየላላ ይመጣና ሁለቱም የየራሳቸውን መንገድ መከተል ይጀምራሉ። ሁለቱም ከሐሳባቸውና ካሉበት ሁኔታ ጋር የሚስማማ አዲስ ጓደኛ አፍርተው ይኖራሉ። ይህ አይነቱ ጓደኝነት በተመቻቸ ሁኔታ ውስጥ ጊዜን ለማሳለፍ እንጂ ከዚያ ያለፈ ግብ ስለማይኖረው ማናቸውም ጓደኝነቱን ለማጽናት የሚያስፈልግ መስዋዕትነት ቢኖር ለመክፈል አይገደዱም። በጓደኝነት ውስጥ መዋደድ ሊኖር ይችላል። ፍቅር ተብሎ ለመጠራት ግን ሚዛን አይደፋም። አሁን ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ እናቀርባለን። በሕይወት ውስጥ አንዴ ከሄዱ የማይመለሱ ሶስት ነገሮች፣ ጊዜ፣ ቃልና አጋጣሚ። በሕይወታችን ውስጥ ልናጣቸው የማይገቡ ሶስት ነገሮች፣ ሰላም፣ ተስፋና ታማኝነት። በሕይወት ውስጥ እጅግ ዋጋ ያላቸው ሶስት ነገሮች፣ ፍቅር፣ እምነትና ጓደኝነት። በሕይወት ውስጥ እርግጥ ያልሆኑ ሶስት ነገሮች፣ ህልም፣ ስኬትና እድል። አንድን ሰው ሰው የሚያደርጉ ሶስት ነገሮች፣ ጠንክሮ መስራት፣ ቅንነትና ጽናት። በሕይወት ውስጥ አንድን ሰው ሊያጠፉ የሚችሉ ሶስት ነገሮች፣ ሱስ፣ ትዕቢትና ጭንቀት። ሰውነት ገጣሚ በቃሉ ሙሉ። ጭንቅላት ዓለም ነው፣ እድል ደግሞ እንዳንገት። ስንዞር የሚታይ ባግራሞት በድንገት። ካንገት በታች ያለው ትውልድ የሚያስቀጥል እድሜ የሚባለው የመኖሪያ ዘመን ሕይወት ነው ይባላል። አካል አጠቃላይ አንድ ላይ ሲተመን የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁት ምርትም እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አሁን ወደ ሚቀጥለው ዝግጅት እንለፍ። ፍቅር መልካም ነገር ነው። ፍቅር ባለበት መልካም ነገር አለ። ሰው በአካባቢው በአቅራቢያው የሚያገኘውን ሰው በእምነት በፍቅር ቢመለከተው ጥላቻ እየጠበበ መልካም ነገሮች እየበረከቱ ባለማችን ላይ የሰላም አየር በነፈሰ ነበር። ፍቅር በበርካታ ነገሮች ይገለጻል። የቤተሰብ ፍቅር፣ የሀገር ፍቅር፣ የሙያ ወይም የሥራ ፍቅር፣ በተቃራኒ ጾታዎች መካከል የሚፈጠር ፍቅርና ሌላም በርካታ የፍቅር አይነት። ሁለት ተቃራኒ ጾታዎችን ስለሚያጣምረው ፍቅር ያገኘነውን መረጃ ባጭሩ እናቀርብላችሁ። ሁለት ተቃራኒ ጾታዎች በተለያዩ ምክንያቶች ሲግባቡ ሲፈላለጉ ግንኙነታቸው ወደ ፍቅር ይቀየርና በሁለቱ መካከል ተቀባይነት ያለው ሐሳብ ከሆነ የተጠነሰሰው ፍቅር እያደገ ሁለቱን ጥንዶች በትዳር እንዲጣመሩና ጎጆ እንዲቀልሱ እስከ ማድረግ ይደርሳል። አዎ ፍቅር መልካም ነው። በተለይ በወጣትነት ጊዜ የተጀመረው ፍቅር በትዳር ውል እስኪቋጠር ድረስ ያሉት ዘመናት አንዱ ሌላኛውን በጣም የሚናፍቅበት፣ አንዱ ስለሌላው አብዝቶ የሚጨነቅበት ውብ ጊዜያት ሊሆን ይችላል። ፍቅረኛሞች በትዳር ከተጣመሩ በኋላ እንደሚታወቀው የሚወለዱ ልጆችንና ሌሎችን ጉዳዮች ተከትሎ በአንዳንድ ባለትዳሮች ላይ ፍቅራቸው ሲላላ፣ አንዱ በሌላው ላይ ቸልተኝነትን ሲያሳይ፣ ምናልባትም በጎጆአቸው ላይ መሰለቻቸትና ጭቅጭቅ ሲነግስ ይታያል። አልፎ አልፎም ፍቅር መሰናክል ሲገጥመውና ለሩቅ ህይወት ጉዞ የታሰበ ግንኙነት ባጭሩ ሲቀጭ እናያለን። በተለይ ጥልቅ ግንኙነት ከመሰረቱና ልጆችን ከወለዱ በኋላ የሚቋረጥ ፍቅር ዳግም ሌላ ግንኙነት እንዳይመሰርቱ ተስፋ በማስቆረጥ የብዙዎችን ህይወት ግራ አጋብቶ የሚቀር መጥፎ ክስተት ነው። አዎ ፍቅር መልካም ነገር ነው ብለናል። ጥላቻን የሚያጠፋ፣ ሰላምን የሚያነግስ ፍቅር። ታዲያ ለምን በፍቅር መካከል መሰለቻቸት፣ መራራቅ፣ ክፍተት ማስገባት ይፈጠራል? የፍቅር መሰናክሎች ምንድን ናቸው? ከተለያዩ መጣጥፎችና የኢንተርኔት ድረገጾች ላይ ያገኘናቸውን የፍቅር መሰናክሎች ተብለው የተገለጹ ሐሳቦችን እናቀርባለን። እንደ ፍቅር መሰናክል ሆኖ የሚገለጸው አንደኛው ነገር ቅናት ነው። ቅናት በጥርጣሬ የሰዎችን አመለካከት የሚበጠብጥና መዳኒት የሌለው መጥፎ አባዜ ነውና የቅናት ስሜት ሲሰማን ሁሌም ቆም ብለን ማሰብ እጅግ ጠቃሚ ነው። በቅናት መንፈስ ያለ ሰው መልካሙ ነገር እንኳን መጥፎ ሆኖ ነው የሚታየው። ሌላውና ሁለተኛው የፍቅር መሰናክል የሰው ወሬ መስማት ነው። ሰዎች ትዳርና ሌላም ቆም ነገር ሲይዙ ደስ የሚላቸው ቅናሳቢዎች እንዳሉ ሁሉ በተቃራኒው የሚያስቡም አሉና የሰዎች ምክርና ወሬ ከምን አቅጣጫ እንደመጣ ልብ ማለት አስፈላጊ ነው። ስለዚህ ትዳር ወይም የፍቅር አብሮነት ቀልድ አይደለምና ለወሬ ቦታ አለመስጠት ወሳኝ ነገር ነው። ሌላው የፍቅር መሰናክል መተማመን አለመኖር ነው። በፍቅረኛሞች ወይም በትዳር አጋሮች መካከል መተማመን ሲጠፋ ይሄም እንደ ፍቅር መሰናክል ሆኖ ተገልጿል። መተማመን ለአብሮነት ህይወት ጠንካራ መሰረት ነውና በፍቅረኛሞች ወይም በትዳር አጋሮች መካከል ሙሉ እምነት ሊኖር ይገባል። ሌላው ጊዜ የመስጠት ጉዳይ ሲሆን ለኔ ብቻ ጊዜ ስጠኝ ወይም ለኔ ብቻ ጊዜ ስጪኝ ማለት ሲመጣ ከፍቅር አጋር ጋር አብረው የሚያሳልፉት በቂ ጊዜ አለመኖር ትልቅ ችግር ነው። ይሁን እንጂ የሥራ ጫና ያለበትንና ሌላ በተለያዩ ምክንያቶች ጊዜ የሌለውን ሰው ይህን ካላደረክ ወይም ካላደረክሽ ብለን ማስገደድ ፍቅራችን ሊያሻክረው ስለሚችል በሐሳብ መረዳትና መፍቴ ላይ መድረሱ አዋጭ ነው። በተለይ በሰለጠነውና 24 ሰዓታት በሚሰራበት ባደገው ዓለም የምንገኝ ሰዎች የጊዜ ነገር ትልቁ ችግራችን ስለሆነ መረዳዳትና መግባባት ግድ ይለናል። ሌላው የፍቅር መሰናክል ባሏን ወይም ሚስቱን ከተቃራኒ ጾታ ጋር አትገናኝ ወይም አትገናኝ ማለት ሲጀመር ነው።
የትዳር ወይም የፍቅር አጋራችን ከሌላ ተቃራኒ ጾታ ጋር አትገናኙ ማለት የቅናት ዋዜማ ስለሆነ ይህ ሐሳብ በመካከላችን መነፋፈቅን ሳይሆን መሳቀቅን በመፍጠር ግንኙነታችን ያበላሸዋል። ሌላው የፍቅር መሰናክል ተብሎ የተገለጸው ሐሳብ በጥንዶች መካከል መደማመጥ ሲጠፋ። በትዳርና በፍቅር ህይወት ውስጥ መደማመጥ ትልቅ የመቻቻል ድልድይ ስለሆነ ትኩረት ልንሰጠው ይገባል። ይያወራች ካልሰማት ይያወራት ካላዳመጠችው አንዱ ለሌላው ሐሳቡን ከማካፈል ይልቅ ያንዳንዱ የመሰላቸውን እየወሰኑ የምክክርና የጋራ ሐሳብ ስለማይኖራቸው በመካከላቸው መራራቅና ክፍተት ይፈጠራልና ጥንቃቄ ማድረጉ መልካም ነው። ሌላው የፍቅር መሰናክል በጋራ የወሰኑትን ጉዳይ በተናጠል ማፍረስ ሲሆን አብረው ለሚመሩት ህይወት የሚወሰን ውሳኔ ሲፈርስም ሆነ ሲጸና ሁሌም የጋራ ነው። ሁለት ሆነው የወሰኑትን አንዱ ብቻውን ቢያፈርሰው ለትዳር አጋሩ ምንም ቦታ እንደማይሰጥ ከማሳየቱም በላይ በትዳር አጋሩ ላይ የሚፈጠረው ቅሬታ ከባድ ይሆናል። ሌላው መሰናክል የቤተሰብ ወይም የሶስተኛ ወገን ጣልቃ ገብነት ሲኖር። በትዳር ላይ የቤተሰብ ጣልቃ ገብነት አደገኛነቱ የከፋ እንደሆነ ባለሙያዎች መክራሉ። ሁለቱ ጥንዶች በሚመሩት ትዳር ሌላ ሰው አውቀላችኋለሁ ካለ ወይም ያንዱ ወገን አማካሪ ከሆነ የትዳር መሰናክሎች አካል ነው። ከላይ ያቀረብናቸው ሐሳቦች በእውነተኛ ፍቅር ውስጥ መከሰት ሲጀምሩ ያኔ ለፍቅራችሁ ስትሉ ንቁ፣ በፍጥነትም መፍትሄ ለመፈለግ ጥረት አድርጉ።

የተለያዩ አታር ኢንተርኔት ላይ ያገኘናቸውን አስተማሪና የታዋቂ ሰዎች አባባል እናቀርባለን። ፍቅር ማለት እንደ ውቅያኖስ ሰፊና ጥልቅ ነው። የሚሞትለት ዓላማ የሌለው ሰው ለመኖርም ብቁ ዓላማ የለውም። ማርቲን ሉተር ኪንግ። ተስፋ መቁረጥ ሲሰማኝ በታሪክ ሁሉ ምንጊዜም የእውነትና የፍቅር መንገድ ማሸነፉን አስባለሁ። ጨካኞችና ነፍሰ ገዳዮች ነበሩ ለጊዜው የማይደፈሩ መስለው የሚታዩት፣ ሆኖም በመጨረሻ ሁልጊዜም ይወድቃሉ። ማህተመ ጋንዲ። ባለው ነገር የሚረካ ሀብታም ነው። ሶክራትስ። በዚች ምድር ሁሉ ነገር ያልፋልና ስታገኝም ከልክ በላይ አትደሰት፣ ስታጣም አብዝተህ አትከፋ። በአስቸጋሪ ፈተና መሃል እድል ተቀምጣ ሊሆን ይችላል። አልበርት አንስታይን። ፍቅር ጠፋ ባለም ግጥሙን ያገኘነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ ፈርሶ፣ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ፣ ይኸው ሲተላለቅ ሰው ለሰው ተናክሶ፣ ደስታ የሚገኝበት ገንዘብ ብቻ ሆኖ፣ እዝነት ጠፋ ባለም ሰው በሰው ጨክኖ፣ የድሮ ደግነት ዛሬ ግን ተረሳ፣ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ፣ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት፣ ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አጣ ትተራመሳለች።

የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። ስለተከታተላችሁና መሰግናለን። አስተያየታችሁ ባይለየን በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነበርኩ። ሰላም ሁኑልኝ።

የተከበራችሁ አድማጮቻችን በፕሮግራማችን ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ለዘጋጀችልን ፕሮግራሙን ለዘጋጀችው ባልደረባችን ወርቅነሽ ሸሸቴ መስጋና ይድረሳል። ባሉን የተወሰኑ ደቂቃዎች በአንበሳው አገሳ ጦርነት ከኢራን ወደ እስራኤል የተተኮሱ አብዛኞቹን ሚሳኤሎች ያከሸፈችው አሜሪካ መሆኗ ይፋ ሆኗል። መርከቦቹን ተጠቅመው ወደ ጋዛ ሰርጥ ለመግባት ሞክረው የነበሩ አክቲቪስቶች በእስራኤል መከላከያ ሰራዊት በቁጥጥር ስር ሆነው እስራኤል ሰንብተው ወደ ሀገራቸው መመለስ በጀመሩ ሰዓት 15 የሚሆኑ አክቲቪስቶች በእስራኤል እስር ቤት በነበርን ሰዓት በአሰቃቂ ሁኔታ የወሲብ ትንኮሳ ደርሶብናል፣ ተደፍረናል ሲሉ እስራኤልን መወንጀል ጀምረዋል። በቻይና በአንድ የማዕድን መቆፈሪያ ቦታ በተከሰተ ፍንዳታ ቢያንስ 82 ሰዎች ሕይወታቸውን ማጣታቸው ተዘግቧል። ሌላው ከደቡብ ሊባኖስ ወደ እስራኤል ሰሜናዊ ክልል የሚተኮሱ ድሮኖች የሚፈነዱ ሷልቭ የሚበሩ አውሮፕላኖች ቀጥለዋል። ዛሬ ጧትም ከሰሜን እስራኤል አካባቢ ወድቆ የሰው ሕይወት ማጥፋት እንጂ በንብረት ላይ ጉዳት አያደርስም እንጂ ማስጠንቀቂያ ያልተሰጠበት የድሮን ወድቆ መውደቁ ተከስቷል። ሌላው የእስራኤል አየር ኃይል ወደ ሰሜን እስራኤል የሚቃጡ ስጋቶችን ለመቅረፍ ወደ ደቡብ ሊባኖስ እየገባ የሚያደርሰውን ጥቃት አጠናክሮ ቀጥሏል። በሂዝባላ መሰረታዊ አውታሮች ላይ ጉዳት እያደረሰ እንደሆነ የሚወጡ መረጃዎች ያሳያሉ። የተከበራችሁ አድማጮቻችን በያላችሁበት ሰላም የሰፈነበት ሰንበት እንዲሆን እየተመኘን የቀኑን ፕሮግራም በዚሁ እናጠናቀቃለን። በማታው ፕሮግራማችን በተመሳሳይ ሰዓትና ቦታ እንጠብቃችኋለን። አብራችሁን ስለነበራችሁ ጅጋር ገን እናመሰግናለን። ለቴክኒክ ባለሙያችን አላ ናይድኖቭ ስጋዳ ይድረሳት። አብሬያችሁ የቆየሁት ክብሬል በየነ ነበርኩኝ። በያላችሁበት ሰላም ሁኑ። ሰላም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ዘይን በሲቫን ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ማይ 23 2026 እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 15 2018 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከእንግዳ ጋርና ከባልደረባችን ጥላሁን መልቴ ጋር እንወያያለን። ሁለታቸውንም የምናወያየው በስልክ ሲሆን አብሮነታችሁ ስርጭታችን እስኪጠናቀቅ እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎችን እነሆ። ከሊባኖስ ወደ ሰሜን እስራኤል ክልሎች የሚተኮሱ ድሮኖች እንደቀጠሉ ናቸው። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆኖ የሚያገለግሉት ዳኒ ዳኖን አሁን ላይ ሆነን አሜሪካና ኢራን ሰላም ሊፈጥሩ ነው ወይም ጦርነት ሊገጥሙ ነው ብለን ለመወሰን አንችልም ብለዋል። ፈረንሳይ ሚኒስተር ኢታማር ቤን ግቪር ወደ ክልሏ እንዳይገቡ መከልከሏን አስታወቀች። አሜሪካና ኢራን በመካከላቸው ያለውን የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመተርጎም በአሸማጋይ ሀገራት እየተነጋገሩ ነው። በቻይና በአንድ የማዕድን መቆፈሪያ ቦታ በተከሰተ ፍንዳታ ቢያንስ 82 ሰዎች ሕይወታቸውን ማጣታቸው ተዘግቧል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በተባበሩት መንግስታት የእስራኤል አምባሳደር ሆኖ የሚያገለግሉት ዳኒ ዳኖን አሜሪካና ኢራን እያደረጉት ያለውን ድርድር አስመልክተው ሲናገሩ አሁን ላይ ሆነን አሜሪካና ኢራን ሰላም ሊፈጥሩ የቀራቸው ትንሽ ነው፣ ወደ ጦርነት ለመግባት እየተዘጋጁ ነው ለማለት አንችልም። ምንም እንኳ አሜሪካም ትሁን ኢራን የሚሰጧቸው አጫጭር መግለጫዎች ግጭት የሚጋብዙ ባይመስሉም ኢራን የኒውክሌር ፕሮግራሟን እተወዋለሁ ያለች ስላልሆነ ፕሬዝዳንት ዶናልድ ትራምፕ ይሄን ተቀብለው ከኢራን ጋር ሰላም ለመፍጠር ያስባሉ ብዬ አላምንም ብለዋል። ሌላው ይቅር እንጂ ኢራን የኒውክሌር መሳሪያ የታጠቀች ሀገር እንዳትሆን ጠንክረን መታገል ይጠበቅብናል ሲሉ ተናግረዋል። ከሊባኖስ ወደ ሰሜን እስራኤል ክልሎች የሚተኮሱ ድሮኖች እንደቀጠሉ መሆናቸውን መከላከያ ሰራዊቱ ያስታወቀ ነው። ዛሬ ጠዋት ከሊባኖስ ወደ ሰሜን እስራኤል የተተኮሰ ድሮን ማስጠንቀቂያ ሳይሰማ ሰሜን እስራኤል ክልል ወድቋል። ከሂዝባላ የሚሰነዘሩ ጥቃቶችን ለመቅረፍ ባሳለፍነው ሌሊት አረብ ለቅዳሜ አጥቢያ የእስራኤል መከላከያ ሰራዊት በሊባኖስ ጥቃት ማድረሱ ተዘግቧል። 5 እስራኤላውያን የእስራኤልን ድንበር ተሻግረው ሊባኖስ ክልል እንደገቡ በመከላከያ ሰራዊቱ በቁጥጥር ስር ለመሆን ችለዋል። የመከላከያ ሰራዊቱ ቃል አቀባይ ዜጎች የፈጸሙት ተግባር የመከላከያ ሰራዊቱን አባላትና ሀገርን ችግር ላይ የሚጥል ነው ብለዋል። ድርጊታቸው ወንጀል ነው የተባለ ሲሆን ለምን ድርጊቱን እንደፈጸሙ ለማወቅ ምርመራ እንዲደረግላቸው ለፖሊስ ተላልፈዋል ተብሏል። በጋዛ ሰርጥ የእስራኤል መከላከያ ሰራዊት እያደረገ ባለው እንቅስቃሴ ከእስራኤል መከላከያ ሰራዊት የተሰነዘረ ጥቃት 5 ፍልስጤማውያንን መግደሉን በጋዛ ሰርጥ የሚወጡ የዜና ምንጮች ዘግበዋል። የእስራኤል መከላከያ ሰራዊት የተኮሰው ድሮን የሐማስን የፖሊስ መቀመጫ ጣቢያ መምታቱንም ጨምረው ጠቅሰዋል። እስራኤልና አሜሪካ በአንድ ሆነው ኢራንን በደበደቡበት አንበሳዋ ገሳ ጦርነት ከኢራን ወደ እስራኤል የተተኮሱትን አብዛኛዎቹን ሚሳኤሎች ታድ የሚባለው የአሜሪካው የሚሳኤል መቃወሚያ ያከሸፋቸው ተባለ። አሜሪካ ታላት ታድ ተሚባለው የሚሳኤል መቃወሚያ ግማሽ ያህሉን መጠቀሟን ዋሽንግተን ፖስት ይፋ አድርጓል። አሜሪካ በአንበሳዋ ገሳ ጦርነት ብቻ 200 የሚሆኑ ታድ የጸረ ሚሳኤል መቃወሚያ መሳሪያዎችን ተጠቅማለች። ይህ መጠን እስራኤል ዜጎቿንና ተቋማቶቿን ለመጠበቅ ከተጠቀመችበት በጥፉ ነው ተብሏል። አሜሪካውያን ምናልባት ከሰሜን ኮሪያና ቻይና ወደ አሜሪካ የሚሳኤል ጥቃት ቢሰነዘር አሜሪካ ጥቃቶቹን ለመመከት በቂ የሆነ የጸረ ሚሳኤል መቃወሚያ እንደማይኖራት ስጋት መኖራቸውን እየተናገሩ ነው ተብሏል። እስራኤል 90 የሚሆኑ ጸረ ሚሳኤል ሄጾችንና 10 የሚሆኑ ኬላ ዳቪድ የሚባሉ ጸረ ሚሳኤሎችን በአጠቃላይ እስራኤል 100 የሚሆኑ ጸረ ሚሳኤሎችን በአንበሳዋ ገሳ ጦርነት ስትጠቀም አሜሪካ ከእስራኤል በላይ 120 ጸረ ሚሳኤሎችን መጠቀሟን የአሜሪካ መከላከያ ሚኒስቴር መስሪያ ቤት ታወጣው መረጃ ለማወቅ ተችሏል። ከኢራን ወደ እስራኤል የተሰነዘረውን ትልቁን ጦርነትና እዳ የተሸከመችውና የተጋፈጠችው ጥቃቱ የተሰነዘረባት እስራኤል ሳትሆን አሜሪካ መሆኗን አሜሪካዋን እየተናገሩ ነው። ፈረንሳይ የእስራኤል ብሔራዊ የደህንነት ሚኒስተር ኢታማር ቤንግቪር ወደ ክልሏ እንዳይገቡ መከልከሏን አስታወቀች። የፈረንሳይ የውጭ ጉዳይ ሚኒስተር ኤክስ በሚባለው ማህበራዊ መገናኛቸው ቤንግቪር መርከብ ተጠቅመው ወደ ጋዛ ሰርጥ ለመግባት ጉዞ ላይ እንዳሉ በቁጥጥር ስር ለሆኑ አውሮፓውያን ዜጎች ያሳዩ ድርጊት አሳፋሪ በመሆኑ ወደ ፈረንሳይ እንዳይገቡ መከልከላቸውን አጋርተዋል። የተለያዩ የአውሮፓ ሀገራት ሚኒስተር ቤንግቪር ያሳዩትን ድርጊት እያወገዙ እስራኤልን የሚጎዳ ውሳኔ እንደሚያስተላልፉ በአሁኑ ሰዓት እየዛቱ ይገኛሉ። በአሜሪካና በኢራን እየተደረገ ያለውን ድርድር ተከትሎ ኢራን ለአሜሪካ ጦርነቱን ለማስቆም አዲስ ሐሳብ ማቅረቧን ድሮፕ ሳይት የሚባለው ሚዲያ ይፋ አድርጓል። አንድ የኢራን ባለስልጣን ለአሜሪካ ድሮፕ ሳይት ድረገጽ እንደገለጸው ጦርነቱን የመቋጫ አዲሱ የኢራን ሐሳብ አሜሪካ ጦርነቱን ጨርሰናል ስትል በይፋ መግለጫ እንድትሰጥ የዘጋችውን የባህር ክልል እንድትለቅና ስለ ኒውክሌር ፕሮግራሙ ድርድር ተመጀመሩ በፊት በአሜሪካ ማዕቀብ የተያዙ የኢራን ንብረቶችን መልቀቅን ያጠቃልላል ብሏል። አሜሪካ ኢራን ያቀረበችውን አዲሱን ሐሳብ ከተቀበለች ኢራን በመትኩ ኢራን ለጊዜው ሆርሙዝ ሰርጥን ትለቃለች። ሰርጡን ለሚጠቀሙ ገንዘብ አታስከፍልም። በተጨማሪም ኢራን በጦርነቱ ለደረሰባት ኪሳራ አሜሪካና ከአሜሪካ ጋር ሆነው ጥቃት ያደረሱባት ሀገሮች ካሳ እንዲከፍሏት ጠይቃለች። እንዲሁም እስራኤል በሊባኖስ የምታደርሰውን ጥቃት እንድታቆም ከአዲሱ የድርድር ሐሳብ አስፈራለች ተብሏል። የኒውክሌር ፕሮግራሙን በሚመለከት ለ10 አመታት ለማዘግየት ፍቃደኛ መሆኗንና የኒውክሌር መሳሪያ እንደማትሰራ ቃል እንደምትገባና ያበለጸገችውን ዩራኒየም በሷ ቁጥጥር ስር ሆኖ እንዲቀጥል እንደምታስብ አስታውቃለች ተብሏል። ይሁን እንጂ ሁለቱም ጦርነት መግባት የማይፈልጉ የሚመስሉት አሜሪካና ኢራን በመካከላቸው ያለውን የተኩስ አቁም ስምምነት በዘላቂነት ወደ ሰላም ለማምጣት በአሸማጋይ ሀገራት ድርድር እያደረጉ መሆናቸው ቢታወቅም ሲቢኤስ የሚባለው ሚዲያ ግን አሜሪካ ጦርነቱን ለመቀጠል በሚገባ እየተዘጋጀች ነው ሲል ዘግቧል። በአሜሪካ መከላከያ ሰራዊትና በመረጃ ተቋማት ጦርነቱ በያዝናቸው የሳምንቱ የመጨረሻ ቀናት ሊጀመር ይችላል ብለው በማሰብ ለብዙ ጊዜ ታቀደው የነበሩ ፕሮግራማቸውን መሰረዛቸውም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ሳይቀሩ የኢራኑ ድርድር ባሳደረባቸው የጊዜ መጣበብ የተነሳ በልጃቸው ሰርግ ላለመገኘት ልጃቸውን ቁመው ላለመዳር መገደዳቸው ይፋ ሆኗል። ፕሬዚዳንቱ በኒውዮርክ ከተማ የሪፐብሊካን ፓርቲ ባዘጋጀው ስብሰባ ተገኝተው ኢራንን በሚመለከት ሲናገሩ ከኢራን ጋር የተጀመረው ጦርነት በቅርቡ ያቆማል። ኢራን ስምምነት ላይ መድረስ ትፈልጋለች። የሚሆነውን እናያለን። ኢራንን ድቅቅ አድርገን መተናታል። ለኢራን የኒውክሌር መሳሪያ ሊኖራት አይገባም በማለት አንድ ሰው በተቀራረበ ጊዜ የተናገራቸው የማይመስሉ ወጥነት የሌላቸው አብረው ሊሄዱ የማይችሉ ንግግሮችን አድርገዋል። በኢራን በኩል ድርድሩን ተሚያደርጉት አባላት መካከል አሜሪካ ጦርነቱን ሙሉ በሙሉ አልቀጥልም፣ ጦርነቱን አቋርጫለሁ እስካላለች ድረስ በብዙ ጉዳዮች ላይ ለመወያየት አንችልም እያሉ መናገራቸውን እየቀጠሉ መሆናቸው ታውቋል። በአውሮፓ ህብረት 10 የሚሆኑ ሀገራት በእስራኤል በይሁዳና ሰማርያ ቀበሌ አካባቢ የሚመረቱ ዕቃዎችን ላለ መግዛት ማዕቀብ ለመጣል ስራ መጀመራቸውን አስታውቀዋል። አውሮፓ በይሁዳና ሰማርያ ቀበሌ የሚመረቱ ዕቃዎች ዓለም አቀፍ ሕግን ባላሟሉ አካባቢዎች በመመረታቸው የተነሳ ልንሸምታቸው አንችልም በማለት ማዕቀቦችን ለመጣል ስብሰባዎችን ማድረግ ጀምረዋል። 10 የሚሆኑ የአውሮፓ ሀገራት በእስራኤል ጭቆና ስር በሚገኙ አካባቢዎች የሚመረቱና የሚሰሩ እቃዎች ወደ አውሮፓ ገብተው እንዳይሸጡ በአውሮፓ ገበያዎች ላይ እንዳይገኙ ለማድረግ በውጭ ጉዳይ ሚኒስትሮቻቸው አማካኝነት ስብሰባ ተደርጎ እስራኤል እንድትገለል እስራኤል እንድትወገዝ ማድረግ ጀምረዋል ተብሏል። መርከቦችን ተጠቅመው ወደ ጋዛ ሰርጥ ሲጓዙ በእስራኤል መከላከያ ሰራዊት ቁጥጥር ስር የሆኑ አክቲቪስቶች በእስራኤል እስር ቤት ዮሴፍ ትንኮሳዎች ተደርሰውብናል ሲሉ እስራኤልን ኮነኑ። በእስራኤል በቁጥጥር ስር ተሆኑት አክቲቪስቶች መካከል 15 የሚሆኑት አሰቃቂ ለሆነ ዮሴፍ ትንኮሳ ተጋልጠናል በማለታቸው የተነሳ የጣሊያንና የጀርመን ባለስልጣናት በእስራኤል ላይ የማጣራት ስራ መጀመር አለበት ማለታቸው ታውቋል። አክቲቪስቶቹ ሮይተርስ ለሚባለው ሚዲያ ቅሬታቸውን አቀርበው ይፋ የተደረገው ትራንት አርብ ሲሆን ሁሉም ቅሬታ አቅራቢዎች ከእስራኤል እስር ቤት ተለቀው ወደ መጡበት እንዲመለሱ ተደርጓል ተብሏል። ጀርመን በእስራኤል ላይ የቀረቡት ቅሬታዎች ከባድ በመሆናቸውና የተጎዱ ሰዎች ምልክት እየታየባቸው በመሆኑ የጀርመን የውጭ ጉዳይ ሚኒስተር ሰዎች በቱርክ ጉዳት ደርሶብናል የሚሉ አክቲቪስቶችን አግኝተዋል ስትል ይፋ አድርጋለች ተብሏል። በቻይና ባንድ የማዕድን መቆፈሪያ ቦታ በተከሰተ ፍንዳታ ቢያንስ 82 ሰዎች መሞታቸውን የሀገሪቱ መንግስት አስታውቋል። ፍንዳታው የተከሰተው በሰሜናዊ ቻይና በሚገኝ የማዕድን ማውጫ ቦታ ሲሆን ፍንዳታው በተከሰተበት ሰዓት 247 የሚሆኑ ማዕድን ቆፋሪዎች በውስጡ ነበሩ ተብሏል። የፍንዳታው መንስኤ ምን እንደሆነ ለማወቅ የቻይና መንግስት ገልጾ መንስኤውን ለማጣራት ስራ እንዲጀመር የሀገሪቱ ፕሬዝዳንት ሻይ ትዛዝ መስጠታቸው ታውቋል። ያደጋ ጊዜ እና የነፍስ አድን ድርጅቶች በፍንዳታው ምክንያት በፈራረሰው ዋሻ ውስጥ የተያዙና የታፈኑ ሰዎችን ለማውጣት ስራቸውን አጠናክረው እንደቀጠሉ ናቸው። ጥፋተኞች ተፈልገው በቁጥጥር ስር በመሆን ለፍርድ እንዲቆሙና አስፈላጊው ቅጣት እንዲጣልባቸው ፕሬዝዳንት ሻይ ጨምረውና አጥብቀው እየተናገሩ ነው ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። አብራችሁን ሁኑ። ስርጭታችን ይቀጥላል።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን ጥላሁን መልኬ ጋር ነው። እሱም በስልክ መስመራችን ይገኛል። ጥላሁን እንደምናመሸ ሰላም ነው?
1: እንደምን ገበል? ሰላም ላንተም ለአድማጮችም
0: ሁሉ ሰላም።
1: እግዚአብሔር ይመስገን። ያው እንግዲህ መልካም ሳምንት ማለት ይቻላል አይደል? ባሉ ማለት
0: ይወጣሽ ነው እየቀረብን ነው። አዎ እንደው ጥላሁን የዛሬው ውይይታችን እንደው ብዙ ጦርነት ያለባት የማትመስለው ግን ለእስራኤል ከባድ የሆነችው አሁን ደግሞ የዓለም መሪዎችን ትኩረት እየሳበች እንደውም በዛ አካባቢ የሚመረቱ ምርቶች ወደ አውሮፓ ገበያ እንዳይታዩ የሚሆንበት ሁኔታ ነው። በይሁዳና ሰማርያ ቀበሌ አካባቢ የሚመረቱ እቃዎች በአውሮፓ ገበያ እንዳይታዩ 10 የሚሆኑ የአውሮፓ ሀገሮች ማዕቀብ ለመጣል ወደዛና ወደዚህ እያሉ ነው። ቁጣቸው እንደው በሰሞኑን ኢታማር በንግብር ካደረጉት ጋር ይገናኛል አይገናኝም? እንደው እነዚህን ሁለቱ ጥያቄዎች እስኪ በመነጋገር እንጀምር ጥላሁን።
1: አዎ አንዱ ምክንያት አንተም እንደጠቀስከው የሀገር ውስጥ ብሔራዊ ደህንነት ሚኒስትር ኢታማር በንግብር እሳቸው ከሚያሳዩትኝ በጣም አይደለም በውጭ ዘንድ በሀገራችን ከፍተኛ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ የሚወገዙ ድርጊቶችን እሱ ተያይዞ ነው። ከተወሰኑ ቀናት በፊት ከቱርክ ወደዚህ የመጡትን የሰላም የሚሉትን ምንም እንኳ አላማቸው ከዛ ከጀርባ ሌላ አላማ ቢኖራቸውም እሱ ብቻ ሳይሆን ከዚህ ከተያዙ በኋላ እነሱን በተመለከተ የተነገሩት ንግግርና በዓለም የመገናኛ አውታሮች ስራቸው እሱ ብቻ ሳይሆን ምን ሚኒስትር ስልጣን ላይ ከወጡ ጀምሮ ለአካባቢው ሰላም መንደፋረስ ማለት በይበልጥ ከፍልስጤማውያን ጋር ያለው ሁኔታ በጣም አክራሪነታቸው ለሀገሪቱም ሆነ ለሌሎች ለሌላው ዓለም ጥሩ አይደለም የሚል በጣም እስራኤልን በጣም ያወግዛሉ። ከአሁን በፊት ለምሳሌ ሀራባይትን በተመለከተ ወደዛ ቦታ ለምሳሌ አሁን በዓሉ ውስጥ እያለን እንኳን ወደዛ ለመሄድ ፍላጎት የሄዱበት ሁኔታም እንደነበርና ያ አነጋጋሪ እንደነበር የሚነገርበት ሁኔታ አለ። እዛ ቦታ እንግዲህ የመውጣት ሁኔታ ደግሞ ስታትስ ኩቦ ይባላል ያለው ነገር እንዳለ እንደጠበቀ እንጂ ምንም ለውጥ እንዳይኖረው በእስራኤል መንግስትና በሌሎች በይበልጥ ደግሞ በዚህ ኃላፊነት ዮርዳኖስ እጁ አለበት እና የዓለምን ህዝብ የማይወደውን ነገር እስራኤልም ራሱ እንዳልኩ የማይፈልጉትን ነገር ከዛም ከሳቸው አንደበት የሚወጣው ቃሉ ራሱ ፍልስጤማን በተመለከተ እዚህ ቦታውን ለቀው መሰደድ አለባቸው ምድሯ የእስራኤልና የእስራኤል የይሁዳውያን ነው የማለት ይህን ዘረኝ የተሞላበትና መሆን መስማት የማንችለው ሲሉ በተጋጋሚ የምዕራብ ሀገር መሪዎች ይናገሩ ነበር። ከዚህ ጀርባ እሳቸው ብቻ ሳይሆን እንደሳቸው አይነት ርዕዮተ ዓለም ያላቸው የገንዘብ ሚኒስትሩ ስሞትሪች ቢሆን ተመሳሳይ የሆነ ድምፅ ማለት ነው። ይባስ ብሎ ደግሞ በይሁዳና ሰማርያ አካባቢ ገብርኤል እስካሁን ድረስ በዛ አካባቢ ከግማሽ ሚሊዮን በላይ የሚሆኑ ይሁዳውያን ሲኖሩ የሀገሪቱ መንግስት ቦታውን እውቅና ሰጠው አይደለም። ምንም እንኳ ከጊዜ ጊዜ ህግ የተለያዩ ህጎችን በማጽደቅ የተለያዩ መኖሪያ ቤቶችን በመመስረት ቦታውን ለማጽደቅ ፍላጎት ቢኖርም ግን ይህ ሁኔታ ደግሞ በውጭ ዘንድ በጣም በጣም ባንክሮ ጥሩ አይደለም። ለቀጣይ የሁለት ሀገርና ለሁለት ሀገር ህዝብና ለሁለት ሀገር መመስረት ለሚለው ፍልስጤማውያን ከእስራኤል ጎን የራሳቸውን መሬት ምድር ሀገር አቋቁሞ መኖር አለባቸው የአውሮፓውያን እምነት ነው። እነዚህ ነገሮች ተደምረው የአውሮፓ ሀገራትን ትግስታቸው አለቀና እንዲያውም የሚገርም ገብርኤል ከአሁን በፊት እንግዲህ ወደ 27 የሚሆኑት የአውሮፓ አንድነት ማህበር ማለት ነው አብዛኞቹ ከሀያ በላይ የሚሆኑት ከአሁን በፊት በእስራኤል ማለት በእነዚህ ከፍተኛ ባለስልጣናት ምክንያትና እስራኤልን ጭራሽ የማውገዝና በአውሮፓ አንድነት ማህበር መሆን በተባበሩት መንግስታት ድርጅት እስራኤልን አሁን ምርቶቿን በይበልጥ በይሁዳና ሰማርያ አካባቢ ያን እውቅና የሌለውና ማንም የዓለም መንግስት የማያውቀው ቦታ ከመሆኑ የተነሳ ያን ቦታ ምርቱን ወደ ውጭ መሸጥ የለባቸውም የሚል ተቃውሞ ይሰማ ነበር። ግን በተደጋጋሚ ይህንን የሚያፍኑትና የሚያፈርሱት የነበሩት ጀርመንና ጣሊያን ናቸው። አሁን እነዚህ ሁለት ሀገር ግን ለእኛ ከኛ ጎን ቆመው ሌሎች አውሮፓ ሀገራትን ኧረ እባካችሁ ተዉት ይቆይ አሁን አይደለም ሲሉ የነበሩት ለእኛ ሲጨነቁ ሲቆረቆሩ የነበሩት ከተወሰኑ ቀናት በፊት ኢታማር ቤንግቪር የሀገር ውስጥ ይሄ የብሔራዊ ደህንነት የሀገር ውስጥ ደህንነት ጥበቃ እሳቸው እነዚህን ከውጭ የመጡትን የሰላም ሰውን የሚሉትንና ወደ
0: መቼም እነዚህ አሸባሪ ለመደገፍ የመጡ ናቸው ጋዛ ሰርጥ
1: ገብተው መቼም በእርግጥ ግን ያም ሆነ ይህ እዚ ላይ እሳቸው ግን የተናገሩትን ነገር ደግሞ ራሳቸው ናቸው በቪዲዮ ፊልም እንግዲህ ሰርጭ ለቀውትኝ በውጭ ዓለም ያን ሁኔታ ገብርኤል የውጭ ሀገራትን ብቻ አይደለም ሀገራችንም ከፍተኛ የውጭ ጉዳይ ሚኒስትር በከፍተኛ ሁኔታ ወዲያውኑ የውጭ ጉዳይ ሚኒስትር ጊዶን ሳር የበንግብርነነን ስራ በጣም አገርን መካድና ለሀገር ጠላት የሚል ቅጽል ስም በአሜሪካ የሚገኙት የእስራኤሉ አምባሳደር ከሳቸው በላይ በጣም አክራሪና ሀገራቸውን የሚወዱ የለሳቸው እኒህን ሚኒስትር በጣም አገሮትን ክደዋል የማለት ሁኔታ ምክንያቱም የእስራኤል መንግስትና ወታደሮቻችን ነገሩን በጸጥታ አላደሉ እንደ የመጡትን ሰዎች ተቀብለን በጸባይ ምን ምክንያቱም እነሱ የሚፈልጉትኝ ይሄው እንደዚህ አሁን ልክ በእንግብር ያደረጉትን ነገር ማየት ነው የሚፈልጉት እስራኤልን ማሳጣት ነው እስራኤልን በጥሩ አይን እንዳትታይ ለማድረግ ነው ስለዚህ ይሄንን እስራኤል አስቀድማ በይበልጥ በውጭ ጉዳይ ሚኒስትር በኩል በመከላከያ ኃይሉ ካሁን በፊት ማርማራ የምታስታውስ ከሆነ ያን ስህተት ስለነበር እሱነንን ከዛ ተሞክሮ ከዛ ተምረን ነገሩን እንደመጡት በጸባይ መመለስ አለብን የሚል
0: ይሄን ለማስተካከል ይሄን ለማስተካከልስ ወይስ እየመጣ ያለውን ተጽኖ እስራኤል እንዳትገለል ለማድረግ ጠቅላይ ሚኒስትሩ ደግሞ አሁን ደጅ መጥናትና ብዙ መስራት ይተበቀባቸዋል ኢታማር ቤንግቪር አሁን ባመጡት ጦስ የተነሳ ማለት ነው
1: እውነት ከነ ገብርኤል እንደው ምን አሉ መስል በውጭ ጉዳይ ሚኒስትርም ሆነ ጠቅላይ ሚኒስትሩም ሌሎች ከፍተኛ ባለስልጣናት እንግሉትኝ ለዘመናት ይሄን ሁለት አመት ወደ 3 አመት ያስተጋውን ጦርነት በተመለከተ የምዕራብ ዓለምና ሌሎች ዓለም ህዝብና መንግስት እየጠሉን በጣም እየወገዙን እንደገና እነዚህን የራቁን ሀገር እየመለስን ከፍተኛውን ስራ እየሰራን ያለ የደከምንበትን ስራ ውጤት ባንድ ቀን አበላሹት ሲሉ ነው እኒ ሚኒስትር እየወገዟቸው ያሉ ምክንያቱም በመፈለግ ያው አሁን ለምን የምል ጥያቄ ሳጠይቅ አትቀርም እኒ ሚኒስትር ለምን ሀገራቸው የሚወዱ ከሆነ እንደገና ሚኒስትር ስር ደረጃ ያሉ ሰው እንዴት ይሄን ያደርጋል ስትል ይኸውልህ የሀገር ጥቅም አለ የፖለቲካ የራስ የፖለቲካ ጥቅም አለ ሀገርን ወደ ጎን በማድረግ በሀገር የሚመጣውን ትችትና የፖለቲካ የዲፕሎማሲ ክሳራ ወደ ጎን በማድረግ የራሳቸውን ደጋፊዎቻቸውን ለማስደሰትና ነገ እንዲመረጡ ለፖለቲካ ጥቅም ሲባል ምርጫው የተቃረበ ነው ያደረጉት ስራ ነው ይህ ሁኔታ እንዳልከው ለዘመናት እስራኤል ወዳጆቿን የራቋትን ወዳጆቿን ወደ ለማቀራረብና ለመቅረብ ከፍተኛ ስራ እየተሰራ ያለ ይሁን በሚያሳዝን ሁኔታ የሰሩት ስራ በጣም እንዴት ነው እንድንናቅ እንድንሰደም እንድንወገዝ ከዛ ማልፎ ቀደም እንዳልኩ በጣም ይከራከሩን የነበሩት ጣሊያንን አሁን ጣሊያንና ጀርመን ያው ጣሊያን እንደውም የመጀመሪያው አውጋሽ ሀገር እንደውም ጣሊያን ነች በጣሊያን መንግስት በኩል በቃ እስራኤልን እስካሁን ድረስ በጣም እየጨነቀላት ነበር ተቆረቆረ የነበርኩት በርግጥ መተቸት ሲያስፈልግ ተች ነበር እንዳሉ
0: ይሄ እንዳለ ሆኖ ደግሞ ወደ ጋዛ ሰርጥ ለመግባት ሞክረው በቁጥጥር ስር ሆኖ ወደ መጡበት እንዲመለሱ የተደረጉት በእስራኤል እስር ቤት በነበርነ ሰዓት ተደፍረናል ዮሴፍ ትንኮሳ ደርሶብናል ሲሉ ደግሞ ሌላ የስም አጥፋት ደግሞ አለ
1: እንዲያውም ስማችን ለማጥፋትና ልክ የእስራኤል ወይ መከላከያ ኃይል በትክክል ያለ ማቀፍ እና ደብነት ተመርኩዞ እንደማይሰራ ለማሳየት ስማችን ለማጥቆር የሚያደርጉት ነገር በሚገርም ሁኔታ ይሄንን መጀመሪያውን ይሄንን ዘገባ የሰራው ኒውዮርክ ታይምስ ነው ልክ ይሄን ባወጣበት ይሄን መግለጫ በለቀቀበት ዘገባውን በለቀቀበት ወቅት በእስራኤል የውጭ ጉዳይ ሚኒስትርና ተቀ እስራኤል መንግስት ይሄንን ጋዜጣ እከሳለሁ ብሎ እንደው መንገድ ጀምሯል ምክንያቱም የእስራኤልን ስም ማጥፋት ነው በሚል መጨረሻው ኦኬ ሁኔታውን ላጣረ በርግጥ ዘገባውን የሰራው በጣም እስራኤልን የሚጠላና በጣም እስራኤልን ያለበት ጋዜጠኛ ነው ኦኬ ግን እሱም ብቻ ሳይሆን የሚሰራበት ተቋሙን መክሰስ ስለሚያስፈልግ እንከሳለን የሚል ሁኔታ በእስራኤል አለ የኒውዮርክ ታይምስ ደግሞ ዋናው ላይ ያሉት ማለት ነው እንግዲህ አራጊ ፈጠራ አለቆች ዋናው ባለስልጣን እስኪ እናጣራው ብለው ከገመገሙ ካጣሩ በኋላ አይ ጋዜጠኛው ሰራው ስራ ምንም አይነት ጉድለትና ምንም ፍጭት ምን ትክክል ነው ለማለት የፈልጉበት ሁኔታ አለ እስራኤልን በአቋሟ እነሱም ደግሞ ሌሎች ማስረጃ ካሏቸው እንደሚሉት ከሆነ ይውል እንኳን ካሁን በፊትም ፍልስጤማውያንም ታስሮ እስር ቤት ከገቡ በኋላ የእስራኤል ወታደሮች አስገድዶ መድፈር የጾታ ትንኮሳ ደፍሮ አድርሶብናል የማለት ትችቱ ይደርሳል እና እስራኤልና መከላከያ ኃይሏን ስሟን ለማጥቆር እንዲሁም በዓለማችን ካሉት የመከላከያ ማለት ነው የዓለም አቀፍ ሕግና ደንብ ተከትሎ የራሳቸውን ህይወት እንኳን ዜጎች እንዳይጎዱ በሚል ጦርነት ሜዳ ላይ እንኳን የእስራኤል ጦር ኃይል በዚህ አይታማም በትክክል ሕግና ደንቡን ጠብቆ መሄድ ነው ግን ይህ ጉዳይ ወደፊት እንግዲህ ጣራና እስራኤል ምረጃውን ይዛ የተባለው ነገር ውሸት ከሆነ እንዳልኩት ይሄንን መዋቅር መክሰስ የሚችላሉ በኒውዮርክ ታይምስ በኩል ደግሞ አይ ጋዜጠኛው በትክክል ስራውን ሰርቶ ማለት ሁኔታ ይሄ ወደፊት ብዙ ያነግርም ይችላል ግን ይሄን ተደምሮ የእስራኤል መከላከያን አገሪቱን ለመወገዝና ለማጥቆር ሌት ተቀን የሚሰሩ አሉ አሁን እነዚህን ጠላቶቻችን ነው እነሱን በጸባይ ሳይሆን እውነቱን ይዘን እነሱ የእስራኤልን አቋም ማሳየትና ብዙ ስራ መስራት ሲገባ አንዳንድ ሚኒስትሮች ግን ለፖለቲካ ጥቅም ሲባል እንደ በንግብ ለምሳሰሉትኝ ከዛ ማለት ያለፈው የገንዘብ ሚኒስትሩ ስሞትሪች በእርግጥ አይዲዮሎጂ አለ ሮት አለማቸው እነሱ የሚፈልጉት አዛ ውስጥ ይሁዳውያን እንዲሰፍሩ ነው። ወደ ሊባኖስ በያዝነው ሳምንት ልብ ብለህ ከሆነ ወደ 5-6 ሚሊዮን ሰዎች አጥር አልፈው ከሄዱ በኋላ ሊባኖስ ውስጥ ወታደሮቻችን ናቸው እንደገና ይዘው በጣም ለህይወታቸው አስጊ ነው በህግ የሚያስጠይቅ በሚል የተመለሱበት ሁኔታ አለ። እነዚህ አክራሪዎች አሉ። አጠቃላይ አካባቢው የይሁዳውያንን የእስራኤል እንጂ ፍጹም አረብ መኖር የለባቸው ይህን ሁኔታ የውጭ ዓለም መሪዎችን አይወዱልንም። እነዚህ ሚኒስትሮች ደግሞ ከሪዮት ዓለም ጋር የተያዘ ቢሆንም ግን ቀይ መስመር ማለት ሲመጣ ደግሞ ያው ምርታችሁን አንገዛም ከዛ ማልፎ በእነዚህ በግላቸው በግል ማለት ነው በእነሱ ላይ የኢኮኖሚ ማዕቀብ ወደ
0: አሁን ፈረንሳይ ለምሳሌ ዛሬ የፈረንሳዩ የውጭ ጉዳይ ሚኒስተር ኢታማር ቤንግቪር የብሔራዊ ደህንነት ሚኒስተሩ ወደ ፈረንሳይ እንዳይገቡ መከልከላቸውን ይፋ አድርገዋል።
1: እውነት ነው። በእርግጥ ገብርኤል የታማ በንግቤር ከእስራኤል ወጥቶ ሌላ ቦታ መሄዱ ያና አሰጋቸው። ግን ምናልባት ግን እሳቸው ፈረንሳይ ብቻ ሳይሆን እንደ ፖላንድ ሌሎች ሌሎች ብዛት ያላቸው ሀገራትን እኒህን ሚኒስትርና ሌሎችንም እንዲያውም በተባበሩት መንግስታት ድርጅት ራሱ ከጦር ወንጀል ጋር በተያያዘ ከአሁን በፊት በጠቅላይ ሚኒስትሩና በቀድሞ የመከላከያ ሚኒስትር የነበሩት ዩቫል ጋላንት የወጣውን ማዘዣ ታውቃለህ። የማሰሪያ አሁን በድብቅ ደግሞ በሌላ ከፍተኛ የጦርም ሆነ የፖለቲከኞች በእነሱ ላይ በድብቅ ስማቸው አይታወቅም፣ ግን የወጣ የተዘጋጃል ሳይነገር ማለት ነው። ምክንያቱም እነዚህ ከፍተኛ ባለስልጣናት በስራ ይፋዊ ጉብኝት ወደ ውጭ በሚሄዱበት ለማሰር ተብሎ ማለት ነው።
0: አንዳንድዚህ ዓለም ሚዛናዊ ያለመሆኑን የምታየው ዓለም ስንል ሰዎች ነው የምንመራት እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዜጎች ታርደው ተጠልፈው የዛን ጊዜ የመከላከያ ሚኒስትር የነበሩትም ጦርነት እያደረጉ ባሉ ጊዜ ጨፍጫፊ ናቸው ተብሎ በዓለም አቀፍ መድረክ እንዲፈለጉ ማድረግ ይሄ እንደው እውነት
1: በጣም ከባድ ነው። ይሄን
0: ዲፕሎማሲ ሌላው ጥላሁን ወደ ሊባኖስ ልውሰድህና ወደ አሜሪካና ኢራን ከመሄዳችን በፊት ወደ ሊባኖስ እንሂድና እስካሁን የምናውቀው የሂዝባላና የእስራኤል ጦርነት ሮኬት ወረወሩ ሚሳኤል ምናምን ነበር። አሁን ደግሞ በሰሞኑ በዚህ አካባቢ የምናየው ጦርነት ወደ ራክፋን ተቀይሮ የእስራኤል መከላከያ ሰራዊት ወደማይቆጣጠረው አይነት ነው። ምክንያቱም እነዚህን ራክፋኖች እስካሁን መላ አልተገኘላቸውም። በእነዚህ ራክፋኖች ጥቃት እንዳይደርስ መላ እየተዘየደ ነው። ምን እየተደረገ ነው? ሌላው እዛው ጨምረህ እንድታየው የምፈልገው ኢራን እስካለች ድረስ ይሄ የውሸት የተኩስ አቁም ስምምነት በሊባኖስና በእስራኤል የተደረገው እንትን ሊሆን ይችላል ተግባራዊ ሊሆን ይችላል ወይ?
1: ወደ መጨረሻው ጥያቄ በሱን ጀምሩ ነገሩ ቆየት ቢደርስበታል በሰፊው። ግን አሁን ይሄው ኢራን አሁን ዛሬም ለአሜሪካ ባቀረበችው ሐሳብ የተኩስ አቁም ማለት ነው ስምምነቱ ከተደረሰ ማለት ነው በኢራንና በአሜሪካ ሊባኖስን የሚጨምራል ያለችበት ሁኔታ አለ። ምክንያቱም የኢራን ፍላጎቷ ምንድነው? እስራኤል በሊባኖስ የህዝቡላ ድርጅትነን ከመደብደብ እንድትቆጠብ ለማድረግውና በኢራን በኩል ያለው መፍትሄ ካላገኘ በሊባኖስ መፍትሄ ያገኝ ምን ሐሳብን ወቆይ ተንደርስበታለን። አሁን አላልከው ራክፋን ወይም ደግሞ ያናሳ የሆነ ድሮን እሱ አሁን እሱ እስራኤል

0: ጦር ተሽከርካሪ ዎች በጦር ካምፖች ላይ መኖሪያ ቤቶች ላይ እየወደቀ ከፍተኛ የሆነ ጉዳት እያደረሰ ነው። በንብረት ብቻ ሳይሆን በዚህ የሞቱ ወታደሮቻችንም አሉ፣ የቆሰሉ ወታደሮቻችንም አሉ። አሁን ይህ ሁኔታ በእስራኤል እንዴት ነው መፍትሄ ያልተገኘለት ሁኔታ እስካሁን ድረስ? አሁን ግን የመከላከያ እስራኤል በዚህ የተካነች ነች፣ ቴክኖሎጂውን ልስራው ካለች መስራት ትችላለች። ከአሁን በፊት ይህንን በተመለከት እናልሰራችም፣ ያው በቴክኖሎጂ በጣም ዲጂታል በሆነ ይጠቀሙበት የነበረውን ማለት ነው ከውስጥ እንደ ጂፒኤስ ገጥመው ከውጭ ሆኖ በሪሞት ኮንትሮል ታላለ ከውጭ የምትልከው በእንደዚህ አይነት ሁኔታ ሲጠቀሙበት የነበረውን የእስራኤል ራዳር ይቆጣጠረና ያይና ያከሽፈው ስለነበር አሁን ያንንን አወላልቀው በክር ነው የሚልኩትኝ። ይሄ ኦፕቲ በተጠየቀች አሁን እሱንን የእስራኤል ቴክኖሎጂ ማየት አይችልም። ገብቷል? በጣም ያን አሁን በቅናሽ ዋጋ ገዝተው በቃል አይደል ተሳክቶላቸዋል ማለት ይቻላል። አንዳንዴ ያው ጥፋት ሲያደርስ ታየዋለህ፣ አንዳንዴ ደግሞ ሌላ ቦታ ወድቆ ሲከሰከስ ይታያል። ግን እነሱ ይልካሉ፣ ጉዳትም እየደረሰ ነው። አሁን ባለው ደረጃ ግን የእስራኤል መከላከያ ኃይል ብዛት ያላቸውን የአገሪቱን የጦር መሳሪያ አምራች ኩባንያዎችን ሰብስቦ ሀሳብ አቅርቡልኝና ቆንጆ እና ይጠቅመኛል ያልኩትን መሳሪያ እገዛለሁ የሚል ሁኔታ ካደረገ በኋላ አሁን በብዙ ካምፓኒዎችን ካወዳደረ በኋላ የተወሰኑትን የመጨረሻ ማለት ነው የእነሱን ምርት ለማየት እንግዲህ መጫ እንዲያውም እንደሚነገረው ከሆነ ከአንድ የሆነ የጦር መሳሪያ አምራች ኩባንያ ጋር ወደ 14.5 ወደ 15 ሚሊዮን ዶላር ያው ወጪ ሆኖ ማለት ነው ለመግዛት ያው ስምምነት ላይ እንደደረሰ ማለት ይሄን የሚያከሽፍ ቴክኖሎጂ እንደተሰራ የሚነገርበት ሁኔታ አለ። ያ ማለት ምንድነው እስካሁን ያደረሰው ጉዳት እንዳለ ሆኖ በቀጣይ ግን ይሄንም ለማክሸፍ በእስራኤል በኩል ቴክኖሎጂ ይሰራል፣ ግን ለጊዜው ጉዳት እያደረሰ ነው። ገብርኤል
1: መልካም። አሁን በኢራንና በአሜሪካ ድርድር በየሳምንቱ ኢራን ለአሜሪካ አዲስ የድርድር ሐሳብ አቀረበች ሲባል እንሰማለን። አዲስ መፍትሄ ግን ያየን አይደለም። እነዚህ ሁለቱ ሀገራት ምን ላይ ናቸው አሁን ያሉት?
0: ያው አንተና እኔ ተወያየን ይያለን አሁን በሚወያይበት ሰዓት ራሱ ከኢራንና አሜሪካ ማለት ነው ነገሩን የተቀባበሉትን ሐሳብ በይበልጥ ከኢራን ለአሜሪካ የተላከውን እስከ በሁለት ቀን ሶስት ቀናት ውስጥ ሁኔታውን ከመረመሩ በኋላ ያው ወደ የተኩስ አቁም ስምምነት የመሄዱ ተስፋ ሲል በአሜሪካው የውጭ ጉዳይ ሚኒስትርም አንደበት የተነገረበት ሁኔታ አለ። እንዲያውም ወደፊት ጥሩ ዜና ጥሩ ብስራት ይጠብቀናል ሲሉ የተናገሩ ምን ማለት ነው ወደ ተኩስ አቁም አሁን ያቀረበችው ሐሳብ ምንድነው ካለ እዚህ ላይ መጠቆም የምፈልገው ገብርኤል ይህን ጦር የተኩስ አቁም ስምምነት ከቆመ በኋላ አሜሪካ ስትጀምር ለ10 ቀን የጊዜ ገደብ ሰጣ ነበር የምታስታውስ ከሆነ፣ ከዛ 2 ቀን 3 ቀን 4 ቀን እያለች እነሆ ከ40 ቀን በላይ አልፎታልኝ። በዚህ ጊዜ ኢራን ኃይሏን አጠናክራለች። የተጎዳውንን የጦር መሳሪያዎችን ባሊስቲክን በለው ይህንን እነዚህ ድሮን ከዛ ወደዚህ ይመጡ የሚላኩት እነዚህ ሁሉን ጦር ኃይሏን ገንብታ እንዲያውም ልክ ምንም ነገር እንዳለ ይህን የአሜሪካ መረጃ ድርጅት ራሱ ይፋ ያደረገበት ሁኔታ አለ። አሁን ባለበት ደረጃ ግን ምንም እንኳ አሜሪካ ራሷ ጊዜ ገደቡ ስታራዝም በሚገርም ሁኔታ ማለት ነው ማለት ሁሌ ይዛታል፣ ግን ምንም እርምጃ አልተወሰደም። እስራኤል ደግሞ የምትፈልገው እርምጃ እንዲወሰድ ነው። አሁን ባለበት ሁኔታ ኢራን ያቀረበችው ምንድን ነው? ልክ ከአሁን በፊት ካቀረበችው ምንም ልዩነት የለውም። ያው የሆርሙዝን ባህር ወሽ በተመለከተ እንዲከፈት ምንም ችግር የለም፣ እንዲከፈት ይሆናል። ምንም እንኳ ገንዘብ የሚወጡና የሚገቡትን መርከቦች ቀረጥ የመቀበል ሁኔታ ሀሳቡ ቢኖረኝም ትላለች ከኦማን ጋር በመሆን ሀሳቡ ነበራቸው ሁለቱ እየተካፈሉ ማለት ነው። ያ ማለት እንግዲህ ከተሳካላቸው ከአሁን በፊት በነፃ ነው ሁሉ የሚወጡና የሚገቡ ያንን በተመለከተ ገንዘብ ከመቀበል ነፃ የሆነ ይሆናል ያሉበት ሁኔታ። ሌላው አሜሪካ በኢራን ላይ በደረሰው የኪሳራ ካሳ መክፈል አለባት፣ ጦርነቱን በአስቸኳይ መቆም አለባት። አሜሪካ ስታቆም ኢራን ላይ ብቻ ሳይሆን በግብረ አበሮቿ በሊባኖስ እና በአዛም አንዳንድ በሚወሰድ እርምጃው መቆም አለበት፣ በይበልጥ በሊባኖስ። ሌላው የተያዘባት
1: ይሄ እኮ የበላዩ አሜሪካ ማለት ያለባት ነው። አሁን ኢራኖች እያሉ ያሉት
0: አዎ፣ ደግሞ ተሳቶላቸዋል ገብረ። በሚገርም ሁኔታ ልነግርም ፈልገው አንተና እኔ አሁን በምንወያይበት ሰዓት የት ነው ያለን ብትለኝ ኢራን ያሸነፈች ማለት ይቻላል። ኢራን አሸነፈ። ተመልከት፣ ሁለቱ ሀያላን ከአንድ ወር በላይ እንግዲህ ወደ 2 ወር የሚጠጋ ጦር ከአርባ ቀን በላይ ማለት ነው ጦርነት ካካሄዱ በኋላ ሞተች፣ ተዳከመች፣ ኢኮኖሚዋ በጣም ወደቀ ሲባልላት የነበረው ኢራን አሁንም አለሁ እያለች ነው። እንዲሁም እያስፈራራች የራሷን ሀሳብ መልስ እስካልተቀበልኩ ድረስ የፈልጋችሁን አድርጉ፣ ፍራቸው የለኝም እያለች ለጦርነቱ ዝግጅ ነኝ እያለች ምን ማለት ነው? እስከዚችን ደቂቃ ነገ ከነገ በኋላ የሚሆኑ አይታወቅም። ምናልባት የአሜሪካ መንግስት ዶናልድ ትራምፕ የሚናገሩት አይሰማም፣ ኦኬ ወደ ሰላም ብለው በአቋራጭ ጦርነት ሊጀምሩም ይችላሉ፣ አይታወቅም። ይህን ውይይት በምናደርግበት ጊዜ ግን ኢራን የበላይነቱ እያሳየች ነው። ምክንያቱም ጦርነቱን ተቋቁማ ምንም አይነት ያው ብትጎዳም ይኸው አለሁ እያለች ነው። በቀጣይም ለቀጣዩ ስምምነት አሜሪካ የምታቀርበውን ሀሳብ አልቀበልም። አሁን ያቀረበችው ሀሳብ እንዲያውም ካቀረበችው

0: ሐሳብ አሁን አንዳንድ የአረብ ዜና ምንጮች ያንን የጻፉትን ኢራን ከተባብለበት ሁኔታ ማለት ምንድነው? ያው 60 ከመቶ ጂሙን ኡራኒየም ተብላላ ኡራኒየም በኢራን ጃለ ይባላል። ይሄን አሜሪካ ማውጣት ተፈልጋለች። ዋናው መነጋገሪያው ሐሳብም ይሄን ነው። ኢራን ይሄን ደግሞ ካቆመሽ በኋላ ማለት ካወጣሽ በኋላ እስከ 20 አመት ድረስ በዚህ ዙሪያ ምንም አይነት ግንባታ እንዳታደርግ የሚል የአሜሪካ ጥያቄ አለ። አሁን ኢራን ያቀረበችው ምንድነው? 20 አመት ሳይሆን እስከ 10 አመት ብቻ እንዲሆን እንደገና ይሄን 60 ከመቶ ጂሙን ከናካቸው ጦል አሜሪካ መስጠት ሳይሆን 20 ከመቶ ጂሙን እጃችን ይሆናል ምልክ ድሮ አንሰጥም ነበር የሚሉ የነበሩ አሁን በአዲሱ ዛሬ በቀረበው ሐሳብ ግን 20 ከመቶ ጂሙን በእጃችን እንደሚሆንና ሁሉንም መስጠት አንፈልግም እንደገና 20 አመት ሳይሆን እስከ 10 አመት ገደም እንዲሰጥና ሌሎች ጥያቄዎች ግን የሆርሙዝ ባህር ሙሽን መጥተው
1: ነገራችን ላይ ጥላውን እዚህ ጋር ያዘውና ይሄ ጦርነት ሲጀመር ይሄ ሁሉ ድብልቅልቅ ሲወጣ በመካከለኛው ምስራቅ ያለችውን የአሜሪካን ወዳጅ እስራኤልን ከኢራን ለማዳን ነው አይደለ? ይሄ ድርድር ሲሆን እስራኤልን ገለል አርገዋታል። አሜሪካና ኢራን ብቻ ነው እስራኤል ንድህቃ የሚባል ነገር ስለምሰማ ነው እንደዛ ማለት።
0: ያውለ አሁን ይሄን ቀደም ያልኩነን ስምምነቱን በተመለከተ እንደሚነገረው ከሆነ ወደዛ ይሄዱ ነው ይባላል። አሜሪካ አሁን ወደ ቶክስ አቁም ለሁለት ወር ማለት ነው ለሁለት ወር የቶክስ አቁም ስምምነት ለመድረስና የኢራን ያቀረበችውን ጥያቄ አሜሪካ ከተቀበለችው ማለት ነው። እንግዲህ አይታወቅም የድሮን ትራምፕል ሲተበካል ለሁለት ወር የቶክስ አቁም ስምምነት ይውይይት ሲሆን ገብርኤል እስራኤል የለችበትም እስራኤል ተጠየቀችም ጭራሽ ዶናልድ ትራምፕ ከሁለት ቀን በፊት እንዳሉት አስተውሳለህ እኔ እምላቸው ነገር እኔ ማዛቸውን እሺ ብለው ይቀበላሉ የእስራኤል ተጠያቂ ሚኒስትር ቢናሚን ኔታንያሁ ሲሉ በግል ተናግረዋልኝ ማለት እኛ አድርጉስ እንባል እናደርጋለን አቁሙስ እንባል እናቆማለን ታስተውሳለህ ካሁን በፊት የእስራኤል ጦር አውሮፕላኖች ወደ ኢራን መንገር ላይ ያሉ ተመለሱ ተብለው ተመለሰው ወደ አገራቸው የመጡበት ሁኔታ አለ ሊደበደቡ መንገር ላይ ግማሽ መንገር ያለ
1: በሌላ በኩል ደግሞ የማይካድ በሁለቱ መሪዎች መካከል ጥብቅ የሆነ ግንኙነት አለ በደንብ ይግባባሉ አንድ ነገሮች ማለት እንትን ናቸው ግልጽ አይደለም
0: ያውል ያም ሆነ ይሄ አሜሪካ ደግሞ ከግል ጥቅሟ ጋር ነው የምትሄደው አሜሪካ በርግጥ ኢራን እስራኤልን የእስራኤልን መኖር የእስራኤል ህልውና በመካከለኛው ምስራቅ የእስራኤል ጠንካራ መሆን እኮ ለእስራኤል ብቻ አይደለም ለአሜሪካም ይጠቅማታል ከጥቅሟ ጋር በተያያዘን ከወዳጅነቱ በላይ ተወውና ግን በጥቅም የመገናኘት ግን ይበልጥ ደግሞ መጀመሪያ አሜሪካ የራሷን ጥቅም ሳታስጠብቅ ሌሎች ወዳጅ ሀገሮቻቸውን ልትቀም ብላ ትመጣ አሁን ካለው ተጨባጭ ሁኔታ ጋር ዶናልድ ወጥመድ ውስጥ የገቡት ምንድን ነው ያውል ቅድሚያ ተነንጃ ግዜውነን ግዜው አልፋቹ አላለሁ ምክንያቱም ይሄን ባሳለፈው ነው የተወሰኑ ሳምንታት የቶክስ አቁም ተብሎ ዛሬ ነገ ግዜ ከማስገደብ ልክ እንደ ተዳከመች ኢኮኖሚዋ በከፍተኛ ሁኔታ በተቆሳቀ አሁንም የተቆሳቀለ ኢኮኖሚ አላት በዛን ሰዓት እየተዳከማ ያለ እርብጃ በመውሰድ በድጋሜ በርግጥ አይታወቅም ከጀርባ ምን እንዳለ አንዳንዴ ውጭ ዜና ምንጮች የሚጠቁሙት ምንድነው በእስራኤልም ሆነ በአሜሪካ የአክሻፊ ሚሳኤሎች ጥቃት አለ የሚባልበት ሁኔታ አለ ገብርኤል እንደገና የወታደሮቻችን ደግሞ ታስተውሳለህ ለ40 ቀን በላይ ጦር በረራ ሲያደርጉ አንድ የጦር አውሮፕላን አብራሪ ሁለት የደርሶ የሚመጣበት ጊዜም ነበር ይባላል እንቅልፍ አለመተኛት እነዚህ ወታደሮች ራስ ለመስጠት መጋዘኖችን ለመሙላት እነዚህ ታስበውም ሊሆን ይችላል ግን እንደምንም ብለው እንደጀመሩት የመጨረሻ ኃይለኛ አርብቻ ቢወስድ ኖሮ ምናልባት ውጤት ታይ ነበር አሁን ግን ከተነፈሱና ኃይላቸውን ካጠናከሩ በኋላ እንደገና ባለንበት ሁኔታ አሁን እንዴት ነው ኢራን እንደውም እጇን እንዴት ነው እንንጃ ከእንግዲህ በኋላ ተመልሶ ወደዛ የመግባት ሁኔታ አይመስለኝም ሌላው የአሜሪካን መንግስት ደግሞ ወጥ መንግስት ከተታቸው በቀጣይ ሞንዲያል አለ ስፖርት ውድድር አለ በቀጣይ እኒህ ጎልማሳ ፕሬዚዳንት ወደ 80 አመት የልደት በዓላቸው እንደነን ማክበር የሀገሪቱን ነጻነት 250ኛ አመት የነጻነት በዓል እነዚህ ዓለም አቀፍ ስነ ስርዓቶች ናቸው ብቻ አይደለም ዛሬ ልጁ የበኩር ልጁ ካሁን በፊት ተጋብቶ የፈታና አምስት ልጆች አባት የበኩር ጂኖር ትራምፕ ዛሬ ዳራት ገብርኤል አሁን እሱ ሰርግ ራሱ አልሄድም ምክንያቱም የኢራን ተጨባጭ ሁኔታ ያው የሀገሬን ደህንነት የበለጠ ነው ከልጅ ደስታ በሚል ወደ ሰርጉ ሳይሄድ ትራምፕ የቀረበት ሁኔታ አለ ወደ
1: ይሄ ስጋት ነው ግን ከኢራን ጋር የሚደረገው ድርድር እውነት ጊዜ አሳጥቷቸው ነው ፕሬዚዳንት
0: አሳሳቢ ነው አሳሳቢ ሁኔታው ምክንያቱም ከውጭ ከቤታቸው ከፍተኛ ሆነ ትችት አለ ከቤታቸው የኑሮ ውድነት አለ ብራን ትራምፕን አሁን እየተቃወሙት ያለው ተቃዋሚዎቹ የዲሞክራት ፓርቲዎች አይደሉም የራሱ የመረጡትኝ ሪፐብሊካኖችን ምንድነው ታደር ቃል የገባው ሌላ ጦርነት አንፈልግም ሰላም እንጂ ብለው ወደዚህ ከመጡ በኋላ ያው የኑሮ ውድነት መኪና ተሽከርካሪው ነዳጅ ሊሞሉ ሲሄዱ የሚከፍሉት ጭማሪ ነው ሱፐርማርኬት ደውቃ ሲገዙ ውድ ነው የኑሮ ውድነት አለ እንደገና ጦርነቱ ካላቆመ ያለው የኑሮ ውድነት ይጨምራ እንጂ አይቀንስ ይሄ ጦርነት የኛ አይደለም የሚሉት አሜሪካውያን ቁጥር እየጨመረ ሄዷል 30 በላይ 30 እና 33 34 ከመቶ ወጅ ነው እሳቸው የሚደግፉት ይሄን ማጣት አይፈልጉ ከፍተኛ የቤት ትችት አለባቸው አሁን ፕሬዚዳንት አንዳንድ ብሔራዊ ባህሎች እንዳልኩ ሞንዲያልን የማስተናገድ ሁኔታ በብዙ ቢሊዮን ዶላር ወጪ ተደርጎበት ማለት ነው። ምንም እንኳ በእንደዚህ አይነት ስፖርት ሀገሪቱ ገቢ ብታገኝም ይህ ነገር እንዲተፋረስ አይፈልጉም። ምናልባት ሳናስበው እጠር መጠን ያለ ከዛ ከመድረሳችን በፊት ሞንዲያል መሆን ሌሎቹ አጭር እርምጃ ሊወሰድ ይሆን የሚያደርጉት የማዘናጋት ምልክት ነው እንጂ ሳስበው አሜሪካ ጦርነቱን የፈለገችው እኔ ደጋግሜ የምናገረው ነበር፣ አሜሪካ ወደ ጦርነት ስትመጣ እስከ መጨረሻው ለመሄድ እንጂ ማለት እንዲያውም እንደ ሶስት ሀያል ሀገራት ማለት ነው። ከቻይና ጋር በነበራቸው ቆይታም ራሱ ገብርኤል ተነጋግረው ከቻይና ጋር በይፋ የማይነገረው ግን ሊሆን ይችላል ተብሎ አንዳንድ ተንታኞችም ተቁሙትኝ እንዴት ነው እርሶ ደቡብ አሜሪካ ያሉት እንደ ቬኔዙዌላና ሌሎችን ሀገራትን ሲወስዱ እዛም አልፎ ኢራን በእጅዎ ለማስገባት ሲጥሩ የፈለጉትን ቦታ መያዝ ሲፈልጉ ሩሲያን ዩክሬንን ነገ ከነገ በኋላ መቆጣጠር አሜሪካ ጋር ካነሳች በአንድ ቀን ማለት ይቻላል ምንም እንኳ ከፍተኛ ዋጋ ብትከፍልም። ለምን እኔ ፍልሜን እውን አላደርግም? ታይዋንን ለምን አይለቀቅልኝ? ታይዋን ለምን አይልዝ? ምክንያቱም ሁለቱ ሀገራት የአሜሪካ ጎን ታይዋን ከሌለ ታይዋን አንድ ቀድም አታድርም። እነዚህ ነገሮችን ተስማምቷል የሚባልበት ሁኔታም አለ። ምክንያቱም አሜሪካ ልትለግስ የነበረውን የጦር መሳሪያ ወደ ታይዋን አሁን አልልክም ያሉበት ሁኔታ አለ። ዶናልድ ትራምፕ ምናልባት ከሺ ጋራ ከፕሬዚዳንቱ ጋራ የተነጋገሩት ነገር ሊሆን ይችላል፣ አይታወቅም። እነዚህ ነገሮች ተደምረው የአሜሪካው ፕሬዚዳንት የመካከለኛው ምስራቅ ብቻ አይደለም ገብርኤል፣ አለምንን ከጫፍ እስከ ጫፍ ያለውን ሁኔታ መቆጣጠርና ያለ አንድ ቁጥር መሪ ከመሆናቸው የተነሳ ብዙ ነገሮች ተደምረው አሁን በዚህ ሰዓት እንዲሁም ከአማካሪዎቻቸው ጋር በጣም እየተመካከሩ ነው ይባላል። ያው ከአማካሪ ምክር እየተቀበሉ ነው። ይህንን የመካከለኛው ምስራቅ ጦርነቱ እና ነገሩ አይታወቅም።
1: ለዛሬ የመጨረሻ ጥያቄ ባጭር እንድታየው የምፈልገው ሌላም እንትን ስላለኝ ምሩያን ስላለኝ አሁን ኢራን እያወጣችው ባለው ሁኔታ አሜሪካ ይሄን ከተቀበለች ያመጣሁትን ሀሳብ ከተቀበለች ስምምነት ላይ ለመድረስ እንትን እንላለን ፍቃደኛ ነን በምትለው ሁኔታ አሜሪካ ተስማምታ ከኢራን ጋር ይሄ ጦርነቱ በዚሁ ከተቋጨ ሁለቱ ሀገራት ያደረጉት ጦርነት የአርባ ቀን ጦርነት በማን አሸናፊነት በታሪክ ተጠናቀቀ ተብሎ ነው ሊወራ ሊዘገብ የሚችለው? ጥላ
0: አጭር ነው መልሱ ገብርኤል፣ አይጨርም። በቃ አይደል አሁን ባለንበት ቅድም ነግራል አሁን ራሱ ባለንበት ደረጃ አሁን አንተና ስንወያይ ጦርነቱ እንዴት ብትል ኢራን የበላይነቷን ያሳየችበት ሁኔታ ነው። ደግሞ ይህ በታሪክ ማህደር በጥሩ ሁኔታ ይጻፋል። እኔ እንጃ ይህን ዶናልድ ትራምፕ አሳልፎ ይሰጣሉ ብዬ እኔ እንጃ። ግን ከሆነ ትልቋ ከሳር የምትሆነው እኛ እስራኤል። በእርግጥ ኢራን ተጎድታለች፣ ግን ብትጎዳም ይኸው በአጭር ጊዜ ውስጥ እንደገና ራሷን የገነባችበት ሁኔታ አለ። ወደ ስምምነቱ ሄደች ማለት እኮ የተያዘባት ገንዘብ የኢኮኖሚ ችግር እንዳለ ይነገራል። ገንዘቡ ተለቀቀላት ማለት ነው። ሆርሙዝን እንደገና ባለቤትነቱን ሉዓላዊነቱን አረጋገጠች ማለት ነው። ታዲያ ይህ ከሆነ ለምን ወደ ጦርነቱ ተወጣ የማለት ጥያቄም ይመጣል ገብርኤል። ስለዚህ ጦርነቱ በእንደዚህ አይነት ሁኔታ ከተፈጸመ
1: ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ጦርነቱ እንዲቀጥል ይፈልጋሉ የሚባሉት ይሄንን ነገር ስለተረዱ ይመስላል። እንግዲህ ቆይተን
0: የምናያቸው ነገሮች እውነት ነው ገብርኤል፣ ሰፊ ነው እሱ።
1: ጥላሁን ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ምሽት፣ ደህና ደር። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ወደ ሰሜን እስራኤል እናቀናለን። ወደዛ ስናቀና ሞገስ ድንቁን እናገኛለን። ሞገስ እንደምናመሸ፣ መልካም ሳምንት።
2: ሰላም ጤና ይስጥልኝ ገብርኤልና ውድ አድማጮች። እንግዲህ መልካም ሳምንት ለማለት አንድ ትንሽ
1: እየተቃረብን ነው ወደዛ።
2: መልካም ሳምንት ለሁላችን።
1: መልካም እንግዲህ በእናንተ አካባቢ አንተ የሰሜን እስራኤል አካባቢ ነዋሪ ስለሆንክ የተኩስ አቁም ስምምነት አለ ይባላል፣ ለእናንተ ግን አይሰራም እና የተኩስ አቁም ስምምነት አለ ተብሎ የሚደረገው የሰላም እጦት እያስከተለ ስላለው ተጽዕኖና በወታደሮች ላይ እያደረሰ ስላለው ጉዳት እንነጋገር እስኪ ሞገስ።
2: እሺ እንግዲህ ያው ሁላችንም እንደምናውቀው ያው በሀገራችን ላይ የጦርነት አቁም ስምምነት አለ በሰሜናዊ ክፍል። እንደውም ደግሞ ከአሁን ከኔ በፊት የተናገረው አድማጫችን እንዳለው ያው ከኢራን ጋር ነው
1: እንዳለው።
2: ነገር ግን ያው በሰሜናዊ ክፍል እኔም እንኳን ምንም እንኳን በጦር ድንበር አካባቢ ባልሆንም በእኛ አካባቢ ያሉ ማለት ነው ወደ ድንበር አካባቢ ሰዎች እነሱ በአሁኑ ሰዓት እንደኛ የዕለት ከዕለት ኑሯቸውን ማከናወን አይችሉም። እንዲሁም አሁን ራሱ የሻቦት ወይም ደግሞ የሻቦትን በዓል ማለት ነው ኦሪት ተቀበለት በዓል ለማክበር ትምህርት ቤት ልጆችን ይዘው በወጡበት ሰዓት እነሱ ያጋጠማቸው የአደጋ ማስጠንቀቂያ ደወል ድምፅ ነው እና ጦርነቱ አቋረጠ አይባልም በቀን ቢያንስ ከ10-15 በላይ ጊዜ ማለት ነው የአደጋ ማስጠንቀቂያ ደወል ድምፅ ይሰማል። እንደገና ደግሞ የተለያዩ እነዚህ ራሽፋን ኤፌክት የሚባሉትኝ በአሁኑ ሰዓት በጣም አስጊ የሆነው ማለት ነው እሱና በአካባቢያቸው ብዙን ጊዜ ይወድቃል እንደገና ጉዳት ያደረሰበትም አለ በወታደሮቻችን ላይ የራሱ ጦርነት አቁም ስምምነት አለ ከተባለ በኋላ ብዙ ወታደሮቻችን ህይወታቸውን አጥተዋል ብዙዎችም ቆስለዋል በአካል ጉዳት ማለት ነው እና የጦርነት ስምምነት አለ ለማለት በእኛ በሰሜናዊ ክፍል በጣም ያስቸግራል ይሄ ስምምነቱ የለም እነሱም የተኩሳሉ እኛም ያው በተሰጠን ገደብ መሰረት የአሜሪካንን ትዛዝ ለማክበር ማለት ይቻላል ያው እነሱ ያሉበት መከበቅ ወደ መሃል ሊባኖስ መተኮስ አንችልም ነገር ግን ያው እነሱ በእኛ ላይ የሚያደርጉትንን እንከስካሴ ለመቀነስ ወይም ደግሞ ብዙ ጉዳት እንዳያሰብና ያው እነሱ ተመላሽ አጣፋ እንሰጣለን እንጂ በትክክል እንግያናን ያለውን ያካባቢውን ጉዳት ለማስወገድ እኛ ሙሉ በሙሉ ያላን ኃይል አንጠቀምም እና በሰሜናዊ ለሚኖሩ ሰዎች በጣም አስቸጋሪ ነው።
1: በጣም አንተም ተጠባባቂ ወታደር ስለነበርክ ብዙ ጊዜም በዚህ ስለአገለገልክ እንደው ተጠባባቂ ወታደር መሆን የሚያስከትለው ተጽዕኖ በቤተሰብ ሊሆን ይችላል በኢኮኖሚ ላይ ሊሆን ይችላል በማህበረሰብ ሊሆን ይችላል እና አሁን አንተ ማንኛውም ተጠባባቂ ወታደር ሚስት ልትሆን ትችላለች ባል ሊሆን ይችላል ወደ ዘመቻ ሲሄድ ቤቱን የሚይዘው ልጆቹን ኢኮኖሚውን የሚይዘው አንዱ ሰው ነውና የሚያስከትለው ተጽዕኖ ምን ያክል ከባድ ነው ሞገስ?
2: እና በእውነት ያው ቅድም እንደተከፈከው እኔም ተጠባባቂ ጦርነት እንደመሆኔ እርግጠኛ ነኝ ከኔ በላይ ማለት ነው ብዙ የተጠባባቂ ውትድርና ሚሉም ተጠርተው ማለት ነው የሚያገለግሉ ብዙ ወጣቶች አሉ። እንግዲህ ሁላችንም እንደምናውቀው ያው እስከ 45 ዓመት ድረስ ማንኛውም እስራኤላዊ ውትድርና ያገለገለ ለዚህ ምን ይጠራል? እና በዚህ ጊዜ ደግሞ በሁለት ዓመት ውስጥ ያው በጋጠመን ጦርነት ምክንያት ብዙ ወጣቶች ልጆቻቸውን ሚስቶቻቸውን ወይም ደግሞ ሚስቶቻቸው ባሎቻቸውን ጥለው ወደ ሚሉም ይሄዳሉ። እና ይሄ ብዙ ተጽዕኖ አሳድሯል። በአንደኛ በኩል አንተ ማለት ነው የተረጋጋ የህይወት ኑሮ አይደለም ምክንያቱም የሥራ ቦታ አንጥላተ ሄዳለ ልጆችን ጥላተ ሄዳለ አንተ ራሱ ከዛ ማለት ነው በየሶሶሩ ወይም ደግሞ በየአራቶሩ ሥራ ቦታ ላይ ለምሳሌም ብዙዎች የራሳቸው የሆነ ንግድ ቦታ ወይም የራሳቸው የሆነ የግል ሥራ አላቸው እነሱ ጉዳት እንደርስባቸዋል አንተ የመንግስት ሰራተኛ መሆን ወይም ደግሞ የተለያዩ ድርጅቶች ቢሰራ ከሆነ አንተ የራሱ ወጥ የሆነ የሥራ መርሃ ግብርህ እንደማከናወን ይሄ በጣም አስቸጋሪ ነው። በዛ ላይ በስነ ልቦና ላይ ተጽዕኖ ያሳድራል። በባልና ሚስት ላይም በጣም ይከብዳል። እንግዲህ ሁላችንም እንደምናውቀው እንኳን አንድ ሰው ሁለት ወር ሶስት ወር ሲቆይ ነውና ከቤተሰብ ዘመድ ወይም ደግሞ የቤተሰብ የሆነ ጥሪ ተጠርተህ እንኳን ለማገዝ ሄደህ በጣም ይከብዳል። ከዚህ ሀገር እንኳን አንድ ሰው ባልና ሚስቱ ነው ያው ያለንበት ስራ ልጆችን ስታወጣ ወደ ስራ ስትሄድ ያኔ ይከብዳልና ይሄ ብዙ ነው የሚያፈጥረው። በዛ ላይ ደግሞ በፍቅር ላይ ግላ ሚስት ማለት ነው እንዴ አንተ እንዴት ነው ቤተሰቡንን ረስተው ኩልቲዛን ወደ ጦርነት ሄዳለ ምናምን ልትብራል ጠይቅ ይችላልሽ ገብቷል። ያነሶ ደግሞ ከጦርነት ተመልሶ ሲመጣ ብዙ ነገሮችን አይዞን እንመጣ ጦርነት እንግዲህ ላይ ደግሞ የምንሄደው በዛን ሰዓት አንተ ጸባይሽን ይቀየራል ታያቸው ሁኔታዎች በሚፈጠርብህ መጨናነቅ ከቤት ተመለስ ብዙ ነገሮች እንደወጡ ይችላሉ እና ይሄ ያነሰጥኖ ባንተ ላይ በተጠባባቂ ወታደር ላይ ወይም ወታደር ላይ ሲሆን በሚስት ላይም በልጆች ላይም እንዲሁም በጎረቤት እና በስራ ቦታ ላይ ብዙ ተጽዕኖ ያሳድራል እና ይሄ ነገር በጣም ከባድ ነው። ይህንን እንግዲህ ለመቋቋም ቢያንስ ማለት ያነኛው ሰው መረዳት ያስፈልጋል። የተለያዩ መንግስት የተለያዩ እርዳታዎችን ነን ለኛ ማለት ነው ይጋብዛል። ለምሳሌ ስነልቦና ባለሙያዎች አሉ እንዲሁም በአዳም ይባል እንትን አለ ወይም ደግሞ የጣባው ማለት ነው የተለያዩ ድርጅቶች አሉ ይህን እርዳታዎች ማለት ነው ለአንተ ስነልቦና የተለያዩ ባለሙያ ሰዎች ማለት ነው አንተ የሚያግዙበት ሁኔታ እና ያንን መጠቀም ይቻላል። ማፈር አያስፈልግም።
1: አንድ ሰው አሁን ይህንን ነገር ያስፈልገዋል ለማለት ምን ምን ሲታይበት ሊሆን የሚችለው?
2: ለምሳሌ አሁን አንተ እርግጠኛ ነኝ ኪሎ ባለቤት ማለት ተዋውቃላችሁ ያን ሰው ጻባው ዝም የሚል ከሆነ ያለ ወጥረው ያን ሰው በጣም ዝምታን ያበዛ ከሆነ ወይም ደግሞ መጫናነቅ ካየበት ያን ሰው ብዙውን ጊዜ ከሰው ጋር ማለት ነው መገናኘት ማይፈልግ ከሆነ እነዚህ ኪሎ አንዳንድ አጋጣሚዎች ምናልባት እኔ ባለሙያ አይደለሁም እንግዲህ ነገር ግን እኔ አሁን ለምሳሌ ባለቤቴን እንጠላውቃለሁ እሷን በሚከፋፋት ወይም ደግሞ የሆነ ጭንቀት በሚሆንበት ሰዓት ማውቅ ይቻላል እና እርግጠኛ ደግሞ አንዲት ባለቤት አብራኝ ኖረችው እና ባሏን ያነሰው የሆነ ጭንቀት ሲሆን ወይም ዝምታ ሲያበዛ ወይም
1: የባህሪ ለውጥ ሲያሳይ ማለት ነው።
2: በትክክል እና ያን እንደዛ ማወቅ ይቻላል። በአንዳንድ ጊዜ ደግሞ አልኮል ታበዛት ይችላል እና አንድ ሰው ትንሽ ሲጨንቀው ራስክንን ለመደለል ወይም ደግሞ ለማረጋጋት ስትል ብዙ ጊዜ አልኮል ወይም ሲጋራ ላጨስ ይችላል። እነዚህ ማለት ነው ቀላል ምሳሌ ናቸው። ከዚህ በተረፈ መቼም ባለሙያ ሰው ያውቃልኝ እና እነዚህ ነገሮች ካየነ ያንን ሰው ማውራት መጠየቅ ጓደኛችን ሊሆን ይችላል ወይም ባለትዳራችን ሊሆን ይችላል እና እነዚህ ነገሮች ምሳሌ ናቸው ብዬ አስባለሁ። በእርግጥ እኔ ባለሙያ አይደለሁም፣ ማፈር ደግሞ አያስፈልግም ይሄ ነገር።
1: ኦኬ፣ ሌላው እንደው ሞገስ ከአንተ ጋር እንድንወያይበት ካሰብኩት ነገር አንዱ ማጻፍጽ ኤርሚዮስ ኢትዮጵያ በእስራኤል የሚኖሩ የኢትዮጵያ ይሁዲ ወጣቶች እነሱን በተመለከተ እንደ ማንኛውም ሰው ነው እንትን የሚሉ፣ አንዳንድ ጊዜ ደግሞ በተለያዩ ሁኔታዎች ስታያቸው በሀገሪቱ ላይ መገለል ወይም አፍላያ ይደርስባቸዋል ሲደርስብን ታያለህ። በሌላ በኩል ደግሞ ሽቪዮን የሚባለው ነገር ሀኛ ላይ ሲደርስ በጣም ይገናል፣ እኩል አንታይም። እና ይህን በተመለከተ በእኛ ህብረተሰብ ወጣቶች ላይ የምታየውና የሚታየው ነገር እነሱ የሚያንጎራጉሩት የሚቆዝሙት ነገር ምንድን ነው?
2: ይህ በተመለከተ ማለት ነው በአንድ በኩል አሁን እኩልነት ሚለዋለ እኩልነት አንድ ሰው መብት አለ ግዴታም አለ። እና በግዴታችን በኩል እኔ እንደማውቀው ማለት ነው ከራሴ ጀምሮ አገራችንን ለማገልገል እስራኤል ሀገር እኛ ሀገራችን ብለን የመጣንባት ቦታችን ቤታችን ነው። እንግዲህ ወላጆቻችን ብዙውን ጊዜ ህልም አልመው የመጡት ሀገር ነው። እንዲሁም ከሳምንት በፊት ማለት ነው ያው ሚስፔ ሱዳን ወይም ደግሞ በሱዳን ሀገር ወደ ሀገራችን
1: ዋጋ ከፍለው የማይከፈል ዋጋ ከፍለው የመጡ
2: ወላጆቻችን የእሱን ማስታወሻ አክብረናል። እና ከዚህ ከመጣነ በኋላ እኛ ግዴታችን እየተወጣነ ነው፣ ውትድርና እንሄዳለን ከናት ከዛም በኋላ በተለያዩ ቦታዎች በአሁኑ ሰዓትም እናገለግላለን። ነገር ግን እኛ ያው የውትድርና ትጥቃችንን ፈተን በመንገድ ስንሄድ ወይም በስራ ቦታ ስንሄድ ትንሽ ዝቅ እንላለን ገብቷል እንላለን ስለ እነሱ ህብረተሰቡ ከዚህ ከኛ የሚጠብቀው ከነሱ ሁለት እጥፍ መስራት አለብን ከነሱ ወነጮች ጋር እኩል ለመሆን ማለት ነው። ይህን ስል ሁሉም ሳይሆን አንዳንድ ቦታዎች ይህን ይመለከታሉ። ለምሳሌ ስራ ቦታ እንዲቀበሉ ሁለት ሶስት ጊዜ ወይም ደግሞ 10 ጊዜም የህይወት ታሪፍ ኮረብታ የሚባላለ ያንን ትልካለ። ከዛ ከደረስክ በኋላ ደግሞ ብዙ ቦታዎች ላይቀበል ይችላሉ፣ ምንም እንኳን ልክ ራሱን ላይጠረውም ይችላሉ። እና ይህን ነገር አንዳንድ ጊዜ ቅር ያሰላል። እኔ ለምን እኩል እንደ ጓደኞቼ ካገለገልኩ እኩል እንደ ጓደኞቼ ከተማርኩኝ እና እኔ ለምን ከዛ ቦታ እንደዚህ አልቀበልም? እና ይህ ያሳስባል፣ አንዳንድ ጊዜ ያሳዝናል፣ ያሳስባል። እኔንም ራሱ በወጣትነት በአሁኑ ሰዓት የሚያገጥመኝ ነገር ነው። ገባ ከስራ ቦታ ራሱ እኔና ጓደኞቼ እኩል እየሰራ ነ አንዳንድ አጋጣሚዎች ራሱ እኩል ደሞዝ ማትቀበልበት ሁኔታ አለ። እና ይህንን ስል ወጣቶቹ ወይም እኔ መሰል ሰዎች እኛ ተስፋ መቆረጥ አለብን ሳይሆን ይህንን ለውጥ ለማምጣት እኛ መስራት አለብን። ለውጥ የምናመጣው ደግሞ በምንድን ነው? ለውጥ የምናመጣው ደግሞ እንግዲህ ሁላችንም እንደምናውቀው እንደሰማ ነው በቅርቡ ምርጫ ይሆናል እየተባለ ነው። እና አንተን ያንን ለውጥ ለማምጣት ምን የሚባለው አባባል የሀገሩን ሰርዶ በሀገሩ በሬ ይባላል። እኛንን የእኛንን ምሮት ወይም ደግሞ የእኛንን ችግር የእኛ ሰዎቻን ማውጣት የሚችለው ማንም መጭ መጥቶ የእኛን ድምፅ ሰብስቦ ነገ ምናምን እናንተን አገለግላችኋለሁ ወይም እናንተን ጨዋታ አስጠናለሁ ቢል እኛ ይህን ብዙም ማመን የለብንም። ቢያንስ ከእኛ አብራክ አንድ ሰው ሁለት ሰው ህብረተሰባችን ወክሎ የህብረተሰባችንን ጩኸትና የህብረተሰባችን ግሶት ማሰማት አለበት። ነገር ግና ከኛ ማለት ነው ወዲህ በአብዛኛው ጊዜ የሚያሳዝነኝ በራሴ ሀሳብ ምናልባት የሁሉም ሰው ሀሳብ ነው ብዬ ማለት አልችልም። ምርጫ በሚደርስበት ሰዓት ለምሳሌ በክኔስትም የሆነ እንዲሁም ደግሞ በተለያዩ የከተማ ከንቲባዎች እኛ እንበታተናለን። ማንኛውም ሰው እንደፈለገ ወስዶ አንዱ ከዛ አንድ ተወካይ እዛ አንድ ተወካይ ብኖ የእኛ ድምፅ ማለት ነው በሁሉም ቦታ ተበታትኖ ምንም ትክክለኛ ቦታ ሳንቀበል ሳንገባ እንቀራለን። እና ይህ እንዳይሆን አስቀድመን ማለት ነው ምርጫ ሲሆን ለምሳሌ 3 ወር ወይም 4 ወር ሲቀረው ሳይሆን ቢያንስ 2 አመት 3 አመት ቀደም ብለን ነው ስለዚህ ነገር መስራት ያለብን።
1: እኩልነትን በፖለቲካው ሜዳ ለማስፈን፣ መገለልን በፖለቲካው ሜዳ እንዲጠፋ ለማድረግ ወደ ክነሴት ለመግባት ወይም የከተማ ከንቲባዎች በሚያደርጉት ምርጫ ላይ መበታተናችን አይጠቅምም፣ ይጎዳል ነው አይደለም?
2: በትክክል።
1: ወደዛ ከመሄደ በፊት አንድ ነገር ብዬ ልለፍ። አሁን በእስራኤል የሚኖሩ ወጣት ኢትዮጵያ ይሁዲዎች ትንሽ ውስብስብ ነው ሁኔታችን ምንድን ነው? በአንድ በኩል በመከላከያ ሰራዊቱ ቅድም እንዳል ነው በከፍተኛ የትምህርት ተቋም በደንብ ስንሳተፍ ሲሳተፉ ይታያል። በመከላከያ ሰራዊቱ የሚያገለግሉ በቃ ቁልፍ ቁልፍ የሆኑ ቦታዎች ይገኛሉ የኛ ወጣቶች። በሌላ በኩል ደግሞ በከፍተኛ የትምህርት ተቋም የሚገኙና ተጽዕኖ መፍጠር የሚችሉ ወጣቶች ወይም ደግሞ የኢትዮጵያ ይሁዲዎች በርካታ ሆነዋል። በሌላ በኩል ቀደም እንዳልኩት መገለሏል አፍላ የምንለው እኩልነት ይጎላል እና ይሄንን ችግር ለመፍታት እኛንን ኃላፊነት ወስደን መስራት ያለብን ወይስ ህብረተሰቡ ነው?
2: እኔ እንደማስተው መጀመሪያ ኃላፊነት ራሳችን መውሰድ አለብን። እኛ አንሰራነው እኛ አልሰራነው ነገር ማንም ሰው ለኛ አይሰራልንም። ማለት ብዙ የተለያዩ ድርጅቶች አሉ፣ በጎ አድራጊ ድርጅቶች በእኛ ስም ይከፈቱ ማለት ነው። ነገር ግን ለነዛ ድርጅቶች የሚሰጠው ገንዘብ ለኛ ተብሎ ለነሱ ደሞዝ ነው የሚቀረው እንጂ ከኛ ደረስ አይደርስም። እነሱ ከኛ የሚፈልጉት ትንሽ ፎቶ ምናምን 77 ከኛ ወስዳሉ፣ በዛ ገንዘብ ይለምናሉ። እና ከዚህ ላይ አንድ ነገር ማለት የሚፈልገው ማለት ነው፣ እኔ መጽሐፍ ካነበብኩት ነው እርግጠኛ ነኝ ደግሞ ትክክለኛ ነው። እኛ ማለት ነው እንግዲህ እኔ አላፍርም በጥቁር በመሆኔ በቀለማችን። ነገር ግና ጥቁር እኛ ጥቁር ሰዎች ማለት ነው ትክክለኛ ውጤታችን የሚታየው የት ቦታ ነው? ስፖርት ላይ ብቻ ነው። ምክንያቱም ስፖርት ላይ ውጤት መቀየር አችልም። ብዙውን ጊዜ አሁን አትሌት ሩጫዎችን ወይም ደግሞ እግር ኳስ ወደንታየት በሰዓት እኛውን የጥቁር ህብረተሰብ በዓለም ላይ ስንት ነው የምንሆነው? 10-15% ነው የምንሆነው አይደለ? ነገር ግና ብዙውን ጊዜ ስፖርት ላይ ብዙ ጥቁሮችን እንታያለን። ለምንድነው? ከዛ ላይ ትክክለኛ ውጤትህ መለወጥ አይቻልማ። ምክንያቱም ያነ በጊዜ ስለሚለካ
1: ስብስብ ያለ ምክንያት አብጥቶ ከአንተ ስለተሻለ ነው ማለት ስለማይቻል
2: ያንን መለወጥ ስለማችል በዛ ላይ ትክክለኛ ውጤት ይታያል። እንደገና ደግሞ አንተ እኔ አሁን አንተ አበረታታ ነው አንተ ጥሩ ነገሮችን እየጨመርክም ተደው አይደለ? ነገር ግን ሞራልክን የሚገልብ ከሆነ አንተ ያንን ነገር መስራት አትፈልግም። እና ብዙ ጥቁር ሞዴል ያስፈልጋል። አንተ አሪያ የሚሆን ሰው ያስፈልጋል። ለምሳሌ አሁን እኛ ኢትዮጵያውያን ሲባል እግዚአብሔር ይመስገን እነ ኃይለ ገብረስላሴ እነ ቀነኒስ አለ እና ኢትዮጵያዊ ሆነ አሁን በውትድርናም ሆነ በሩጫ ምናምን መሸነፍ ይህ ሊሆን አይችልም። እንኳን
1: ያን አይታሰብም
2: አይታሰብም። እስራኤል ሆነ በጦርነት እግዚአብሔር ይመስገን እንጂ በጦርነት እግዚአብሔር ነው የሚዋጋልን። ግን እስራኤል ሆነ በጦርነት መሸነፍ ይህን አይታሰብም። ለምንድን ነው? ይህን ትልቆች ያቆዩን ሞራል ነው።
1: ሌላው ሞገስ እንደው የኢትዮጵያ ይሁዶች በእስራኤል የምንኖረው ካለው የእስራኤል ህዝብ ቁጥር አንጻር 2% ከሞላ ጎደል እንደዛ ነው፣ 2% ነው ወይም እንደዛ ነው 2% ነን። እና ግን በእስራኤል ፖለቲካ እየተፈለግነ መጠናል። አሁን ባለው እንኳ የፖለቲካ እንትን ብንሄድ 3 የፓርላማ አባላት አሉን የተከበሩ። እና የመፈለጋችን ሚስጥር ቁጥራችን ብዙ አይደለም፣ ግን ምናልባት እኔ ስላልደረስኩበት ቁጥራችን ብዙ ስለሆነ ነው ወይስ እንደ ህብረተሰብ ተጽኖ የመፍጠር አቅማችን ከፍተኛ ሆኖ መጥቶ ነው? ምንድን ነው ተጽኖ መፍጠር? አንድ ሰው
2: ዋናው ምክንያቱ እኛ እንግዲህ ያው መልካችንም ይለያል ይመስገነው። ስለዚህ እያንዳንዱ ፖለቲካ ማለት ነው ፖለቲከኞች ሲነሱ ከእያንዳንዱ ሰው ለምሳሌ ከአረቦችን ድሩዚ እንደገና ከእኛ ምናምን መውሰድ ይፈልጋል። ምክንያቱም አንተ አሁን እንደገና ሴቶችን ወንዶችን የሚባል ነገር አለ እና አንድ ሚስላጋ ወይም ደግሞ ፓርቲ ከተለያዩ ህብረተሰቦች ከነዛ ውስጥም ደካማ ህብረተሰብ የሚባል ማለት ነው አንተ ከወሰድክ ያነ ማለት ነው ዘረኝነት ወይም ደግሞ ለሁሉም የሁሉንም ይግዳር ወይም ደግሞ የሁሉንም ህብረተሰብ እንደሳተፍክ ያሳያል ማለት ነው። እኛ ደግሞ እንግዲህ በጣም አስፈላጊ ስለሆነ ለሁሉም ሳካን መርካዚ ወይም ደግሞ ዋና ተጫዋች ሚና ስለሆነ ለዛ ነው ሁሉም የፈልጉን። እንደገና ደግሞ ቅድም እንዳልኩ ማለት ነው እኛ ሁሉም ሰው ማለት ነው እንደዚህ ያታልናል ያከፋፈሉናል ገብቷልኝ። እኛ ብዙ ባንሆንም እንደምታው ከሆነ በተለያዩ ፓርቲዎች ማለት ነው ተበታትነን አንድ አንሆንም። ያንን ማለት ነው እነሱ ይጠቀሙብናል። ነገር ግን እኛ ተባብረን ማለት ነው 2-3 የሆኑና የሚሉንን ሰዎች ከአንድ ደህና ፓርቲ ውስጥ ብናስገባ ሁላችን ያንን ብናግዝ እርግጠኛ ነው ያነ ሰውን በጥሩ ቦታ ላይ ይቀመጣል። አስረኛ ቦታ ወይ
1: አሁን እንደው ምርጫውን በቅርቡ ይመጣል እየተባለ ስለሆነ ይሄንን እንድንጠቀምበት በሌላ ጊዜ እናወራበታለን። ግን ከዚህ በፊት በተደረጉ የከተማ ምርጫዎች ምን ሆነ መሰለ ሞገስ? አንድ የኢትዮጵያ ይሁዲዎች በርካታ የኢትዮጵያ ይሁዲዎች የሚኖሩበት ከተማ ተጽዕኖአቸውን ይፈልጋል፣ እንዲመርጡት ይፈልጋል። ግን እዛ አካባቢ ተወዳዳሪዎች በዙና 5-6 ግሩፕ ተፈጥሮ የምርጫው ቀን ሁሉም ተወዳዳሪ ሆነና አቅማቸው ተበታትኖ ሳይገቡ ቀሩ። በርካታ የኢትዮጵያ ይሁዲዎች ያሉባት ከተማ ተወካይ አልባ ቀረችና መብተንተናችን አንዳንድ ጊዜ መወዳደራችን ጥሩ ነው በፈለግነው መሄድ በፈለግነው መንገድ ሂደን ራሳችን ለህዝቡ እኔ አበረክታለሁ ማለታችን ጥሩ ነው ግን አንዳንድ ጊዜ እንደው በትንሹም በትልቁም በጣም ሐሳባችን ለጥጠን አብረን አለ መስራት መቻላችን ደግሞ ያስጎዳን ነው ይሄን በሚቀጥለው እናያዋለን እንደው አንተም የታዘብከው ካለ ብዬ ነው በከተማ ከንቲባዎች ላይ
2: እኔ ትንሽ ልጅ ደግን እኔ ባየሁት እንግዲህ ነገሮች በሁሉም ቦታ ያለ ነው በአንድ ከተማ ታዋቂ ከተማ ብቻ ሳይሆን በማንኛችንም ከተማ ብዙ ገዘን ከፋል እና ይሄ ለኛ ምንም አይጠቅመንም ሁላችንም ከፈለግን አቅሙ ካለን ህብረተሰባችን ለማገልገል ለሁላችንም በጠራ ይደርሰናል ስለዚህ ዋናው የሚያስፈልገው አንድነት ኃይል ነው እና ሁሉም ቢተባበር ችግርን ባልነበር እንደሚባለው ሁላችንም ከተባበርና አንድ ሰው ወይም ሁለት ሰው ተወካይ እናደርጋለን ያነሰው ደግሞ ለህብረተሰባችን ያለንን አቤቱታ ያቀርባል ነገርና እንደዚህ እንደወፍ ልጅና በንጠጣጣን እኛ ይጎዳናል እንጂ ምንም ፋይዳ እናመጣም
1: ሞገስ ካለን ጊዜ አንጻር ለሰጠህን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ መልካም ሳምንት
2: እኔም አመሰግናለሁ መልካም ሳምንት
1: እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራም እዚህ ላይ ተጠናቀቀ ለቴክኒክ ባለሙያችን ዮሐራይ ፒከር ምስጋና ይድረሰው አብራችሁ የቆየሁት ገብርኤል በየነ ነበርኩኝ ነገ ጠዋት በተመሳሳይ ሰዓት እና ቦታን ጠብቃችኋለን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በያላችሁበት ሰላም የሰፈነበት ሳምንት እንዲሆንላችሁ እንመኛለን ደና